0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮምሽልሽ ካፍ ዳሌት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓያን ዘመን አቆጣጠር ደግሞ ጁን 9 ቀን 2016 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 2 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሮሪንዳህን ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዘም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀ ድመን ጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። ባሳለፍነው ለሊት ወደ እስራኤል ክልል የተተኮሱ ሁለት ድሮኖች በአየር መቃወሚያ ተመተው ወደቁ ተባለ። በእስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝቦላ ጉዳይ መሆኑን በእስራኤል በኩል ተገለጸ። ከጠቅላላ እስራኤል ዜጋ መካከል 23.1 ከመቶ ሲጋራ የሚያጨስ ነው ተባለ። ሳውዲ አረቢያ ከኢራን የሚሰነዘሩባትን ጥቃቶች ለመመለስ የአየር መቃወሚያዋን እያጠናከረች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ባሳለፍነው ለሊት ወደ እስራኤል ክልል የተተኮሱ ሁለት ድሮኖች በአየር መቃወሚያ ተመተው ወደቁ። አንዱ ድሮን ከየመን በኩል ወደ ኤላት ከተማ አካባቢ የተተኮሰ ሲሆን ሌላው ደግሞ ከሊባኖስ በኩል ወደ ሰሜን እስራኤል የተተኮሰ ነው። ሁለቱ ድሮኖች በአየር መቃወሚያ ተመተው ወድቀዋል። በሰውም ሆነ ንብረት ላይ ጉዳት አላደረሱም ተብሏል። የእስራኤል ደህንነት ካቢኔ ከኢራን ጋር ባለፉት ቀናት በነበሩ ግጭቶች ዙሪያ መምከሩ ተገለጸ። ካቢኔው ኢራንን የሚሳኤል ተኩስና እስራኤል የወሰደችውን ያጸፋ መልስ በተመለከተ መክሯል ተብሏል። ወደፊት አቅጣጫ ማስቀምጧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቢንያሚን ናታንያሁ ትላንት ይፋ ባደረጉት መልእክት ኢራንና ሂዝቦላ በእኛ ላይ ተቀባይነት የሌለውን ሁኔታ ሞክረዋል። የኢራን መንግስት ዳግመኛ ስህተት በመፈጸም በእኛ ላይ ጥቃት ከሰነዘረ በከባድ ሁኔታ ያጸፋ መልስ እንወስድበታለን። እስራኤል የራሷ አንደነት የመጠበቅ መብት አላት ካሉ በኋላ በአሁኑ ሰዓት ኢራንና ሂዝቦላ ደካሞች ናቸው፣ እኛ ግን ጠንካሮች ነን። ያም ሆኖ ከሂዝቦላና ኢራን ጋር ያለን ትግል ገና አልተቋጨም። ኢራንና ሂዝቦላ አስበውት የነበረው ወደ እስራኤል ተኩሰው እኛ በጸጥታ የምንቀመጥ መስሏቸው ነበር፣ ግን እንደዛ አልሆነም። ወደፊትም እንደዛ አይሆንም። ራሳችን ከጠላት የመጠበቅ መብታችን የተከበረ ነው። ይህም ወደፊት ተጠናክሮ ይቀጥላል ብሏል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በእስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝቦላ ጉዳይ መሆኑን በእስራኤል በኩል ተገለጸ። ኢራን ለሂዝቦላ ድጋፍ ስትል እሁድ ምሽት ሚሳኤል ከተኮሰች በኋላ የእስራኤል መንግስት እሁድ ለሰኞ አጥቢያ በኢራን ላይ ያጸፋ መልስ እንዲወሰድ ካደረገ በኋላ ትላንት እስከ ረፋዱ ድረስ የተኩስ ልውውጥ ቀጥሎ ነበር። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን ግጭት እንዲያቆሙ ባደረጉት ጫና ኢራን ተኩስ ለማቆም መስማማቷን አስታውቃ አንጻራዊ መረጋጋት ተፈጥሮ ቆይቷል። ያም ሆኖ እስራኤል በሊባኖስ ሂዝቦላ ድርጅት ላይ ዳግመኛ ጥቃት ከፈጸመች ኢራንም ወደ እስራኤል ተኩስ የምትከፍ መሆኑን ማስጠንቀቋ ይታወሳል። በእስራኤልና ኢራን መካከል ዳግመኛ ግጭት እንዲፈጠር ምክንያት የሆነው ሂዝቦላ ድርጅት ወደ እስራኤል ከባድ መሳሪያዎችን መተኮሱን ከቀጠለ እስራኤልም በጸጥታ የማትቀመጥ መሆኑ ይታወቃል። የኢየሩሳሌምና ቴህራን ጉዳይ በሊባኖሱ የዳህየ ሰፈር ተሽለክላኪው ቀበሮ ሂዝቦላ የሚወሰን መሆኑንም ነገሩን ወሰብሰብ ወዳለ ሁኔታ ከቶታል ተብሏል። ሂዝቦላ ጸረ እስራኤል እንቅስቃሴውን የሚያቆመው እስራኤል ከደቡብ ሊባኖስ ስትወጣና በድርጅቱ ላይ የምትፈጽመውን ጥቃት ስታቆም ብቻ መሆኑን ሂዝቦላ ደጋግሞ መግለጹ ይታወሳል። ሂዝቦላ ወደ እስራኤል ተኩስ መክፈቱን ካቆመ አንጻራዊ ሰላም የሚሰፍንበት ሁኔታ ቢኖርም ግን ድርጅቱ በእስራኤልና ሊባኖስ መካከል የተደረሰበትን የተኩስ አቁም ስምምነት እንደማያከብርና ለውሎችም የማይገደድ መሆኑን ማስታወቁ ይታወሳል። ይሁንና አሜሪካና ኢራን እያካሄዱ ባለው ድርድር ከመግባባት ላይ ከደረሱና የሂዝቦላ ድርጅት ጉዳይም በዛው የሚቋጭ ከሆነ አካባቢው ሊረጋጋ የሚችልበት እድል አለ ተብሏል። ሆኖም ግን የእስራኤልና ሂዝቦላ ግጭት እስከቀጠለ ድረስ ኢራንም ጣልቃ መግባቷ አይቀሬ ነው ተብሏል። ወትሮም ግጭትና ውጥረት የማጣው የመካከለኛው ምስራቅ አንዱ ተጀምሮ መቋጫ ሳያገኝ ሌላኛው የተተካ አካባቢው በግጭት ውስጥ ከሆነ በርካታ ዓመታትን አስቆጥሯል። ኢራንና እስራኤል ጉዳይ የዝበላና እስራኤል ሁኔታ የእስራኤልና ሶሪያ ለመግባባት የሐማስና እስራኤል ግጭት ሁሉ የተጀመረ እንጂ ገና ያልተቋጨ ብዙ የቤት ስራ የሚጠይቅ ጉዳይ ነው። ይበንዲ እንዳለ የሊባኖስ ፕሬዝዳንት ጆዜፍ አውን በአግራቸውና እስራኤል መካከለ መቀራረብ እንዲኖርና የሁለቱ ሀገራት ባለስልጣናት ተገናኝተው ለችግሩ መፍትሄ እንዲፈልጉ ጥሪ አቀረቡል። ወታደራዊ መፍትሄ ደህንነታችሁን አስከብረም ተቀራርበን እንነጋገር እኛ ዝግጆች ነን ግዴታ መንገባለን ከስምምነት በኋላ ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ገናኛለሁ ብሏል። ከሲኤንኤን ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ የሊባኖሱ ፕሬዝዳንት በኢራን የሚሳኤል ጥቃት ትላንት ተቋርጦ የዋለው የመማር ማስተማር ሂደት ዛሬ በመላ ሀገሪቱ ይታደሳል ተባለ። የደጀን ዙ ትላንት ባወጣው መግለጫ ኢራን ወደ እስራኤል ሚሳኤል መተኮሷን ለማቆም ማስታወቋን ተከትሎ ዛሬ በመላ ሀገሪቱ መደበኛ የዕለት ከዕለት እንቅስቃሴና የመማር ማስተማር ሂደት ይጀምራል። ተጥለው የነበሩ ገደቦች ሁሉ ተነስተዋል። ያምኖ ጦርነት ባለባቸው ካብ ሃይሙት በተባሉት የሰሜን እስራኤል አካባቢዎች የመማር ማስተማር

እንዲመደብ ጠቅላይ ሚኒስትር ቢንያሚን ናታንያሁን ጠይቀዋል። ተጨማሪው ገንዘብ ለሮኬትና ሚሳኤል መከላከያ መስሪያ ይውላል። እንዲሁም መንግስት በግብር ክፍያ ቅናሽ በግጭት ለቆዩ ሰፈር ነዋሪዎች እንዲሰጥ፣ ለመኖሪያ ቤቶችና የንግድ ተቋማት የከተማ አገልግሎት ክፍያ አርኖና ቅናሽ እንዲደረግና በአካባቢው መዋለ ንዋያቸውን ለሚያፈሱ ባለሀብቶች ማበረታቻ እንዲደረግ መንግስትን ጠይቀዋል። ከጠቅላላ እስራኤል ዜጋ መካከል 23.1 ከመቶ የሚሆነው ሲጋራ የሚያጭስ ነው ተባለ። የጤና ጥበቃ ሚኒስቴር ጽህፈት ቤት የ2025 ዓመተ ምህረት የእስራኤል ዜጎችን የሲጋራ ማጨስ ሁኔታ በተመለከተ ይፋ ባደረገው ሪፖርት 23.1 ከመቶ የሚሆኑ የእስራኤል ዜጎች ሲጋራ ያጨሳሉ፣ 20 ከመቶ የሚሆኑ ተማሪዎች ደግሞ ሲጋራ ኤሌክትሮኒክስ የተባለውን ሲጋራ ማጨስ ሞክረዋል፣ 19 ከመቶ የሚሆኑ ደግሞ የተለመዱ ሲጋራዎችን አጭሰዋል። ሲጋራ ከሚያ ጨሷዋቂ ወንዶች መካከለ የአረብ እስራኤላን ቁጥር ከፍተኛ ሲሆን 46.2 ከመቶ ይሆናል ተብሏል። በአጠቃላይ በእስራኤል ሲጋራ የሚያጨሱ ሰዎች ቁጥር እንደጨመረና የጤና ጥበቃ ሚኒስቴር ጽህፈት ቤትም ሲጋራ ማጨስን ለመቀነስ ቁጥጥርና የተለያዩ ማስጠንቀቂያዎችን ለማድረግ ማቀዱን አስታውቋል። ሳውዲ አረቢያ ከኢራን የሚሰነዘሩባትን ጥቃቶች ለመመለስ የአየር መቃወሚያዋን እያጠናከረች ነው ተባለ። አንድ የውጭ መረጃ ድርጅት ለካን የዜና ክፍል እንደገለጸው ሳውዲ አረቢያ የኢራንን ጥቃት ብቻ ሳይሆን ከኢራቅና የመን በኩል ሊሰነዘሩ የሚችሉ ጥቃቶችንም ለመከላከል እየተዘጋጀች ነው ተብሏል። በተለይ ወሳኝ የተባሉ መሰረተ ልማቶችን ከጥቃት ለመከላከል የአየር መቃወሚያዋን እያጠናከረች መሆኑ ተገልጿል። እስራኤልና አሜሪካ በኢራን ላይ ጦርነት ሲከፍቱ ኢራን ካጠቃቻቸው የፋርስ ባህረ ሰላጤው ሀገራት መካከል አንዷ ሳውዲ አረቢያ ናት። ሳውዲ አረቢያ ከአሜሪካ ጋር ትተባበራለች በሚል እሳቤ ኢራን በርካታ ሚሳኤሎችና ድሮኖችን ተኩሳባታለች። ኢራን በሌሎች የፋርስ ባህረ ሰላጤው ሀገራት ላይም ብዙ ጥቃትን አደርሳለች። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ ይጨምራል። ነገ ሮብና ከነገ ወዲያ ሐሙስ ሙቀቱ ከዛሬው ጋር ተመሳሳይነት ይኖረዋል ብሏል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 29፣ በቴላቪቭና አካባቢው 28፣ በሃይፋና አካባቢው 27፣ በኤርሸባና አካባቢው 34፣ በኤላትና አካባቢው 40 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ርዕሰ ጉዳዮች ባጭሩ እንመለከታለን። የኢትዮ ተህሮኖት ጋዜጣ የቆመው ጦርነት በሚል ርዕስ እንደዘገበው 24 ሰዓታት ባልሞላ ጊዜ ውስጥ እስራኤልና ኢራን ግጭት መቆሙንና ኢራን በእስራኤል ላይ ሚሳኤሎችን እንድትተኩስ ምክንያት የሆናት የእስራኤል መከላከያ ሰራዊት በሊባኖስ ሂዝቦላ ድርጅት ላይ በቤሩት ዳህያ ሰፈር የፈጸመችው አየር ጥቃት ነው። ሁድ ምሽት ኢራን ወደ እስራኤል ከተኮሰች በኋላ እስራኤልም ሁድ ለሰኞ አጥቢያ ያጸፋ መልስ ሰጠች። ኢራንም ትላንት እስከረፋዱ ድረስ ሚሳኤሎችን ተኮሰች። እስራኤል በኢራን ላይ የምትወስደውን የጦር እርምጃ እንድታቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠቅላይ ሚኒስትር ናታንያሁ ላይ ጫና ማድረጋቸውን የእስራኤል ባለስልጣናትም ከኢየሩሳሌም አምነዋል ካለ በኋላ ጋዜጣው እስራኤል በሂዝቦላ ላይ የምትወስደውን እርምጃ ኢራን እንድታስቆመን አንፈቅድላትም በማለት ጠቅላይ ሚኒስትር ቢንያሚን ናታንያሁ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል ሰሞኑን የነበረው ግጭት እንዲቆም ጫና ካደረጉ በኋላ ኢራን ወደ እስራኤል እንደማትተኩስ አስታውቃለች፣ ግን አንድ ቅድመ ሁኔታን አስቀምጣለች። እስራኤል ሊባኖስን የማታጠቃ ከሆነ ሚሳኤሎችን ወደ እስራኤል አልተኩስም ብላ ካስታወቀች በኋላ ሁኔታዎች ተረጋግተዋል። የደጀነዙም እስራኤል ዜጎች የዕለት ከዕለት እንቅስቃሴ እንደነበረው እንዲመለስ ትምህርትም እንዲጀመር ፈቅዷል። ያም ሆኖ ካብ ሃኤሙት እየተባለ በሚጠራውና እስራኤል ከሊባኖስ ጋር በምትዋሰንበት ድንበር አካባቢ በሚገኙ ሰፈሮች ትምህርት ሊሰጥ የሚችለው ሮኬትና ሚሳኤል መከላከያዎች ባሉባቸው ቦታዎች ብቻ መሆኑን አስታውቋል ብሏል የኢትዮ ተህሮኖት ጋዜጣ በዛሬ ዘገባው። የማሪቭ ጋዜጣ ደግሞ የ17 ሰዓታት ጦርነት በሚል ከእሁድ ምሽት እስከ ትላንት እኩለ ቀን ድረስ በእስራኤልና ኢራን መካከል የነበረውን ግጭትና ሁለቱም ወገኖች ጦርነቱን ለማቆም መገደዳቸውን ዘግቧል። የኢራን መሪዎች ወደ እስራኤል መተኮሳቸውን የሚያቆሙ መሆኑን ካስታወቁ በኋላ እስራኤል መሪዎችም ተመሳሳይ እርምጃ ወስደዋል። እስራኤል መሪዎች ከኢየሩሳሌም እንዳስታወቁት እስራኤል በኢራን ላይ ስትወስድ የነበረውን ያጸፋ እርምጃ ያቆመችው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት ነው ብሏል። ጠቅላይ ሚኒስትር ናታንያሁ ኢራን በእኛ በኩል ተቀባይነት የሌለውን ድርጊት ለመፈጸም ሙከራ አድርጋለች፣ እኛ በሂዝቦላ ላይ እርምጃ ስንወስድ ኢራን በእስራኤል ላይ ተኩስ መክፈቷ ተቀባይነት የለውም፣ እስራኤል የራሷን ደህንነት የማስጠበቅ መብት አላት፣ ሂዝቦላ ወደ እስራኤል ክልል መተኮሱን የሚቀጥል ከሆነ እኛም በጸጥታ እንቀመጥም የሚል መግለጫ አውጥተዋል ጠቅላይ ሚኒስትር ናታንያሁ። ጦርነቱ በመቆሙ ምክንያትም እስራኤል የዕለት ከዕለት እንቅስቃሴዋን ሙሉ በሙሉ ጀምራለች፣ ትምህርት ቤቶችም ዛሬ ይከፈታሉ ብሏል ጋዜጣው። የማሪቭ ጋዜጣ ጦርነቱን አስመልክቶ አንዳንድ ዜጎችን ጠይቆ ሀሳባቸውን አቅርቧል። በተለይ እስራኤል በዶናልድ ትራምፕ ውሳኔ አማካኝነት ጦርነቱን ለማቆም መገደዷን በተመለከተ የተለያዩ አስተያየቶችን ዜጎች ሰጥተዋል። ግማሾቹ አሁን ላለው የጦርነትና ውጥረት ሁኔታ መጨረሻ ሊበጅለት ይገባል፣ መከላከያ ሰራዊቱ ጠላትን እንዲያሸንፍ እድሉን ስጡት የሚሉ አስተያየቶችን አቅርበዋል። ከፊሎች ደግሞ ጠቅላይ ሚኒስትር ናታንያሁ ጦርነቱን ለመጨረስ የሚያደርጉት እቅድ ነው፣ በተለይ ድርድር ከተካሄደ ከሰላም ይደረሳል በሚል እሳቤ የሚፈጸም ነው በማለት አስተያየታቸውንም ሰንዘራቸውን የማሪቭ ጋዜጣ ዘግቧል። እስራኤል ናሆም የተባሉት ግለሰብ ከራማት ጋን ከተማ በሰጡት አስተያየት የእስራኤልን ትልቅ አሸናፊነት እያየን አይደለም ብለዋል። ኦምሪ ለርነር የተባሉት ግለሰብ ደግሞ የሰሜን እስራኤል ነዋሪዎች ባለው ሁኔታ መሰቃየታቸውን ይቀጥላሉ ብለዋል። ሽምሆን የተባሉት ግለሰብ ከባቲያም ከተማ ባለፉት ቀናት የነበረው ግጭት ከፕሬዚዳንት ትራምፕ ጋር በመነጋገር የተፈጸመ ይመስለኛል ብለዋል። ሀይም ከጊባታይም ከተማ ደግሞ አሸናፊነት ለሌለው ጦርነት ለምን ወደ ተጨማሪ ዙር ግጭት ገባን የሚል ሀሳብ አቅርቧል። ሽራን ኦሃዮን ከቂርያት ሽሞና ከተማ ደግሞ ከጀመራችሁ ጨርሱት አሊያ አትጀምሩት ብላለች። አሚት ከራማት ጋር እንደገና ያለ አሸናፊነት ግጭት ውስጥ ገብተን ተመለስን ብሏል። ሚሪ ከሀደራ ከተማ ደግሞ ወደዚህ ጦርነት መግባት አልነበረብንም፣ ይህ የሁልጊዜ ጦርነት ይመስለኛል ብላለች። ስሌማን አቡ ጁዳ ከቴል አራድ ደግሞ ምንም አይነት ጦርነት አልደግፍም፣ ሰላም ነው የምደግፈው፣ በጦርነት ብዙ አሳልፈናል፣ ለጉብኝት የምሰራበት አውቶቡሴ በጦርነት ተጎድቷል፣ እነሱ ይተኩሳሉ፣ እኛ እንተኩሳለን፣ በዚህ ሁኔታ የት ነው የምንደርሰው፣ ልንግባባ ይገባል ብሏል።
ودي كرامات غندقمو يستراتيجيكاوي ودقت نو تقلاي مستر ناتانيو ببيروت حزبلان ناتقا يادرغوبت يساچو فلاغوت نو كسوست عامتات طورنات بالا ود مرجا اندنهد لمادرغ نو يالاشنافينت مرجا اندي درغ تقلاي مستر سلام مايفلغو نو بلوان اميت يتبالو تغلسف كبيرشبا كتما دغمو بسطوت استايت اني اندماسبو انيا مكاكل بيتشا يمتطبق بن ادلم انيا مكلاكل بيتشا يمتطبق بن ادلم بسمين እስራኤል ያለውን ሁኔታና ከኢራን ጋር ያለንን ችግር ለያይተን መመልከት አለብን ብሏል። አይዳ ስማኒያ የተባለችው ግለሰብ ደግሞ በንግግር እንጂ በጦርነት ማመን የለብንም ያም ሆኖ እኛ سنጠቃ ያጸፋመስ መስጠት ነበርብን እኛ አልጀመርንም ያጸፋመስ መስጠት ግዴታችን ነው ያም ሆኖ በግጭቶች ወዴት እንደምናመራ ልረዳልቻልኩም ብላለች። የእስራኤል አየም ጋዜጣ ደግሞ ኢራን ዛቻዋን አጠናክራለች እስራኤል ሊባኖስን ካጠቃች ወደ እስራኤል ሚሳኤሎችን ማስወንጨፋን እንደምትታደስ አስጠንቅቃለች ብሏል ዘግቧል። የእስራኤል መከላከያ ሚኒስትር ሳል ካጽ በበኩላቸው ወደ ሰሜን እስራኤል የሚሰነዘር ጥቃት ሁሉ በቤይሩት ዳህያ ሰፈር ያጸፋ መልስ ያገኛል በማለት ህዝብላን አስጠንቅቀዋል። ጦርነቱ መቆሙን ተከትሎ ትምርት ዛሬ ይታደሳል ያየር መንገዶች በመላማቸው በረራዎችን ያከና ናውናሉ የጤና ጥበቃ ተቋማትም በመላማቸው ወደ ስራ ይመለሳሉ ባህልና ኪነ ጥበብም እንዲሁ ወደ መደበኛ እንቅስቃሴው ይመለሳል ብሏል እስራኤል አየም ጋዜጣ። የሃሪጽ ጋዜጣ እስራኤልና ኢራን አንዳቸው ሌላኛውን ለማጥቃት ቃል ቢገቡና ጦርነቱ ለጊዜው ቢቆምም በሊባኖስ የሚንቀሳቀሰው ህዝብላ ድርጅት ጉዳይ አንድ ልባት ካልተሰጠው ሌላ አዲስ ግጭትን እንዲሰነዘር የሚያደርግ ትልቅ ስጋት ነው ብሏል በዛሬ ዘገባው። የዴታሮኖት ጋዜጣ ዛሬ ካቀረባቸው ለት ያሉ ዘገባዎች መካከል ኢሎን ማስክ የተባለው ባለሀብት ያለማችን ቁጥር 1 ባለሀብት የሚያደርገውን ስፔስ ኤክስ የተሰኘውን እቅድ ማለትም 23 ባንኮችና ድርጅቶች ባለቤት የሚያደርገውን እቅድ የፊታችን አርብ ይፋ ሲያደርግ ኢሎን ማስክ ያለማችን ቁጥር 1 ባለሀብት ያደርገዋል ሚሊየነር አሊያም ቢሊየነር ሳይሆን ትሪሊየነር ያደርገዋል። ብዙ ዓለማችን ሀገራት ካላቸው ሀብት የበለጠ ላንድ ሰው ይኖራል ኢሎን ማስክ በታሪክ የመጀመረው ትሪሊየነር ባለሀብት ይሆናል 1 ትሪሊዮን ዶላር ይኖራል። ኢሎን ማስክ በየቀኑ 1 ሚሊዮን ዶላር ቢያጠፋ እንኳን አሁን ያለውን ገንዘብ ለመጨረስ ተጨማሪ 100 አመታትን በህይወት መቆየት አለበት ብሏል ጋዜጣው። ኢሎን ማስክ ያለማችን ቁጥር 1 ባለሀብት ቢሆንም አንድ ሰው ይህን ያክል ገንዘብ መኖሩ በሌላ በኩል ለምጣኔ ሀብቱ ጉዳት ያለው መሆኑን የዌል ስትሪት ጆርናልን ጋዜጣው ዋቢ በማድረግ የኢዶ ታህሮኑት ጋዜጣ ዘግቧል። ኢሎን ሪቭ ማስክ 54 አመት ግለሰብ ነጋዴና ባለሀብት ነው። ኢሎን ማስክ ደቡብ አፍሪካ ተወልዶ የካናዳም ቆይቶ የካናዳና አሜሪካ ምርዜግነት ያለው በአሜሪካ የሚኖር ባለሀብት ነው። ማስክ የስፔስ ኤክስ መስራችና ሊቀመንበር ዋና የቴክኖሎጂ ኦፊሰር ነው። የቴስላ መኪና አምራች ባለቤት የቦይንግ ኩባንያ መስራችና ኤክስኤአይ እና ኦፕን ኤአይ የተባሉ ቴክኖሎጂዎችንም መስራች ነው ተብሏል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባዎችን ወቅታዊ ሁኔታዎችን እንዲመለከቱልን የጋበዝነው ጋዜጠኛ ጋቢ ወርቁ ነው። ጋቢ እንዴት አደርክ?
1: ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ? እንዲሁም አድማጮቻችን
0: ጤና ይስጥልን። እንደምን አደርክ? እናመሰግናለን። እንኳን ከጦርነት ወደ ሰላም አደረሰን ማለት ይቻላል።
1: እንግዲህ ያው የፊት የፊቱን አለጓያ ነቃይ እንደሚባለው ነው እንጂ ጦርነቱ አቁሞ ወደ ሰላም ገባን ማለት አይደለም። ግን አሁን ተጀምሮ የነበረው በተለይ ማለትም ጦርነት ባይባልም ያው ግጭት ነበረ ማለት ይቻላል። ያ ግጭት ስለቆመ አሁን ሁላችንም ያው ደስተኛ ነን። ምክንያቱም ጦርነት ይፈልግ የለም። ጦርነት አውዳሚ እንደሆነ ሁላችንም እናውቃለን። ጦርነት ከፍተኛ ስጋት እንደሚያመጣ ሁላችንም እናውቃለን። ስለዚህ በእስራኤልም ደግሞ ሁልጊዜም ጦርነት ሳይሆን ሰላምን ነው የሚፈልገው የእስራኤል ሕዝብም ቢሆንም ደግሞ ያው ጠላቶች ደግሞ ሁልጊዜም ተነስተው እናንተን ከምድረ ገጽ ካላጠፋን አንተኛም እያሉ ሁሌም ቁመው እናያቸዋለን።
0: አሁን ችግሩ ጦርነት መኖሩ ያው እስራኤል ጠላቶችም በዚህ ሁኔታ ሁልጊዜ አሸናፊ ለመሆን ጥረት ያደርጋሉ። እስራኤል እርምጃ ትወስዳለች። አሁን አስቸጋሪ የሆነ ጦርነት ይጀምራል፣ ማለቂያ የለውም። ችግሩ እየተጓተተ ይሄዳል። የደቡቡን እናስታውስ ነው ከሐማስ ጋር የነበረው ግጭት 2 ዓመታት በላይ ሄደ። አሁን ማለቂያ እንኳን የማይታወቅ እንደገና ሌላ ግጭት ውስጥ የሚያስገባ ሁኔታዎች እንዳሉ ይነገራል። አሁን በሰሜን ከሂዝቦላ ጋርም በተመሳሳይ ሁኔታ ከኢራን ጋርም በዚህ ሁኔታ እንዴት ነው መቀጠል የሚቻለው? እርግጥ ነው ጦርነት አድርገው ብዙ ሀገራት ያቆሙበትን ሁኔታ አይተናል፣ ሰምተናል፣ ታሪክም ይመሰክራል። ግን ሁልጊዜ በጦርነት መሄዳችን ዋጋ እያስከፈለ አይደለም ወይ?
1: ትክክል ነው። በእውነት ሰጠኝ ይህንን ጉዳይ በምታነሳበት ጊዜ ጦርነት የእስራኤልን ሕዝብ ስታየው በዓለም ያለው አብዛኛው ሁሉም ባንልም በርካታዎች የእስራኤል ጥላቻ አለባቸው። ይህ ጥላቻ ደግሞ ሁልጊዜ ወደ ጦርነት ያመራል። ከዚህ በፊት የነበረው እስራኤል ባልተቋቋመችበትና እስራኤልን መከላከያ ሰራዊት ባልነበረባት ጊዜ ያው ብዙ የእስራኤል ህዝብ በዓለም ተበትኖ ብዙ ስቃዮችን እያሳለፈ ከአንድ ሀገር ወደ አንድ ሀገር እየተዘዋወረ እየተሰደደ ነው የነበረ። አሁን ደግሞ ተሰባስቦ እችነን አገሩን የተስፋይቱን ሀገር መስርቶ ማለትም አድሶ ይኖራል። አሁን ይህ ደግሞ ያልተዋጠላቸው አሉ። በኢራንና በእስራኤል መካከል ድንበር የለም። የሚያጋጫቸው ምንም የሚያከራክራቸው ነገርም የለም። ሆኖም ግን ዋናው ምንጩ ጥላቻ ነው። እስራኤልን ከምድረገጽ እናጠፋለን የሚል ጥላቻ እስካለ ድረስ ጦርነቱ አበቃ አቆምም። ምክንያቱም አንደኛው አጠፋለሁ የሚለው ኃይል እስካለ ድረስ ይጠፋል የሚባለው ኃይልም እስካለ ድረስ ሁልጊዜም ጦርነቱ ይቀጥላል። በጊዜው አሁን አንዳንዴ ጋብ የሚልበት ሁኔታ ሊፈጠር ይችላል። ከዚያ ውጭ ግን ሁልጊዜም ኃይላችን የመፈተኑ ሁኔታ ጠላቶች ይኸው በደቡብ እንዳልከው ሐማስ፣ በሰሜን ደግሞ ሂዝበላ፣ በሱሪያም ነበረ እንዲሁም ደግሞ በኢራቅም ኢራን ያሰማራቻቸው

0: ኃይሎች አሉ። እንዲሁም ደግሞ የመን ከዚያም ደግሞ ሁቲዎች የሚባሉት ኢራኖች ያሰማራቻቸው አሉ። በኢራን በኩልም ሌሎችም አገሮች ከፍተኛ የሆነ ጥላቻ ያለባቸው አሉ። ያ ጥላቻ እስካልተወገደ ድረስ ጦርነቱ ሁልጊዜም በየጊዜው እየፈነዳ በየጊዜውም ደግሞ በተጠንቀቅ እንድንኖር ያደርገናል ማለት ነው። ስለዚህ ኢራን አሁን ያለችበት ሁኔታ ባለፈው ጦርነት እጅግ በጣም ከፍተኛ የሆነ አውዳሚ የሆነ ጦርነት በተለይ በኢራን በኩልም ከፍተኛ ጉዳት አስተናግዳለች። መሪዎቿን ከላይ ያሉ ከቁንጮ ያሉትን አንስቶ እስከ ታች ድረስ በርካታ መሪዎችን አጥታ ከዛ በኋላ ደግሞ አሁን እንደገና ሌላ ጦርነት ለመፈተሽ ወይም ደግሞ ለማዘጋጀት ጥረት አድርጋለች። ሆኖም አሁንም
1: አግዟል ወይ ነው አግዟል ወይ እየተተካኩ እነሱ እንግዲህ አንዱ ቢገደል አንዱ እየተተካ ያስተሳሰብ ለውጥ በመሪዎች ከሌለ ወይም ደግሞ በተቃራኒው የሚሄዱ አካላት ሰላምን የሚፈልጉ ከሌለ ምንድነው መቶ በትገል መቶ የሚተካ ከሆነ ምንድነው ውጤት የሚያመጣው ለእስራኤል ነው? ካየናቸው ጊዜ ሐማስ መሪዎችም ተደምስሰዋል፣ የሂዝቦላ መሪዎች ተደምስሰዋል። አሁን የሂዝቦላ መሪዎች ነው የጦርነቱን እያስኬዱ ያሉ። ሌላው ይቅርና አሁን እንኳን ትላንትና ሰላም ወርዷል ተብሎ ሌሊቱን ወደ ኤላት ከተማም ወደ ሰሜን እስራኤልም ድሮኖች ተተኩሰዋል ተብሏል። ይህ ሁኔታ ከቀጠለ የት ነው አሁን ሰው እንኮ ዜጎች ራሱ መጨረሻችን ምንድን ነው የሚሆን እያሉ ተማረዋል።
0: ይህ በትክክል እውነት ነው። አሁንም በሰው እስካላቸው ድረስ በሚሊያርድ የሚቆጠር ማለትም ከሁለት ሚሊያርድ በላይ የሚሆኑ አሉ። ሁሉም ጠላቶች ናቸው ባንላቸውም በአካባቢው እስራኤል እዚያ ውስጥ ነው የምትኖረው። እስራኤል የምትኖረው ልክ ከተከፈተ የአንበሳ መንጋጋ እዚያ ዙሪያ ወይም ደግሞ በአካባቢው እሳት ከሆነ ቦታ ውስጥ ነው ከዚያ ላይ የምትኖረው። በየጊዜው ይህ እነሱ አስተሳሰባቸውን እስካልቀየሩ እስራኤልን ሙሉ በሙሉ እናጠፋለን፣ አጥፍተንም ደግሞ ከምድረ ገጽ እናስወግዳለን የሚለው ጥላቻ ይህ እስካልጠፋ ድረስ አሁንም እንዳልከው በእውነት መሪው ቢገደል ሌላ መሪ እየተተካ አሁንም ያን ጥላቻ ሁልጊዜም እየአጠናከሩ የሚሄዱበት ሁኔታ ነው እንግዲህ እያየን ያለነ። በዚህ በሊባኖስን በምናይበት ጊዜ የሂዝቦላ መሪዎች ከላይ አንስተው እስከታች ድረስ በጣም በርካታዎች ተገለዋል። የቀረው አንድ ብቻ ማለትም ናይም ካሰር የሚባለው የሐሳን ነስራላ ምክትል የነበረ እሱ ነው። አሁን እሱም ያለበት የት እንደሆነ አይታወቅም። ግን እስራኤል አሁንም እሱን ለማግኘት
1: ግን ጦርነቱን እያስኬደ ነው፣ ጦርነቱን እየመራ ነው
0: በትክክል። ስለዚህ አሁን ምንድን ነው እስራኤል እየተዋጋች ያለው ከሽብርተኞች ጋር ነው። ሽብርተኞች ደግሞ አንድ ሰው ቢቀርም እኔ አሸንፍ ያለው እኔ ያለው አላሸነፋችሁኝ ማለቱ አይቀርም። ስለዚህ ምንድን ነው እስራኤል ለምሳሌ አሁን አንድ በአስተሳሰብም በኃላፊነትም ኃላፊነት ከሚሰማው ከአንድ መሪ ጋር ጦርነት ብትገጥም በአገር ደረጃ ማለት ነው ያ ሁለት ቀን ሶስት ቀን የሚፈጅ ጦርነት ሊሆን ይችላል። ከዚያም አንዱ አቅሙን አይቶ አይ በቃን ጦርነት ይብቃን የሚል አዋጅ ሊያውጅ ይችላል። ከዚህ በፊት እንደነበረው እንደ ስድስቱ ቀን ጦርነት በስድስት ቀን ውስጥ ነበረ እንግዲህ ግብጽም፣ ሶሪያም፣ ሊባኖስም፣ ዮርዳኖስም ሌሎችም በሙሉ አይ በቃን ጦርነት ይበቃናል ብለው የአቆሙበት ሁኔታ ነበረ። ያኔ በአስተሳሰብም ደረጃ እንዳገርም አይ እንዳገርኛ የገነባ ነው የመከላከያ ሰራዊትም እንደገና መሰረተ ልማት ሌሎችም እየወደሙ ስለሆነ በዚህ ሁኔታ መቀጠል አንችልም በሚል ሁኔታ ይህንን እንዲቆም አድርገው ነበር። አሁን የምናያቸው አንደኛ ኃላፊነት ለህዝባቸው ኃላፊነት የሌላቸው ወይም ደግሞ ኃላፊነት የጎደላቸው ናቸው። የፈለገውን ያህል ይውደም እስራኤልን ብቻ ለማጥፋት ጥረት እናድርግ ብለው የተነሱ መሆናቸውን መዘንጋት የለብንም። ስለዚህ እኛ ደግሞ እስራኤል ሌላ ሀገር የላትም፣ ያላት እቺ አንዲት ሀገር ብቸኛው ሀገር ናት። እቺን ነጥሎ ከመሄድ ውጭ ሌላ አማራጭ የለም። ይህ ደግሞ የማይታሰብ ሁኔታ ነው። ስለዚህ ምንድን ነው ያሉ ጠላቶች በየጊዜው ሊነሱ ይችላሉ። ከዚህ በፊትም እየተነሱ እስራኤልን ነውድ ማለን እናጠፋለን ብለው

0: ራሳቸው ጠፍተዋል። አሁንም እነዚህ እስራኤል ማድረግ ያለባት ምንድን ነው? ልክ አሁን እያደረገች እንዳለው ኢራን እስራኤልን ብቻ አይደለም እየወጋች አለ። በዚህ ጦርነትም ከዚህ በፊትም በነበረው ኩዌትንም ሌሎችን የአረብ ሀገራት ሳውዲ አረቢያን፣ ካታርን፣ ባህሬንን፣ ሌሎችን የአረብ ሀገሮችንም እነሱንም በተለይ በአሁኑ ባለፈው በሁለት ቀን ማለት ነው ዮርዳኖስ ላይም። ስለዚህ አሁን እነሱን ከእስራኤል ጎን እንዲሰለፉ እያደረገች ነው ማለት ነው ኢራን። ስለዚህ እስራኤልም እያደረገች ያለው ምንድን ነው? የዓለምን ጦርነት እስራኤል እየተዋጋች ነው። በዓለም ደረጃ እነዚህ ሽብርተኞች እየተስፋፉ በየቦታው እየተስፋፉ እየሄዱ ሁልጊዜም ቦታ እያስለቀቁ የሌሎችንም እምነት እየቀየሩ የሄዱበት ሁኔታ ነው ያለ። አሁን የሚፈልጉትም እንደዚያ ነው። እስራኤል የምትረብሻቸው ምንድን ነው? እዚህ ከመካከለኛው ምስራቅ በአጠቃላይ ይህን በሙሉ እየተስፋፋን የምንሄድበትነን እነሱ ከዚህ ላይ ሆነው ልክ ከአንገት ላይ ከአንገታችን ላይ ወይም ደግሞ ከጉሮሯችን ላይ ቁመውብናል ብለው ነው የሚያስቡት። ስለዚህን ለማስወገድ ሁልጊዜም ጥረት ያደርጋሉ። አሁን ምንድን ነው ወይ እነሱ ያጠፋሉ፣ ይህም አይታሰብ ነው፣ ወይም ደግሞ እኛ ተከላክለን እነሱን ጦርነት ሁልጊዜም እንዳይከፍቱ የማድረግ ሁኔታ ነው። ለዚህም ነው እንግዲህ እስራኤል በዚህ ጦርነት በመጀመሪያ ኢራን ከሰሞኑ በርካታ የአየር መቃወሚያዎችን ጠንካራ የሚባሉ ከተለያዩ አገሮች በመሸመት ያንንም ደግሞ በኢራን በኩል በሙሉ አሰልፋ ነበረ። አንድ የእስራኤል የጦር ጀት በዚህ እልፍ አይልም የሚል እሳቤም ነበራቸው። ሆኖም ግን 3 ሰዓት ባልሞላ ውስጥ የእስራኤል አየር ኃይል ሙሉ በሙሉ እስራኤል ያሰለፈችውን ይህን የአየር መቃወሚያ በማውደም እነሱን በመግፈፍ ከዚያ በኋላ እንደፈለገ በኢራን እየተዘዋወረ ከፍተኛ በ3 ዙር ድብደባ ኢራንን በሙሉ የደበደበበትና ከፍተኛ ጉዳት ያደረሰበት
1: ለጦሩ ለጦሩ ለእስራኤል መከላከያ ሰራዊት አየር ኃይሉ ምንም እንከን የሚወጣለት አይደለም። አሁንም ብቃቱን ያሳየበት ነው። እንግዲህ በዚህ እንደገለጽከው በጥቂት ወራት በውስጥ ራሳቸውን ያጠናከሩበት በጥቂት ሳምንታት ውስጥ ራሳቸውን አጠናክረው ነበር። ግን እስራኤል አየር ኃይል አሁንም በኢራን ምድር የፈለገውን ማድረግ እንደሚችል ያሳየበትን ሁኔታ አይተናል። ግን አሁን በዲፕሎማሲያዊ ጥረቱ የሚታዩ የውሳኔ ችግሮችን እናያለን። ጦርነቱ አንድ ቀን ይካሄዳል፣ ሌላ ቀን ይቆማል። በሊባኖስም አሁን ለምሳሌ ሊባኖስና እስራኤል ሲዋዩ ሂዝበላ አልተጠቃለለም። በአሜሪካና ኢራን መካከል ድርድር ሲካሄድም የእስራኤል ጉዳይ አብራ እንድትገባ አልሆነም። እስራኤል ከጦርነቱ እንኳን እየተሳተፈች በዋናነት ኢራንና እስራኤል እንደሚፈላለጉ እየታወቀ አሜሪካና ኢራን ነው የሚደራደሩና እንደው የዲፕሎማሲ አካሄድ ችግር የለበትም ብለህ አታስብም?
0: በጣም ችግር አለበት። ምክንያቱም በመጀመሪያ ደረጃ የዲፕሎማሲ ድርድር መካሄድ ያለበት አንድ ፍላጎት ያለው ይህንን ጦርነቱን በቃኝ ብሎ ስላሰበና ወደፊት ደግሞ ጦርነት ለመክፈት ፍላጎት የለኝም ብሎ በዚህ ላይ አሁን ይህን ጉዳይ ከተኩስ አቁም ስምምነት አልፎ ወደ ሰላም እናምጣው ብሎ የሚያስብ አካል ሲኖር ያኔ ድርድሩ ሁሉም ነገር የዲፕሎማሲ ሁኔታ ሊሰራ ይችላል። ችግሩ ምንድን ነው? አሁን ጦርነቱ እያለ ኢራን ሙሉ በሙሉ በቃኝ ወይም ደግሞ ተሸንፍ ያለው የሚል መንፈስ ሳታሳይ ወዲያውኑ የአሜሪካው ፕሬዚደንት ቸኩለው ወደ ድርድር ንግባ የሚል ሁኔታ ነበረ። ስለዚህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ላይ ስህተት ፈጥረዋል። ምክንያቱም አንድን ነገር ጀምሮ ያ የተጀመረ ነገር ሳይቋጭ ወይም ደግሞ የሆነ እልባት ሳያገኝ መሆን የነበረበት ኢራን ናቸው ተንበርክከው በቃን፣ ይህ ጦርነት እኛን ወደ የህልውና ጦርነት ሆኖብናል፣ ለህልውናችን ያሰገናል፣ ስለዚህ ወደ ሰላም መግባት እንፈልጋለን ብለው እንዲመጡ መደረግ ነበረበት። ግን የመቸኮል ሁኔታ ከዚህ ላይ የአሜሪካው ፕሬዚደንት አሳይተዋል። አሁንም ኢራኖች አደገኞች ናቸው፣ እነሱም ስልተኞች ናቸው፣ እነሱም አጭበርባሪዎች ናቸው። አሁን የአሜሪካውን ፕሬዚደንትም እየጎተቷቸው ያለ ምንድን ነው? ከዛሬ ነገ ሰላም እናደርጋለን ወይም ደግሞ እንስማማለን እያሉ እነሱ መደራጀት ነው የነሱ ፍላጎት ማለት ነው። ስለዚህ አሁን ይሄን ቡኑ በሙሉ አልተረዱም። ለዚህ ደግሞ እስራኤል እንደውም ጣልቃ አለመግባቷ ወይም ደግሞ በዚህ ድርድር ውስጥ አለመግባቷ ጥሩ ነው። ምክንያቱም ቢያንስ እንኳን ይሄ ስምምነት በአሜሪካና በኢራን በኩል ቢፈራረሙ እስራኤል የለውበትም። ስለዚህ እኔ የምፈልገውን አደርጋለሁ ብላ ልታደግ ትችላለች።
1: ከስትራቴጂ አንጻር ጥሩ ነው ትላለ። አሁን ግን በአሜሪካ በኩልና በኢራን እሺ እሱን እንበል አሁን ያልከውን ሊባኖስ ጋር በሚደረገው ድርድር የሚተኩስብንን አካል ትተህ ምንም አቅም የሌለው የሚባለውን መንግስት የሊባኖስን መንግስት ተደራድረህ ወረቀት ላይ ብቻ ያስቀመጥከው ፊርማ ምን አመጣ?
0: ይሄ ምንም እስካሁን ድረስ ያው አልተፈራረሙም። በእርግጥ በእስራኤልና በሊባኖስ መንግስት በኩል ድርድር አለ። ምክንያቱም እንደ ሀገር
1: የተኩስ አቁም ስምምነት ተፈራርመዋል።
0: በትክክል ግን ሂዝበላ አሁንም በኢራን እስከተመራ ድረስ ከሰሞኑም ያየነው ኢራን ለምንድን ነው ወደ እስራኤል 11 ሮኬቶችን ወይም ሮኬት ሳይሆን ከባድ ሚሳይሎችን ወደ ባላስቲክ ሚሳይሎችን ወደ እስራኤል የተኮሰችበት ምክንያት ምንድን ነው? እስራኤል በሊባኖስ በዳህያ በሚባለው በሂዝበላ ግዛት በዚያ ከፍተኛ የሆነ ድብደባ ስለፈጸመች ስለዚህ እኛ አለንላቸው የእነሱ መከታነን በሚል ሁኔታ ነው ኢራኖች ወደ እስራኤል የተኮሱ። ይህን ደግሞ እስራኤል ይህና በኢራንን የኢራን ጉዳይና የሊባኖስ ጉዳይ እንዲያያዝ እስራኤል አትፈልግም። ምክንያቱም ያ ከሆነ አሁን ልክ ኢራን እንዳደረገችው በሚቀጥለው ደግሞ ሂዝበላ ትንኮሳ በሚፈጽምበት ጊዜ እስራኤል አጣፋው ስትመልስ አሁንም ኢራን ልትገባ ነው ማለት ነው። ስለዚህ ይሄ ከዚህ ጋር በተለየ ሁኔታ ከሊባኖስ መንግስት ጋር ተደራድረን ይሄ ይሆናል የሚል ነው። ይሄ ደግሞ ምንድን ነው የሚያመጣው? መጨረሻ ላይ የሂዝበላ ታጣቂ ሽብርተኛ ቡድን ትጥቁን መፍታት አለበት ነው። አንድ ሀገር በአንድ ሀገር አንድ አፈሙዝ ነው መኖር ያለበት። ያ ማይሆን ከሆነ ግን በየጊዜው ጦርነቱ አሁንም የማያበቃና የማያበራ ጦርነት ነው የሚሆነው። ይሄ መሆን እንደሌለበት ለዚያም ነው እንግዲህ እስራኤል በሊባኖስ በኩል በመግባት ከደቡብ ሊባኖስ ባሻገር ሌሎችን ቦታዎች ሊታኒ ከሚባለው ወንዝ በማለፍ ሌላ ብዙ አስተራሰጅክ የሆኑ ቦታዎችን ተቆጣጠራለች። አሁን ይህም የሊባኖስ መንግስትነን የሚያስገድደው ምንድን ነው? ሂዝበላንም የሚያስገድደው ሂዝበላ አሁን በዚህ ውስጥ ገብቼ ተስራ ጋር ባለው ሁኔታ ተደራድሬ ትጥቅ ፈታለሁ የሚል ከሆነ እንደተሸነፈ የሚያሳይና መጨረሻ ላይም ደግሞ ይህ በእውነትም ወደ ሰላም የሚያመጣ ሁኔታ ነው የሚሆነው። ያ ካልሆነ ደግሞ አሁንም የእስራኤል ኃይሎች ወደ ሂዝበላ ግዛት አሁንም እየተስፋፉ ይሄዳሉ ማለት ነው። ይሄ ምንም ካልሆነ እንደዚህ ካልሆነ ጦርነቱን ወይም ደግሞ ያለውን ሁኔታ ስጋት ሂዝበላ በተለይ ለሰሜን ክልል የፈጠረው ስጋት ያ መወገድ አለበት። ያ ደግሞ እንዲወገድ ነው ይህ ስራ እየተሰራ የሚገኘው። የሊባኖስ መንግስት ደካማ መንግስት ነው፣ ምንም ጥርጥር የለውም። ሂዝበላ ከፍተኛ የሆነ ኃይል
1: ደካማ ከሆነ እኮ መልቀቅና አገሪቱን ሉዓላዊነቷን የሚጠብቅ አካል ሊቆጣጠር ይገባል እንጂ ደካማ ነው እያልክ እንደፈለጉት ሌሎች አካላት እንዲፈነጩ ካደረገ ምንም ዋጋ የሚኖረው መስሎ አይታየኝም። ገቢ የመካከለኛው ምስራቅ ሁኔታ በጣም ውስብስብ ነው። ብንናገረው ብቻ ሳይሆን እርምጃ ቢወሰድበትም በአንድ ጊዜ የሚቋጭ አይደለም። እንደው በአጠቃላይ ሰላም የሚያሰፍን ውጥረቱን የሚያረግብ መንግስት አካል መጥቶ በአጠቃላይ በዚህ በአካባቢው እንደው ሌላ ሰላም የሚመሰርት ካልሆነ አሁን ባለው በግጭት አንድ ቀን መዋጋት ሁለተኛ ቀን ማቆም ብዙ ዋጋ የሚያስከፍል ነው። እናመሰግናለን እንግዲህ መልካም ቀን።
0: እሺ እንግዲህ ሰጠኝ እዚህ ላይ አንድ ቃል ማለን ፈልገው ምንድን ነው፣ በዚህ በመካከለኛው ምስራቅ ይሁን በየትኛውም ቦታ እስራኤል የካንሰር በሽታ ናት፣ እስራኤልን ማጥፋት አለብን የሚለው መሪ ቃል እስካልጠፋ ድረስ እኛም በተጠንቀቅ እንኖራለን፣ እነሱም ጦርነት ለመክፈት ዝግጁ ሁነው ሁልጊዜም እናያቸዋለን። ስለዚህ ይህ ነው ዋናው ነገር፣ ጦርነቱን በሙሉ ማጥፋት የሚችለው ጥላቻን ማስወገድ ነው።
1: በጣም ጥላቻን ያስወግድ ሁሉም አካል እንላለን። በጣም እናመሰግናለን፣ መልካም ቀን ተመኘንልህ።
0: እኔም አመሰግናለሁ ሰጠኝ፣ እንዲሁም አድማጮቻችን መልካም ቀን።
1: መልካም ቀን አድማጮቻችን። አሁን ደግሞ ከአቶ ባቤንዮ ጋር እንደ ዜጋ የጦርነቱ ሁኔታ ያለውን ሁኔታ እንዴት ትመለከተዋለህ በሚል ቃለ ምልልስ እናደርጋለን። ባቤ እንደምናደርክ?
2: ሰላም ጤና ይስጥልኝ። የራዲዮን ሰራጮች በሙሉ አድማጮቻችን ሰላም ቀን ይሁንልን፣ ሰላም ጊዜ ያምጣልን።
1: ሰላም ቀን እንላለን። እንዴት ነው እንግዲህ ቀላል አይደለም ያለንበት ሁኔታ። ያው ሰላም ሰፈነ ተባለ፣ ግን ደግሞ ለሊቱን ድሮን ተተኮሰ ተባለ። እንደዚህ ጋር ስታየው አሁን ያለውን ሁኔታ እንዴ ጦርነት እንዴ ሰላም ሰፈነ የሚለው ነገር ምን ያክል ባንተ ይታያል? እንዴት ይታያል ባንተ በኩል? ይቅርታ
2: በኔ በኩል በሁለት በሶስት ከፍዬ ነው ማየው። ምክንያቱም ሶስት መንግስት ማለት ነው እንግዲህ በእስራኤል ውስጥ ያለ። ምክንያቱም አንደኛ ጠቅላይ ሚኒስትሩ ሲሆን፣ ሁለተኛው የአሜሪካው ፕሬዝደንት ናቸው፣ ሶስተኛ ደግሞ አካባቢያችን ያለው የእርስ በርስ ግጭት ነው። ይሄ ሶስት በሶስት አይነት ከፍለዋለሁ። እንግዲህ ጦርነቱን በተመለከተ በአሜሪካ ላይ የሚካሄደው ስርዓት በእኔ በኩል ተቀባይነት የለው። ምክንያቱም ትልቁ ሲሞት ትንሹ እየተተካ ችግር እየተፈጠረ ነው ያለ። በሊባኖስም ቢሆን በኢራንም ቢሆን ታላላቆች እኛን ወደ ምድረገጽ ለማጥፋት ሲያስቡና ሲያልሙ የነበሩት ሲሞቱ የእነሱ ደግሞ እግር ተከታይ የነበሩት በዚያው ተከትለው ነው የሚሄዱ። ስለዚህ ምንም ነገር ጦርነቱ ያቆማል የሚል ሀሳብ በእኔ በኩል አለ ብዬ አላም ነው። ጊዜያቸውን በመጠቀም ጊዜያቸውንን ያላቸውን ሁኔታ እያሰቡ በእኛ ላይ ጦርነቱንን ያቋርጡታል ብዬ አላምንም። አሁን ባለፈው ወደ ድርድር ቀረብነ ብለው ቀርበናል፣ ለፊርማ እየተቀረብ ነው፣ ትንሽ የሆኑ ነገሮች ቀርተውናል ብለው ነበር መግለጫ የሰጡት። ይሄ ከሆነ በኋላ ለምን ማን ደረሰ? እነሱ ሁርለት በጻፉን በኩል ብዙ ወደ 9 የሚሆን እንትን ሰደዋል። እንግዲህ ይሄ እንዴት ሊታመን ይችላል ነው ሰውየው የሚናገሩት። የራሳቸውን ጥቅም ማስከበር ካልሆነ በስተቀር የሌላውን በእርግጥ ብዙ ስራ የሚሰሩት አለ። አባል ግና አሁን በአስር ደቂቃ ቀደም ብሎ ተናግረው እንደሆን ትንሽ ቆይተው ደግሞ መልሰው ሌላውን ቃላት ይናገራሉ። ስለዚህ እምነት ስላለ ሰውየው ያላቸው ጥብቅነት ስለሌላቸው ተጎንብሰው ነው የሚማጸኗቸው ያለ አሁን የኢራንን ሰዎቹ። እነሱ ይሄንን ስለሚያዩ ስለሚመለከቱ ባነጋገር እንኳን በተኩስ ወሬት ባለፈው ከጠቅላይ ሚኒስትሩ ጋራ ይህን ተናገሩ ተብለው በዚያ ምክንያት እነዚህ እርስ በርሳቸው የመጠላላት ችግር አለባቸው። አሁን እኛም ደግሞ እጃችን አጣጥፈን ቅምጥም በማለት ነው ይህን ነገር ያደረጉት። ስለዚህ ከሊባኖስ ጋራ ስምምነት ተባለ። የሊባኖስ መንግስት እኮ እነዚህ ሰዎች እኮ በፓርላማ ውስጥ ያሉ ሰዎች ናቸው። ስለዚህ መንግስቱ የሚቆጣጠሩት እነሱ ናቸው። የሊባኖስ መንግስት ከእስራኤል ጋር የሚፈራረምበት ምንም ምክንያት የለውም። ምክንያቱም የእስራኤል መንግስት ፊርማውንም ቢፈራረም ጦርነቱን ለማቆም ቢፈራረሙ ይሄ ትክክለኛ ሆኖ ጠንቶ ይኖራል የሚለው ግምት አይኖርም። ለምን እነዚያ ሰዎች ከዚያ ውስጥ አልተካተቱም?
1: እንዲያውም የልብ ልብ ነው የሰጣቸው፣ የልብ ልብ የሰጣቸው ኢራን እንድታግዛቸው ያደረገ ነው። አንድን አካል የግጭቱ ዋና አካል የሆነውን በማግለል ብቻ የሚመጣ ሰላም አላየንም።
2: አሁን የስራ የሊባኖስ መንግስት እንደ መንግስትነት ተብሎ ይቆጠር እንጂ መንግስት ነው ብዬ አላምንበትም። ምክንያቱም የማላምንበት ምክንያት ይሄን ሊባኖስን እንደ እንትን የሚጫወቱባት ዝበላዎች ናቸው። እነሱ ከዚያ ቦታ ላይ እስካልጠፉ ድረስ የእስራኤል ሉዓላዊነት ይጠበቃል ብዬ አላምንም። ምክንያቱም በጦርነቱም ሆነ በፓርላማውም ሆነ በሁሉም ሆነ እነሱ ናቸው የኢራን ቡችላ ሆነው በኋላችን እየተከተሉ ቤተሰቦቻችን አገሪቱን ለማናጋት የሚሞክሩ
1: አሁን እንደው ባበይ ሐማስ እንኳን ጥቅምት 7 ያን አሸባሪ ሽብር በጣም ዘግናኝ የሆነ ሽብር ጥቃት የፈጸመው በሶስተኛው ወገንም በኩል ተደራረህ ሌላው ቅርና አንጻራዊ መረጋጋት ካመጣ እንደነው ይዝበላ ቢሳተፍ ምን ችግር አለው? ሰላም ማምጣት የሚያስችል ከሆነ
2: እንደሱ ለዚህ ፈቃደኛ አይደሉማ። ይሄንን አንቀርበው እኮ አላነጋገሯቸው። ይሄንን አቀርቦ የሚያነጋገሯቸው ቢሆን ኑሮ መፍትሄ ሊመጣ ይችላል። ይውል እነሱ መፍትሄ ያላቸው ምናምናቸው ነገር አይደለም እኮ። አሁን እኮ ይውል እየተደበደቡ እንኳን በሳውዲ አረቢያና በሌሎች ሀገሮች እየተደበደቡ ለነሱ ነው ግዳፍ የሚሰጡት። ለሚመጣቸው ሰዎች ግዳፍ ይሰጣሉ። እነዚህን ታዲያ እንዴት ልታምናቸው ትችላለህ? እኛ እየተደበደብነ እየተወቀስነ በማንኛውም ሁኔታ እስራኤል ይሄናት እየተባለች የራሷን መብት ነው የምታስጠብቅ እንጂ ሰውን ዘላህዳ የተናካችው ነገር የለም። አሁን ዋናው የአሜሪካው እንትን ፕሬዝዳንት ናቸው አሁን ዝም ብለው ወዲህና ወዲህ ከኤሴክ የመጡ ስለሆነ የሴኩ እንዳይናጋባቸው ገንዘባቸው ችግር ውስጥ እንዳይገባ ላምሮት ይሄን ያሁን ዶላር እየወደቀባቸው ነው በዚህ በጦርነቱም በሁሉም ምክንያት ግን ሰውየው አክሎ እንዳይወድቅበት ያንን ለማንሳት ነው የሚሯሯጥ እንጂ እንደገና ደግሞ ይሄ ሞንዲያል የሚባል ከነሱ ቦታ ላይ ስለሚደረግ ያንን ለማርገብ የፈለጉት ሁኔታ ነው እንጂ እነሱ ከፊርማ ላይ እንስማማለን እኛ ይሄን ጦርነት እንተዋለን ብለው ኢራኖች ምንም የተማጠኑት መንገድ የለም። ራሳቸው ናቸው ሰውየው ወደ እነሱ ልመና የሚለምኗቸው። ስለዚህ እነሱ ሰውየው አንድ ነገር ኃይልነቱን ካልተጠቀመ በስተቀር እስከዛሬ ድረስ እኮ ሁሉም ነገር ሰላም ይሆን ነበር።
1: አዎ እንደውም ለወደፊት አደጋ ነው። አሁን ባለው ሁኔታ አንጥልጥል ምጥቆ ሆነ ይዝበላም ይጠናከራል ኢራን እንደገና ትጠናከራለች ብዙ ነገር እናደርጋለን የሚል የእስራኤልም ጣላቶች ይበዛሉ። ዞሮ ዞሮ ከአሜሪካ ይልቅ ለእስራኤል ነው ስጋቱ የሚበልጥ።
2: ትክክለኛው ትልቁ ችግር አሁን በመካከለኛው ምስራቅ ለኛ በጣም በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ለምን በተለይ ሌሎች ሀገሮች ታላላቅ ጥምር መንግስቶች ጥምር ኃይሎች ዛሬ ከኛ ጋር እንደለሉ ማወቅ ይገባናል። እንደ ጀርመንያ እንግሊያ ቀደም ሲገድፉ ነበር
1: አውሮፓ ሀገራት ይሉ ማለት ይቻላል።
2: የኛ
1: የቅርና አሜሪካን እንኳን ክደዋታል።
2: አዎ ስለዚህ ይሄን ማድረግ ያለብንኛ ወይ በጦርነቱ መግፋት ወይ በስምምነቱ መግፋት ነው። አሁን ከዚህ ካጠገባችን ያለው ሐማስ እንኳን አሁን ነገሩን እያጠናከረ የበላይ እንትን እያደረገ ነው ያለ። ስለዚህ ይሄንን እንኳን ልባት ያላደረገ ዝም ብሎ ሰውየው የመናገር እንጂ አንድ ነገር ቋጭቶ የማለፍ ሁኔታ የለውም። ሐማስ ተጥቁ መውጣት አለበት ብሎ ብዙ ነገር ተናገረ። አባል ይሄን ነገር እነሱ ከትጥቁ አልፈቱም። በዚህ በሰሜን በኩል ዝባላ ትጥቁን አልፈታም። በዚህ በእንትን ብትሄድ ሁቲም ችግሮች ላይ በተንጠልጠል ነው የሚያዩን ያለ ኑሮ። ከዚህ ኢራቅ አለች ኢራን። ይህንን ነገር እሱ የፈለገው የራሱንንንን ሁኔታ ለማስተካከል እንጂ የእኛንንን ወደ አሁኑ ያመጣው ነገር እኔ በእውነቱ አሁን በትናንትና ዕለት እንኳን በሁሉ በአገራችን ላይ ትልቅ የኢኮኖሚ ክስረት ነው የነበረው። ምክንያቱም ስራ ገበታ ላይ የተቋረጡ ሰዎች አሉ። በመንግስት በኩል የሚሰራ ስራ ብዙ ነገር ነው። በእኛ በስራ ላይ እንኳን ወደ ታችም የወረደው ስንት ምክንያት ነው? ስንት ኢኮኖሚ ነው እንትን ያለው?
1: በጣም እና
2: በሽተኛውን አውርዶ ከሚኑስ 40 ሚኑስ ያሎች ይሄ ሁላ ኳህ የሚመጣው የገንዘብ ብዝበዛ ነው ያለው። ስለዚህ እኔ እንደ አንድ ዘጋዊ ጠቅላይ ሚኒስትርም ከሁሉ ግዳፍ መቼም እንትን አለኝ ብለው ሰውየውን ልክ እንደ እንትን ነው ሲናገረው እሺ ብሎ ከባለን የራሱን ደግሞ ትንሽ እንትን ማሳየት አለበት። ዝም ብሎ ሁሉ ነገር እሺ ማለት የለበትም። ይሄን ነገር ካልሆነ በእውነት በጣም ያሳዝናል። ወታደሮቻችን እያጣለ ነው። ከዚህ ደግሞ የኢኮኖሚ ችግር እየቆረቆረ ነው የሚመጣው።
1: ባባያውን እንዳልከው ወይ በጦርነቱ ወይ በስምምነቱ ገፍቶ አንድ ውጤት ማምጣት ያስፈልጋል። እንዲህ ዝም ብሎ በተንጠልጠል የሚቀር ነገር ዋጋ ያስከፍላል ነው። በጣም እናመሰግናለን።
2: በጣም በጣም በጣም የሚያሳዝን እኔ በእኔ እንዳንድ ዜጋ መናገር መፈልገው ትክክለኛ ዋናው ስምምነት ለሰው ልጅ ጥሩ ነው፣ መስማማት ጥሩ ነው። ግን በስምምነቱ ካልቆሙ ምንድነው የሚደረገው ነው። አሁን የሊባኖስን መንግስት ለስምምነት ሲያቀርቡ የዝባላ ሽብር ፈጣሪዎች ከዚህ ስምምነት አንገባም እኛን አይመለከተንም እያሉ ነው አይደለ?
1: አዎ።
2: ስለዚህ ይሄ ነገር ካልተቋጨ ሊባኖስ ጋር አልፈርመው የሊባኖስ መንግስት ምንም ነገር አቅም የለውም እኮ ምንም ነገር እኮ የለውም።
1: አዎ፣ ግልጽ ነው። በጣም ነው የምናመሰግን ባባይ። መልካም ቀን።
2: መልካም ቀን። አመሰግናለሁ። ሰላሙን ጊዜ አምጣልን። በእውነቱ ሰላም ነው ለሰው ልጅ። ሰላሙን ጊዜ ይስጠን።
1: ቻው። አመሰግናለን።
2: መልካም ቀን።
1: አሜን አሜን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ስጦታው ፈረደ ጋር በህብረተሰባችን ጉዳይ እንወያያለን። አቶ ስጦታው እንደምን አደርክ?
3: እግዚአብሔር ይመስገን። እንደምን አደራችሁ? እንዲሁም ለአድማጮች ደህና ነኝ።
1: ናንን በጣም ነው እናመሰግን። ለአንተም እንግዲህ ለባባይም ለጋቢም ቀላል አይደለም በጠዋቱ ተነስታችሁ። አድማጮቻችንም በጣም እናመሰግናለን።
3: አይ መሆን ያለበት ነው እንግዲህ፣ ሬዲዮ እኮ የህዝብ ነው። እናንተ አገልግሎ እንጂ እኛም ደግሞ መሳተፍ አለብን።
1: አዎ ጥሩ ነው። እንደዚህ
3: በሬ ከሌለ ገበሬ አርስም።
1: በትብብር አንተ እንግዲህ በህብረተሰባችን አንዳንድ ጉዳዮች ሀሳቦችን ታነሳለህ። በተለይ ቀላል የሚመስሉ ግን ከበድ ያሉ ነገሮች አሉ። ለምሳሌ እዳን የመክፈል ሁኔታ እናት አባቶቻችን ብዙ ሲቸገሩ እናያለን። ባንኮች አሁን የሚሰሩት በዚህ በመተግበሪያ ነው።
3: አዎ።
1: ድዋሩም ፖስታ ቤቱም አሁን ቀንሷል ስራውን። ወረፋ ካልያዝክ እንደ በፊቱ የምትገባበት አይደለም። እና ችግር አለና እዚህ እናስተካክል የሚል ሀሳብ ነው ያለ። እስኪ
3: ትክክል ናስቀመጥከው። ይኸውልህ ዘመኑ ሲቀየር ሁሉም ነገር የሰው ልጅ ስልጠና ሲሄድ ደግሞ ሁሉ ነገር አብሮ ይሄዳል እና ድሮ ባንኮች ረጅም ሰዓት ነበር የሚሰሩ እንደጠቀስከው፣ እንዲሁም ፖስታ ቤት ቢሆን። አሁን ያ ሁሉ ቀርቶ ራሱ ትልቁ ትርጉሙ ነው ያለ አሁን ወረቀትን ለመቀነስ ነው። ወረቀትን ለመቀነስ ስለሆነ የመጣው የዘመኑ ያፈራው ተወጂ ማንን ጎድቶ መጥቷል? እኛን የመጣፍ የማንበብ የቋንቋ ችግር ያለብንን ሰዎች በጣም እየጎዳን መጥቷል። እኛው ደግሞ የተለመደው ደግሞ በእኛ በተለይ በሀበሻ የገንዘብን በእጅህ አድርገህ የአቅምህን እያነሳህ እዳ መክፈል ነው እንጂ በባንክ ቋሚ ክፍያ አድርጎ የመጠቀሙ ጉዳይ በጣም ልምዱ የለንም። ለምን? አንደኛ ገቢያችን
1: ወራት ኬባ የሚሉት ማለት ነው።
3: አዎ፣ ወራት ኬባ ማለት በባንክ ላይ ፎርም ይሞላል። በዛ መልኩ የፈለግከው ዳ ለምሳሌ የውሃ ዳም ከሆነ ኤሌክትሪክም ከሆነ እንዲሁ የነዳጅ ጋዝ የቤት የሚበሰልበትም ከሆነ በዛ ይወርዳል። በፈረንጆቹ ስንር ማለት ነው። አንድም ሰው ፈረንጆቹ ማያቸው አብዛኛውን ጊዜ እንዲያው እንደ አንዳንድ ሺ አልፈው እንደኛ ራሻ የመጡት እና የእኛ ሰው ነው በብዛት ድዋር ቦስጣ ቤት። እዛ ደግሞ ሄደ ደግሞ ራሱ ተራ ለማዝ እኮ ወይ በአፕሊካሲያ ተብሎ ተደውሎ ነው ቀጥታ ሄደ ተራ ማትዝበት ጊዜ ሁሉ ነበር።
1: አሁን አስቸጋሪ ነው ለእናት አባቶቻችን። እውነት እንናገር ከተባለ አሁን ያለው የባንክ አሰራር፣ አሁን ያለው የፖስታ ቤት አሰራር፣ እንደዚህ ወረፋ ምን ይዝበት መንገድ፣ በተለይ ደግሞ የኮሮና ቫይረስ ከተሰራጨ በኋላ እንደዚህ አይነት ድርጅቶች እያመጡ ያለው አሰራር ለራሳቸው ጠቅሟቸዋል፣ ለህብረተሰቡ ግን ብዙ ጎድቷል።
3: ለራሳቸውማ አንደኛ ሰራተኛን ቀንሰዋል፣ ሁለተኛ ለእነሱ በጣም ጠቅሟቸዋል። ለባንኮቹ ባንኮቹ ጊዜም እንኳ አይጎልባቸውም። አሁን ማነው የተጎዳ? የእኔ ቢጤ ደካማው ህብረተሰብ ነው። ምክንያቱም አንተ እንበል ሌላውን አርኖና ለምሳሌ የአርኖና ዳ በየሁለት ወር ነው የሚላከው። አንዳንዴ የሚላከው ወረቀት አይደርሳቸውም። በማይደርሳቸው ጊዜ እንደ ጥፋተኛ ተብሎ ባንካቸው የታገደባቸው ሰዎችም ብዙ በከተማችን ምኮት አይቀር የማውቀው አለ። እንደዚያውም የኤሌክትሪክ የተቆረጠባቸው አለ። የነዳጅ ጋዝ እንኳ አይቆርጡም። ብዙ ጊዜ ተቆልሎ ይቆይና ከአምስት ወር ስድስት ወር በኋላ እስከ 1000 ብር ድረስ ይመጣል። እስከ 1200 ይመጣል። ከተከሰሱ ደግሞ ይገርመሃል የራሱ የፍርድ ወጭ ቤት ተብሎ ደግሞ አብሮ እዛ ጋር ይመጣል። መጀመሪያ ጠበቃው ደብዳቤ ይልካል ማስጠንቀቂያ ፍርድ ቤት ማቅረቡ በፊት። በዛን ጊዜ በወቅቱ ካልከፈሉት ክስ ይሄዳል። ክስ ከደግን ወጭም አለው ይሄን ሁሉ ከማድረስ በቋሚ መክፈል እንልመድ ነው ትልቁ መፍትሄው
1: በጣም ጥሩ ሐሳብ ነው ህብረተሰቡ እንግዲህ ወራት ኬባ በማድረግ የመክፈልን ሁኔታ እንደገና ደግሞ እዳመናቅ የለብንም 10 ሸቀልን ብትሆን በባንክ ችግር ይፈጥራል በኦቱ ካልከፈልናት እዚህ ሀገር ሁሉ ነገር በኮምፒውተር ነው የሚያዝ ኦል
3: ችግር ይፈጥር እኮ አንዴ እኮ የሚፈጥርብህ እኮ የተላጅ አንደኛ ለትርክ ይቆረጣል የተወሰነ ቀስተም ይቀጣል ሁለተኛ ደግሞ ያ ገንዘብ ስለቆይ ወለድ አለው ራሱ
1: ወለድ ብቻ ሳይሆን ብድርም ብትጠይቅ ብድርም ቢጠየቅ በ10 ሸቀል በ20 ሸቀል ይኩል ከተደረገ ራሱ ባንኩ ለመስጠት ብዙ ሂደት ነው የሚያመጣ ብዙ
3: ሰው ማይሰጥም ታግዷል ባንክ ነው የሚለው ገንዘብ ማይሰጥም ያሳደከፈተ በስተቀር እዚህ ሁሉ ከመድረስ ይሄን ልማድ ወስደን በዛ ብንከፍል ብዙ ድካም ይወግድናል ሌላው ደግሞ አንዳንዴ ደግሞ ከኛ አናቶች ችግሩ ምንድነው በተለይ እንደ በድቤ ገፋረ ሰዎች የመጠወራ ገንዘብ የሚመጣ አብዛኛው ነው ቢቷል ያም ይገባው እንግዲህ በ28 ነው ስለዚህ አንዳንዶች ብስር ሽማግሌዎች ሳይ በ30 ካለፈ ወይም በሆሩ መጀመሪያ ያለው ለምንድነው እዳ እንዳለ አንዳንድ አልፎ አሉ በእውነት እንደዚህ ስል ደግሞ አልፎ አለው በጣት የሚቆጠሩ ሽማግሌዎች አሉ ወራት ከበያ ያደረጉ ሌሎቹ ግን አስቀድመውና ብሩን ጨርሰ ያወጣል ስለ ያወጣል ብሩን አውጥተው ወስዳሉ መጨረሻ ላይ ያነ እዳ ወደ ገንዘብ ወራሱ ባንኩ እኮ ወራት ከበያ ያደረጉ ነው ማለት ወራት ከበያ ያደረጉ እኮ ገንዘብ ካላስቀመጡ ራሳቸው ገንዘብ አንስተውና እንደ እዳ ይገባሉ ይሄም ራሱ ከሂሳብ መግባት አለበት ለማለት ፈልጌ ነው
1: ጥሩ ሐሳብ ነው አቶ ስጦታው እንግዲህ ልብን በለው ጥሩ ትልቅ ነገር ነው ያነሳው በጣም ነው እናመሰግን መልካም ቀን
3: እግዚአብሔር መልካም ቀን ለወላችን አመሰግናለሁ
1: መልካም ቀን የተከበራችሁ አድማጮቻችን የጧቱ ስርጭታችን እዚህ ላይ ተጠናቀቀ ቀን አንድ ሰዓት እንጠብቃችኋለን ያላችሁበት መልካም ቀን እንመኛለን ለቴክኒክ ባለሙያችን ሮኔን ዳን እንዲሁም በፕሮግራማችን ለተሳተፉት በሙሉ በጣም እናመሰግናለን አድማጮቻችን እናንተም በጣም እናመሰግናለን ተሳተፉ ሐሳባችሁን ሰንዝሩ ያላችሁበት መልካም ቀን እንመኛለን ሰላም ጊዜ ለሀገራችን ለአካባቢያችን ሰላም ይስፈን

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤናስትልን እንደምን አላችሁ? በያላችሁበት መልካም ቀን ይሁንልን። እለቱን ደብራን ዘመን አቆጣጠር ሃዮም ኢዮም ሽልሺ ካፍ ዳሌት በሲባን ታፕሽን ፔባ እንደ አውሮፓ ዘመን አቆጣጠር ጁን 9 ቀን 2026 ዓ.ም ሆነና እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ሰኔ 2 ቀን 2018 የቴክኒክ ባለሙያችን ሮኒን ዳሃን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ኢሻያው ደቁነን ያለን ዝግጅት የሳቱን ዜና ወቅታዊ ዘገባ ሳምንታዊ የትምህርት ፕሮግራምና እንዲሁም ቃለ ምልልስ አለን። አሁን ከዜና አዘጋጁ ሰጠኝ ዘመነ
2: አመሰግናለሁ። ኢሻያው አርስት ዜና እስራኤል በደቡብ ሊባኖስ ጥቃት መፈጸማንና የተጎዱ ሰዎች መኖራቸውን ያካባቢው የወሬ ምንጮች ገለጹ። አሜሪካና ኢራን በሚያካሄዱት ድርድር ኢራንን ወደ ተሻለ ቦታ ለማምጣት ከተፈለገ ሊባኖስን እንድትተው ማድረግ የሚገባ መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም አሳሰቡ። የብሔራዊ ደህንነት አማካሪ ሆነው ያገለገሉትና የብሔራዊ ደህንነት ምክር ቤት ተጠባባቂ ኃላፊ የሆኑት ፕሮፌሰር ያኮቭ ናገል እስራኤል የኢራንን አስተዳደር ለመጣል ትግሏን መቀጠል ያለባት መሆኑን አስገነዘቡ። ፕሬዝዳንት ትራምፕ እስራኤል ኢራንን እንዳታጠቃ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ያልጠየቁ መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንደሆ እስራኤል በደቡብ ሊባኖስ ጥቃት መፈጸማንና የተጎዱ ሰዎች መኖራቸውን ያካባቢው የወሬ ምንጮች ገለጹ። የእስራኤል ጥቃት የነበረው አሻሪኬ በተባለችው ከተማ አካባቢ ሲሆን ጥቃቱም በድሮን የተሰነዘረ ነበር ተብሏል። ካላቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት እንደቻል ነው እስራኤል በደቡብ ሊባኖስ በተወሰኑ ገጠሮች ጥቃት የፈጸመችው ባሳለፍነው ሌሊት የሂዝበላ ድርጅት ወደ ሰሜን እስራኤል ለተኮሰው የድሮን ጥቃት ያጸፋ ምላሽ ነው ብሏል። እንደሚታወቀው ባሳለፍነው ሌሊት አንድ ድሮን ከሊባኖስ በኩል ወደ ሰሜን እስራኤል፣ ሌላኛው ድሮን ደግሞ ከየመን በኩል ወደ ደቡብ እስራኤል ተተኩሷል። ሁለቱም ድሮኖች በአየር መቃወሚያዎች ተመተው ከሽፈዋል። በሰውና ንብረት ላይ ጉዳት አላደረሱም። እስራኤል አየር ኃይልም ዛሬ በደቡብ ሊባኖስ ጥቃት መፈጸሙ ተገልጿል። የጦሩ ቃል አቀባይ ጹር በተባለችው የሊባኖስ ከተማ የሚኖሩ ዜጎች ቦታቸው እንዲለቁ ማስጠንቀቂያ ማቅረቡም ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ሆኑ የመከላከያ ሚኒስትር እስራኤል ካጽ ትላንት ሂዝበላን አስጠንቅቀዋል። ወደ እስራኤል የሚሰነዘር ጥቃት ሁሉ ከባድ ያጸፋ መልስ ይኖረዋል ብለዋል። ይህ በእንዲህ እንዳለ እስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝበላ ጉዳይ መሆኑ በእስራኤል በኩል መገለጹ ይታወሳል። ሂዝበላ ጥቃት መፈጸሙን ከቀጠለ እስራኤልም እጇን አጣጥፋ የማትቀመጥ መሆኑ ይታወቃል። አሜሪካና ኢራን በሚያካሄዱት ድርድር ኢራንን ወደ ተሻለ ቦታ ለማምጣት ከተፈለገ ሊባኖስን እንድትተው ማድረግ የሚገባ መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም አሳሰቡ። ሜጀር ጀነራል ኤሌዘር ማሮም ከካን ሬሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በዋሽንግተንና ቴህራን መካከል ድርድሩ ጥሩ ውጤት ለማምጣት እንዲቻል ከተፈለገ ኢራን ሊባኖስን እንድትተው ማድረግ ይገባል። ሊባኖስ ለኢራናውያን እንዳልማዝ ውድ ናት። የኢራን መንግስት ሊባኖስን ካጣ ብቻውን ይቀራል። እኛና የሊባኖስ መንግስት በትብብር በሂዝበላ ላይ ጥቃት በመፈጸም ከጎዳነውና በመጨረሻም ብቻውን አስቀርተን ከስምምነት ከደረስን ሊባኖስ በግዛቷ የተሻለ ቁጥጥር ይኖራታል። ሊባኖስም የኢራን ተገዥ ሀገር አትሆንም። ሊባኖስና ኢራንን መለያየት በጣም አስፈላጊ ይሆን ነው ብለዋል። በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም። የብሔራዊ ደህንነት አማካሪ ሆነው ያገለገሉትና የብሔራዊ ደህንነት ምክር ቤት ተጠባባቂ ኃላፊ የሆኑት ፕሮፌሰር ያኮቭ ናገል እስራኤል የኢራንን አስተዳደር ለመጣል ትግሏን መቀጠል አለባት በማለት አሳሰቡ። ፕሮፌሰር ያኮቭ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ከኢራን ጋር የሚደረግ ማንኛውም ስምምነት ዋጋ እንደማይኖረው ገልጸው እስራኤል በቴህራን ያለውን የአያቶላዎች አገዛዝ ለመጣል መስራቷን መቀጠል እንዳለባት በአጽንኦት አሳስበዋል። ፕሮፌሰር ያኮብ ናገል በተጨማሪ እንዳሉት የእስራኤል ህዝብ በሰላም እንዲኖር ከተፈለገ አሁን ያለው የኢራን አስተዳደር መኖር የለበትም። የአያቶላዎች መንግስትን መጣል የሚቻልበት አንዱ መንገድም በኢራን ህዝብ አማካኝነት ነው። ይህን ሙከራም ማከናወን መቀጠል የእስራኤል ድርሻ ነው። ካልሆነ ደግሞ ሌላ ዙር ግጭት ሊኖር ይችላል ብለዋል ፕሮፌሰር ያኮብ። ይህ በእንዲህ እንዳለ በኢራን ላይ ጦርነት በተከፈተበት ወቅት ከተያዙ አላማዎች መካከል አንዱ የአያቶላዎችን አስተዳደር መቀየር ነው የተባለ ሲነገር ነበር። በመሪዎች ላይ እርምጃ ተወስዷል። ሆኖም የኢራን አያቶላዎች አስተዳደር በእስራኤልና አሜሪካ ጥቃትም ሆነ በህዝባዊ አመጽ ሊወድቅ አልቻለም። እንዲያውም እንደገና ራሱን ለማጠናከር የሞከረ መሆኑ ተገልጿል። የዕብራውያን የመጽሐፍት ሳምንት ዛሬ በይፋ ተጀመረ። በእስራኤል የዕብራውያን መጽሐፍት ሳምንት የተጀመረበት 100ኛ ዓመትም የታሰበ ሲሆን በዕብራይስጥ ቋንቋ የተጻፉ አዳዲስና ሮጌ መጽሐፍትን ከአንባቢያን ጋር ለማስተዋወቅ ለአንድ ሳምንት ያክል የመጽሐፍት አውደ ርዕይና ሽያጭ ይደረጋል። መጽሐፍት በቅናሽ ይሸጣሉ። እንዲሁም የተለያዩ ስነ ጽሑፋዊ ስራዎች ይቀርባሉ። ከጻፊያን ጋርም ውይይቶች ይደረጋሉ። ለደራሲያን የሚሰጠው የሳፒር ሽልማትም በዚህ ሳምንት ይከናወናል። የ2006 ዓ.ም የመጽሐፍት ሳምንት ከዛሬ ሰኔ 9 ቀን 2006 ዓ.ም ጀምሮ እስከ ሰኔ 18 ቀን 2006 ዓ.ም ድረስ ይቆያል ተብሏል። ፕሬዝዳንት ትራምፕ እስራኤል ኢራንን እንዳታጠቃ ጠቅላይ ሚኒስትር ቢንያሚን ናታንያሁን አልጠየቅኩም በማለት ገለጹ። ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ እኔ ጠቅላይ ሚኒስትር ናታንያሁን ኢራንን አታጥቁ አላልኩም፣ ትክክለኛ የሆነውን ነገር ፈጽሙ ግን በተሎ ጨርሱ ብያለሁ። ምክንያቱም ጉዳዩ ከሊባኖስ ጋር የተያዘ በመሆኑ ማቋረጥ ነበረባቸው። ጠቅላይ ሚኒስትር ናታንያሁ ጥቃት ደርሶባቸዋል፣ እሳቸውን ባጸፋው መልሰዋል። ናታንያሁን መወንጀል አልችልም። ሁለቱ ወገኖች የተኩስ አቁም ስምምነት አውጀዋል። በቀጣይ ሳምንት ወይም ከዛ በኋላ የሚሆነውን አላውቅም ብለዋል ፕሬዝዳንት ትራምፕ። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በየጊዜው የሚሰጧቸው መግለጫዎች እርስ በርሳቸው የሚቃረኑና ሳይፈጸሙ የሚቀሩ በመሆናቸው ብዙ ትችት እያሰነዘረባቸው ይገኛል። የሊባኖስ የህግና ፍትህ ሚኒስትር አደል ናስር ሀገራቸው ከእስራኤል ጋር እያካሄደች ያለውን ድርድር ሂዝበላ ለማደናቀፍ እየተንቀሳቀሰ ነው በማለት ወቀሱ። የሊባኖሱ ህግና ፍትህ ሚኒስትር ካልሃዳት ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት ሂዝበላ በኢራን ድጋፍና ትእዛዝ ሊባኖስና እስራኤል እያካሄዱ ያሉትን ድርድር ለማበላሸት እየጣረ ነው። ሂዝበላ የኢራን የመደራደሪያ ካርታ ነው። ኢራን ጥቅሟን ለማስጠበቅ የሂዝበላን ድርጅት በምትተውበት ወቅት ሁሉም የሊባኖስ ዜጎች ከባድ ዋጋ ይከፍላሉ በማለት አስጠንቅቀዋል ሚኒስትሩ። ይህ በእንዲህ እንዳለ በሊባኖስ መንግስት በኩል ከእስራኤል ጋር ከዘላቂ የሰላም ስምምነት ለመድረስ ፍላጎት ቢኖርም እስራኤልን ከምድረ ገጽ ለማጥፋት የምትዝተው ኢራን ሽብርተኛውን ድርጅት እንደፈለገች ለምታዞረው ሂዝበላ ለሰላም እንቅፋት ሆኖ ይገኛል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በሁለት ሸቀል ከ94 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ39 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬ ሁለት ሙቀቱ ጨምሯል። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 28፣ በሃይፋና አካባቢዋ 27፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣዩ ዘገባ ለማለፍ አንድ ሙዚቃ ነው።

ምጥን ከመጥ እንደ በላይ ነው እንደረመጡ በዚህ ባፈሙዝ ጭራሽ በከረ ግዝት አለብኝ ሞት እንዳልፋ ከፍ አርጎ ተኳሽ አንገት አብራሪ ዝቅ አርጎ ተኳሽ ጉልበት ሰባሪ የዘለቀ ልጅ የበላይ ግሪ ፈሪ ቢመጣ እንደ ንፈልሶ በላይ ቆያቸው አምስት አቡርሶ

0: አድማጮቻችን ከሙዚቃው ተመልሰናል። ሻያው እንግዲህ ወጣይ ዘገባ መናቀርበት ሰዓት ነው። የተለያየ ርዕሰ ጉዳዮች አሉን። ትላንት እንግዲህ በኢራንና እስራኤል መካከለ የተኩስ አቁም ስምምነት ጊዜም ቢሆን ተፈጸመ ተባለ። ዛሬ ደግሞ እንግዲህ የተኩስ አቁም ስምምነቱ በተለይ በሰሜን እስራኤል አካባቢ አሁንም ተኩስ እንዳለ ተነግሯል። የእስራኤል መከላከያ ሰራዊትም እያጠቃ ነውና እንዴት ነው
1: ይሄ? በበርግጥ ትናንት ማለዳ አካባቢ በእስራኤል መንግስት መገናኛ ብዙሃን ከከፍተኛ ባለስልጣናት የደረሱን መረጃዎች የሚሉት መከላከያ ሰራዊታችን ከኢራን ጋር በተጀመረው እንደገና ለሶስተኛ ጊዜ ጦርነቱን በተመለከተ የእስራኤል መከላከያ ሰራዊት ለአጭር ጊዜም ሆነ ለረዥም ጊዜም ያህል ጦርነቱን ለማካሄድ ቅድመ ዝግጅት ያደረገ ስለመሆኑ አስታውቀዋል። በዚህ ዙሪያም ጠቅላይ ሚኒስትሩ በሚመሩት የመከላከያ ማለትም የካቢኔ የደህንነት ምክር ቤት በዚህ ጉዳይ ላይ ተነጋግረዋል። አሁን ባልተጠበቀ ሁኔታ ማለት ይቻላል በእንግዲህ የጫረችው እንደገና ኢራን ነበረችና ከትናንት ወዲያው ቢያንስ 10 የረጅም ርቀት ዘግዛጊ ሚሳይሎችን ወደ እስራኤል ወረጨፈች። ከዛም ቀጥሎም ለሊቱን አደረና እስከ ትናንት መቼም ቢያንስ ወደ 20 የሚሆኑ
0: የረጅም ሚሳይሎች ተተኩሰዋል ባለን
1: ወደ 20 ወደ 30 ይላሉ። ግን በአየር ላይ እንዳሉ ሚሳይሎቹም መክነዋል። በርግጥ በሰዎች ላይ ምንም ጉዳት ባይደርስም በአንዳንድ በሰማሪያ ቀበሌ ቢያንስ ወደ 3 ቤቶች በሚሳኤሉ ፍንጣሪ ተጎድተዋል ይባላል። አሁን ከዛም ተከትሎ ደግሞ ሰጠኝ ይህንን የተኩስ አቁም በቃ ተኩስ ጦርነት አልፈልግም ብላ ያሳወቁት የኢራን አስተዳደር ነው። ይህን በተመለከተም የድርድሩን የተኩስ አቁም በአሜሪካና በኢራን መካከል በሚካሄድ ድርድር የተኩስ አቁም በስምምነት ላይ ለመድረስ በተመለከተ ጦርነቱን በዋናነት እየመሩ ያሉት የሀያሉ አሜሪካ ፕሬዚዳንት ዶናልድ ትራምፕ ናቸው። እና አንዴ ከዛ ከሳምንት በፊት እሳቸውና በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መካከል በተደረገ የስልክ ውይይታቸው ከትራምፕ የማይጠበቅ ኃይለ ቃል ተናግረው እንደነበረ እና ውለው አድረው ደግሞ አዎ የሚያስቆጣ ንግግር አድርጌያለሁ ከቢቢ ጋር ብሏል። እንደ ይቅርታ አይነት ነው። ግን ያም ሆነ ይህ ሁለቱ ሀገሮች የቃል ኪዳን ሀገሮች እስራኤልና አሜሪካ በጠናከረ በቃል ኪዳን ግንኙነታቸው አጠናክረው እንደሚቀጥሉ ተብሏል።
0: አሁን ቃል ኪዳናቸው ጥሩ ነው። አሁን እኛ ግራ የገባን የተኩስ አቁም ስምምነት ተደረሰ ተብሎ ተኩስ የሚከፈትበት ነው። የአሜሪካና የእስራኤል ህዝብ ግንኙነት በመሪዎችን ብቻ የሚወሰን አይደለም። ቀጣይ ነው፣ የነበረ ነው፣ ወደፊትም ይቀጥላል። የሀገራት ግንኙነት ግን ሁለቱ ሀገራት ለምሳሌ እስራኤልም ተኩስ አቆማለሁ አለች፣ እንዲሁም ደግሞ ኢራን ተኩስ አቆማለሁ አለች። መግባባት ተደረሰ። ግን የዚህ የሰላሙ ወይም መረጋጋት ሁኔታ የሚወሰነው በሂዝበላ ሁኔታ ነው ተባለ። አሁን ሂዝበላ ድሮን ተኮሰ፣ እስራኤል ደግሞ ዛሬ እያጠቃች እንደሆነ ይነገራል። ስለዚህ ሂዝበላን ማን ነው በኃላፊነት የሚቆጣጠረው? የሊባኖስ መንግስት ነው? ኢራን ነው? እንደፈለገው ከሆነ ከሌሎች አካላት ጋር የተኩስ አቁም ስምምነት መድረሱ ምን ውጤት አለው?
1: እንግዲህ በዋናነት ዋና በግፊት እያደረገች የምትችለው ኢራን በኢራን በሂዝቡላ በግንባር ቀደም እስራኤል እንዲያጠቃ እየገፋፋች የምትገኘው ኢራን ስለሆነች ሂዝቡላ ሽብር ፈጣሪ ድርጅትም ወደ ሰሜናዊ እስራኤል አካባቢ ሮኬቶችና ድሮን ያለ ሰው አውሮፕላን ወደ ሰሜናዊ እስራኤል መወንጨፉ እንደቀጠለ ሆነና ከዚህ ተከትሎ ደግሞ የእስራኤል መከላከያ ሰራዊት በእውነት መጠነ ሰፊ ከባድ በደቡብ ሊባኖስ አካባቢ ቢያንስ 6 የገጠር

0: ወታደሮችን አጠቃ። በተለይማ በደቡብ ሊባኖስ የሚገኝ ጾር የተባለ ታዳጊ ከተማ ነች። በዛ ላይ በወሰደው የእስራኤል የአየር ኃይል በወሰደ የማጥቃት እርምጃ ቢያንስ 8 ሰዎች እንደተገደሉ ይነገራል። የሊባኖሳውያን ናቸው። አሁን ያለው ጦርነት ጎጂ ነው። አሁን ይህን በሊባኖስ ባላነስ በደቡብ ሊባኖስ በሊባኖስ ህዝብ ላይ ከባድ ጉዳት እያስከተለ ያለው ያው የሂዝቡላ ሽብር ፈጣሪ ድርጅት ነው። እኛም ዋጋ እየከፈልን ነው። ወታደሮች ህይወታቸውን እያጡ ነው።
1: ግልጽ እኮ ነው። አሁን ማን ያስቆመው ነው? ሂዝቡላ ጸረ እስራኤል እንቅስቃሴ የሚያደርግ ከ1980ዎቹ ጀምሮ ሲቋቋምም እስራኤልን ለመቃወም እስራኤልን ለመዋጋት የተቋቋመ አሁን ማን ያስቆመው ነው? ለምሳሌ በደቡብ ብንሄድ ከሐማስ ጋር ስምምነት ተደረገ። ሐማስ ያው ለወራት አልተኮሰም። ብዙ ጊዜ ራሱን አግዶ ወይም ደግሞ አቅቦ ተቀምጧል። ሂዝቡላ ግን በዚህ ሁኔታ ከቀጠለ ተኩስ አቁም ስምምነት ተደረገ ተብሎ ወታደሮች እየተገደሉ ቆዩ። አሁን ደግሞ ሌላ ተኩስ አቁም ስምምነት ተባለ። ትላንት ደግሞ ሊረጋጋ ነው ሲባል ደግሞ እንደገና ተኮሰ እና ችግሩ አለ። ችግሩን አሁን ማን ያስቆመው የሚለው ነው ትልቁ ጉዳይ።
0: እስራኤል መከላከያ ሰራዊት ሰጠኝ። በዚህ ላይ አሁን ዛሬ ያዝነው በጣም መጠነ ሰፊ የሆነ ከባድ የማጥቃት እርምጃ እስራኤል ወታደራዊ የማጥቃት እርምጃ ልፈጽማለች ተብሏል። የሚደርሰን መረጃ እንደሚያስረዱት ከሆነ በዚህ ምንም አይነት ትግስት የሌለበትን ከቆራጥ እርምጃን የሚጠይቅና ሊባኖስ ውስጥ የሚንቀሳቀሰውን ይህንን አጥፊ የሆነው የሂዝቡላ ሽብር ፈጣሪ ድርጅት ጭራሹን ከሊባኖስ ምድር መደምሰስ ድባቅ የማድረግ ያለበት እስራኤል የመከላከያ ሰራዊት ነው። ያ ካልሆነ በሰላም ክፍል በሰሜኑ እስራኤል በሊባኖስ ድንበር በአቅራቢያ በሚገኙ በብዙ በሚሊዮን የሚቆጠሩ እስራኤላውያን በጸጥታ መደፍረስ በመከራ በችግር ላይ ነው ወራት ያስቆጠሩና ይህንን ለሰጠው ጥያቄ መፍትሄ የሚሰጠው ብርቱ የሆነ ወታደራዊ ጥቃት በመፈጸም
1: ወታደራዊ ጥቃት ነው በሚለው ስማማለሁ። መደምሰስ የሚለው ግን የሚቻል መስሎ አይታየኝም። ምክንያቱም የሐማስን ድርጅትም ሙሉ በሙሉ አልደመሰስንም። 2 ዓመት ተዋግተን እስራኤል 2 ዓመት በላይ ተዋግታ፣ ስለዚህ የሂዝቡላም ድርጅት ከውጭ ነው፣ ወደብ ያለው ሀገር ነው ሊባኖስ። ስለዚህ በዛ የሚያስከብት ሁሉ ነገር አለ። ግን ከፍተኛ እርምጃ ሲወሰድ ማዳከም ይችላል፣ ይቻላል። ያኔ ራሱ አርፎ እንዲቀመጥ ይደረጋል። አሁን ለምሳሌ በ2006 ዓ.ም በነበረው ጦርነት ሊባኖስን ጨምሮ ነው እስራኤል ስታጠቃ ነበረ። ከዛ በኋላ ጉዳት ሲደርስባቸው ሂዝቡላ መሆኑ የሊባኖስ መንግስት በሌሎች አካላት ተማጽነው ሰላም ስምምነት ተደረገ። ቢያንስ ወደ 20 ዓመት ወደ 19-18 ዓመት በላይ አንጻራዊ ሰላም የሰፈነበትን ሁኔታ ተመልክተናል። አሁን ግን ሲያጠቁን በማጥቃት ስናጠቃቸው በማጥቃት ድንጋይ አይደለም እንወራወረው
0: እንዳልከው። በእኔ ደግሞ የኔ አስተያየቴ ደግሞ በእኔ በኩል ሰጠ ዘመነ በእውነትም ጥቅምት 7/2023 ዓ.ም በጦርነት ከጀመረበት ጊዜ አንስቶ ወደ 3 ዓመት እያስቆጠርን ነው። በዚህ በጦርነቱ በአዛ ቀበሌ የሚገኘው ሐማስ ሽብር ፈጣሪ ድርጅት እስካሁን የጦር ትጥቁን አልፈታም። በሰሜኑ በኩል ሂዝቡላ የሚገኘው ሂዝቡላ ሽብር ፈጣሪ ድርጅት የጦር ትጥቁን አልፈታም። አሁን ተጽዕኖ ጫና የሚሆነው መቼ ነው ብለህ ብትጠይቀኝ እንደምገምተው በእስራኤል ብሔራዊ የክነሴት የፓርላማ ምርጫ እየተቃረበ ስለሄደ ይኸው ከፖለቲካ እንቅስቃሴው ጋር ዝሮ ዝሮ የተገናኘ ግንኙነት ያለው ስለሆነ ይህንን ማስቆጨት ማስፈጸም ያለበት ምንድን ነው? በሁለቱ በሰሜኑና በደቡብ አቅጣጫ ሽብር ፈጣሪዎችን የጦር ትጥቅ የማስፈታት ሁኔታም በስልጣን ላይ ያለው ጠቅላይ ሚኒስትር ቢንያሚን ናታንያሁ ከምርጫው በፊት ይህንን ካስፈጸሙ በዚህ የሂዝቡላ ሽብር ፈጣሪ ትጥቁ እንዲፈታ ከሆነ ሐማስ በአዛ ቀበሌ ፍቱን ከፈታ በኋላ በምርጫው ደግሞ ትልቅ ተጽዕኖ ያሳድራል።
1: ይሻየው አሁን እንግዲህ የሀገርና የህዝብ ደህንነት መጠበቅ ጉዳይ ከምርጫ ከሌላ ጉዳይ ጋር መያያዝ የለበትም።
0: ይያያዛል። እሺ እሺ።
1: በእኔ እይታ ነው። ምክንያቱም ሀገር፣ ህዝብ የሚቀጥሉ ነገሮች ናቸው። መንግስታት ይለዋወጣሉ። ስለዚህ በማንኛውም ጊዜ የሀገሪቱን ደህንነት ማስከበር አለ። ምርጫ ስለመጣ እርምጃ ምንወስድበት፣ ምርጫ ስላልመጣ ምንተውበት ሁኔታ መኖር የለበትም በእኔ እይታ። እና አሁን ከፍተኛ ርምጃ ተወስዶ ወይ ጦርነቱ በስምምነት እንዲቋጭ መሆን አለበት አለያም ደግሞ በድርድር ኩል ጊዜ በጦርነት መቆየት አይቻልም በድርድር ችግሩን መፍታት ካልሆነ ግን አሁንም መታኮስ እነዚህ እኮ አሁን ጣላቶች እኮ እንደ ሰንሰለት እየተሳሰሩ ነው እስራኤልን ለማጥቃት ኢራን ያሰማራቻቸው ሂዝበላም ሁቲዎችም እንዛም አለፍ ብለው ደግሞ ከእንግዲህ በኋላ ሐማሶችም የነሱ አንድ ቅርንጫፍ ስለሆኑ ሚያዙበት ሁኔታ አለና እነዚህ አካላት ልክ ትላንትናውን እስራኤል መከላከያ ሰራዊት ለሊቱን ለሁድ ማታው ምሽቱ ጥቃት በኢራን ያጸፋ መልስ እንደሰጠው እንደዛ ሲሆኑ አርፎ ይቀመጣሉ ብዬ ነው ማለት በመጡበት ቋንቋ ማናገር አለብን በመጡበት ወረወሩ ተኮሱ አይደለ ተኩስ አጥቃቸው ያኔ አርፎ ይቀመጣሉ አለያ በመከላከል ብቻ ማጥቃትከን መገደብ የለብህም ነው ወደፊት የሚሆነው እና ያለን ከዚህ ጋርም በተያያዘ እንግዲህ የአሜሪካና ኢራን ድርድር አለ የደረሰ እንግዲህ ሞንዲያል ከነገ ወዲያ ነው ለረሳ
0: የስፖርት ዘገባ ሰጠኝ የስፖርት ዘገባ የዓለም ዋንጫ እንግዲህ ከሐሙስ ይጀምራል ሲጠበቅ የነበረ ለወራት በጉጉት ይጠበቅ የነበረ የእግር ኳስ የዓለም የዋንጫ ይጀምራል ተብሏልና ስለዚህ ስለ ሞንዲያል እንዴት አጀማመሩ እስኪ ንገረን
1: አዎ በሜክሲኮ ነው የሚጀምረው ምሽት 10 ሰዓት ላይ ነገ በሰፊው ምሽቱ ፕሮግራማችን ዘገባ እናቀርባለን ያው ሐሙስ ነው እንግዲህ የሚጀምረው በሜክሲኮና ደቡብ አፍሪካ መካከል ጨዋታው ይካሄዳል የመክፈቻው ፕሮግራም ይካሄዳል በ11ኛው ቴሌቪዥን ፕሮግራም በ11ኛው ቴሌቪዥን ጣቢያ ይተላለፋል ሙሉ ጨዋታዎች ያ አንዳንድ የማይመቹ ነገሮች አሉ ከማይመቹ ነገሮች አንዱ ምንድነው ሰዓቱ ነው የሰሜን አሜሪካ ሰዓት ከእስራኤል ሰዓት ጋር አንዳንዴ ይጣረሳል አይገናኝም ለሊት 4 ሰዓት 5 ሰዓት ጨዋታዎች አሉ ያን እንግዲህ ስፖርት የሚወዱ ሰዎች እየተነሱ የሚያዩበት ሁኔታ ይኖራል በተረፈ ስፖርት ነገ ጀምሮ የበለጠም እናቀርብበት ሁኔታ ይሆናል ሐሙስ ነው የሚጀምር ግን አሁን እኔ ከዚህ ጋር በማያያዝ ማየት የምፈልገው ስፖርቱ ሲጀምር እግር ኳስ ጨዋታው ሲጀምር የአሜሪካና የኢራን ድርድር እንዳይረሳና በዚህ አንድ ወር ከስምንት ቀን ቀላል አይደለም ኢራኖች ለመደራጀት ድሉን እንዳያገኙ በመሃል የሚሰራለ ወይ ነው
0: አዎ እንግዲህ በዚህም ከኢራንና የአሜሪካ የተኩስ አቁም ስምምነት እዚህም ተጽዕኖ ያሳደረ እንደሆነ ነው የሚነገር በነገራችን ላይ የኢራን የእግር ኳስ ቡድን ብሔራዊ ቡድን በዚሁ በዓለም ዋንጫም ይወዳደራሉ ይጫወታሉ ይህንም ምናልባት የኢራን መሪዎቹ ይህን ሀሳብ ውስጥ ያስገቡት ይመስለኛል የተኩስ አቁም ጦርነቱን ተወት አድርገን ተኩስን እናቁም ከሚል ሀሳብ መሰለኝ አሁን ቢሆን ይችላል
1: በእግር ኳሱ አላስገባም ብላለች የተወሰነ የቡድን አባላትን አሜሪካ ወደ ግዛቷ እንግዲህ በሶስት ሀገራት ነው የሚካሄድ በካናዳ በሜክሲኮ እና አሜሪካ ዩኤስ አሜሪካ አሜሪካ ከኢራን ቡድን መካከል የተወሰኑ አካላትን ያላስገባችበት ሁኔታ አለ እዛም ነው ብሔራዊ ቡድኑ ወደ ሜክሲኮ ሄዷል የኢራኑ እንግዲህ
0: ምናልባት
1: ሊገናኙም ይችላሉ
0: ሰጥማለች ለኢራን እግር ኳስ ቡድን
1: ለተወሰኑ ለእግር ኳስ ቡድኑ ሳይሆን አባላት አሉ እዛ እንግዲህ መተጠራጥራቸውና ለነሱ አልሰጥም ያለችበት ሁኔታ አለ ያም ለፊፋ እናመለክታለን ብለዋል ኢራኖች ከዚህ ጋር በተያያዘ እንግዲህ ምናልባት ኢራንም በቡድን ሰባት ስለምትገኝ አልባት ከአሜሪካ ጋር ሊጫወቱ ይችላሉ
0: አይጥና ድመት እግር ኳስ ጨዋታ እንደው ከሀገር መሃል ስፖርት ዓለም አቀፍ አገራትን ያገናኛል የዲፕሎማሲ ግንኙነትም እንደዚህ ይጀምራል ዝሮም ዝሮ ታሪካዊ የሆነ ግንኙነት እንዲፈጠር ጠላቶች እኮ ይታረቃሉ አይደለም እንዴ
1: አናውቀውም በመሰረቱ እግር ኳስ ሙዚቃ በጠላትነት መተያየት የሚያስፈልገው ዘርፍ አልነበረም ግን አሁን ዘመኑ እግር ኳስ በተለይ ገንዘብ ማግኛም ራስክን ማንነትም መግለጫ ስለሆነ ለዛ ትልቅ ቦታ ይሰጡታል በዛ ምክንያት ወደ ፖለቲካ እየዞረ ነው ትክክል አይደለም ሌላው ሻየው እንደ ካለን ጊዜ አንጻር እግር ኳሱን እንግዲህ ከነገ ጀምሮ ሰፋ አድርገን ስለምንመለከተው እናየዋለን ግን ከጥቅምት 7 ቀን 2023 ዓመተ ምህረት ጀምሮ በጦርነቱ ምክንያት የተሳተፉ ብዙ በሚሊዮን በተጠባባቂው ሰራዊት ያገለግሉ አሉና እነሱ ብዙ አስተዋጽኦ ያደርጋሉ በጣም ብዙ ጊዜያት ነው የሚያገለግሉ በዚህ ላይ እየተሰላችሁ እንደሆነ ይናገራሉና እንዴት ነው
0: ከብዶናል ሸክም ነው ይላሉ። በጦርነት ምክንያት በውደት በመሰረቱ የተጠባባቂ ብሉይም አንድ ተጠባባቂ ወታደር የሚያገለግለው ቢያንስ ከአንድ ወር ባልበለጠ ጊዜ ነበር በአመት። አሁን ግን በዚህ በጦርነት 3 አመት ባስቆጠረው ጦርነት ምክንያት ይገርማል በጣም ጫና ሆኖባቸው እስከ 300 ቀናት ይሃል። ይህም በጣም ከባድ ነገር አይደለም። አሁን የሚዘምቱት ተጠባባቂ ምሉይም ወታደሮች ብቻ አይደለም፣ ሸክም ይሆንባቸው ምስቶቻቸው፣ ቤተሰቦቻቸው በጣም ችግር አለባቸው። በዚህ ሶሪያ ልጃቸውን ተቤትተው ህፃናት ልጆችን ተቤታቸው ተወት ለባለቤቶች ወይም ባልም ወይም ምስትየዋም ምሉይም ታደርጋለች። በነገሩ ላይ አሁን በዚህ ዙሪያ በጣም ከብዶባቸዋል እና ይህን በተመለከ ከተ በርግጥ የስራቸውን ተወት አድርገው ቅጥር ሰራተኞች ናቸው። ግን ለሀገር ዳር ድንበር ለማስከበር ሲሉ በምሉይም ለተጠባባቂነት ይዘምታሉ፣ ይጠራሉ፣ ይታዘዛሉ። ይህን በተመለከተም እንዴት ነው ከባድ ሆኖብናል እያሉ እየተናገሩ ናቸው። ይህን ይታወቃል፣ በመንግስት በኩልም ይህን ችግር እንዳለበትና ጫና እንደሆነ ያውቃል። አሁን ለዚህ መፍትሄ ማፈላለግ ያለው እንግዲህ ማን ነው? የሰው ኃይል ጥያቄ እኮ ነው አይደል?
1: አዎ። እንግዲህ አሁን እንደገለጽከው በተጠባባቂው ጦር የሚያገለግሉ ሴቶችም ወንዶችም ወታደሮች ማለት ነው ይዘምታሉ፣ ብዙ ጊዜ ያገለግላሉ። ጦሩ ወደ 12000 ተዋጊ ወታደሮች ስለጎደሉት የነሱን ቦታ ይሸፍናል። መንግስት በተገቢው አገዘን እየረዳን አይደለም ይላሉ። ትምህርታቸውን የተዋሉ በትምህርትም ብዙ ተጽዕኖ ያድሮባቸዋል። ዩኒቨርሲቲዎችና ኮሌጆች ታሳቢ ያደረጉበት አንዳንድ ሁኔታ ነበረ። መንግስትም እርዳታ ቢያደርግም በበቂ አይደለም የሚሉ አሉ። እንደገና ደግሞ የራሳቸው የንግድ ተቋማት ያሏቸውም አሉ። እነሱም ደግሞ የንግድ ተቋሞቻቸውን ይዘጉም አሉ። ብዙ ኪሳራ ደርሶብናል የሚሉ አሉ። እና በአጠቃላይ ለሀገር ብሎ የራሱን ህይወት አሳልፎ ለሚሰጥ አካል እውነት የበለጠ መታሰብ፣ እሱ ሳይጠይቅ ነው ብዙ ነገሮች መደረግ ያለበትና በመንግስትም በኩል በማንኛውም አካል አሁን ትዝ ይላል ጦርነቱ እንደተጀመረ ብዙ ሁላችንም ብዙ እርዳታ ስናደርግ የነበረበት ሁኔታ አለ። መንግስትም ቢሆን ይህን ተጠባባቂ ወታደሮችን ጉዳይ በደንብ ሊያስብበትና የበለጠ እነሱ እንዲያውም ቅራኔ ማሰማትም የለባቸውም በኔ እይታ።
0: አዎ። እንግዲህ ለማጠቃለል በውትድርና ያው ተጠባባቂ ምሉይን መሙላት የጎደለውን የሚያሟላ ለውትድርና የሚዘምተው በዛን ጊዜ በስራ ቦታ ላይ ከሆነ ሰራተኞች የቀሩት ደግሞ ሌላኛው በውትድርና ላይ በሚገኝበት ጊዜ አዎ፣ በጣም ከባድ ስራ በዚህ ባለፉት 3 ዓመታት ውስጥ አዎ ከበድ ያለ ስራ ሰርተናል እኛ ለራሳችን ብዙም እንደው ለነገሩ አዎ እንደምሉይ በእውነት እኔ 14 ዓመት ያህል ምሉይም ተጠባባቂ ውትድርና አገልግያለሁ። እንደዚህ ጦርነት አልነበረም። ባለፉት በ45 ዓመት ሰው ነው ከነጻ ከአገልግሎት የሆንኩኝ እንጂ 14 ዓመት
1: ሳገለግል ነው ገና እኮ ነው
0: በለኝ እንዲያ በለኝ። አሁንማ ፈካክ ያደርጋል ሽማግሌውን ወጣት ስትለው ሳይኮሎጂካሊ በስነ ልቦና ውስጡ ደስ ይለዋል አይደለ? አሁንና በየወሩ በየአመቱ 30 ቀን ብቻ ነበር ሳገለግል ለነበረ። አሁን ግን አሁን በያዝነው ዘመን በጣም ቀላል አይደለም።
1: ከፍተኛ
0: ነው። እሺ፣
1: ጥሩ ሻየው
0: ወደ ቀጣዩ ልናልፍ ነው።
1: ጥሩ።

0: የተከበራቸው አድማጮቻችን ወደ ሳምንታዊ የትምህርት ዓለም ፕሮግራም እንሸጋገራለን። እንግዲህ በበጋ ታላቁ የተማሪዎች የረፍት ጊዜ ተቃረበ። ይህንን በተመለከተ ስቲን መምህር አስናቀው መኮንን ጤናስትልን።
1: ጤናስትልን አቶ ኢሳያው፣ እንዲሁም አቶ ሰጠይ፣ ከዛም የስራ ባልደረቦች አድማጭ በሙሉ እንደምን ዋላችሁ? ሰላም።
0: ደህና፣ እግዚአብሔር የተመሰገነ ይሁን። ባለፉት 24 ሰዓታት ውስጥ እንደው በሀገራችን የጸጥታ መደፍረስ ነበረና እንደው ከጦርነት ማለት ከኢራን በተወነጨፉ ሚሳይሎች ምክንያት ያው የጸጥታ ገደብ ተጥሎ ነበረ። ያው የደጀን እዝም ገደብ ጥሎ ነበረ፣ ግን ኢራን በቃኝ ጦርነት ተኩስ አቆማለሁ ብሎ በይፋ አሳወቀችና አሁን ያው መረጋጋት ሰላም ሁኔታ ሆነና እንዴት አየኸው? እንዲያው በዛ ወይ በቀጣዩ የተማሪዎችን ረፍት ሁኔታ እንቃኛለን።
1: በመጀመሪያ በጣም አመሰግናለሁ። በእውነት ሀገራችን ትንሽ የተረጋጋ ጊዜ አግኝተን ሁላችንም ከነበረን ልጆች፣ ትላልቁ፣ ሁሉም ከነበረው ጭንቀት ትንሽ ረጋ ብለን ነበር እና በቀደም እንደገና ጦርነቱ ሊጀመር ነው ሲባል በትምህርት ቤትም በቤትም በሁሉም በስራ ቦታ በማንኛውም ቦታ ትንሽ ውጥረት ፈጥሮ ነበር። ሌላው የትምህርት ቤት በአዳር ትምህርት ቤት የሚገኙ ተማሪዎች ሁሉ ወደ የቤታቸው እንዲላኩ የተደረገበት እና ወዲያው ደግሞ ተመለሱ የተባለበት ጊዜም ነው እና በእርግጥ ሀገራችን ምንጊዜም ቢሆን ጦርነቱን እያካሄደች እንደገና ህብረተሰቡን፣ ሀገሩን፣ ህዝቡን በጥሩ ሁኔታ እየመራች ያለችበት ሁኔታ ነው። በእርግጥ ብዙ ሰዎች በአሁኑ ሰዓት ልክ ከባለፈው የነበረው ትራውማው፣ ሁሉም ነገር፣ ፍርሃቱ፣ የነበረው ሁኔታ እንደገና ሊመለስ ነው በሚል ጭንቀት ላይ ነበሩ። አሁን ሁሉም ነገር ተረጋግቷል፣ ሰላም ፈጥሯል ሲባል ሁሉም የተረጋጋ ሁኔታ እንደፈጠረ ነው እኔ የምሰማኝ።
2: አዎ፣ እንግዲህ ትምህርት ዛሬ ተጀምሯል። እንግዲህ ደግሞ ወደ በጋው የትምህርት የረፍት ወቅት እየተቃረብን ነው እና መምህር፣ እንደው በዚህ በበጋ ወቅት ብዙ ዝግጅት የሚያስፈልግ ነው። ልጆችም የተለያዩ ማቆያ ቄንጣና ምናምን የሚባሉ ፕሮግራሞች አሉ እና እንደ ወላጆች ማወቅ ያለባቸው ነገር ካለ በዚህ አጋጣሚ።
1: አመሰግናለሁ ሰጠይ። ከን እንግዲህ ትምህርትና ልጆች፣ ወላጆችና ትምህርት ቤት፣ ትምህርት ቤትና ልጆች፣ ሁሉም ከትምህርት ጋር የተያያዘ አጠቃላይ መንግስት፣ የትምህርት ሚኒስቴር፣ ሁሉም ትኩረት የሚሰጠው ነው እና ልጆች ቀላል ጊዜ አይደለም እያሳለፉ ያለ አሁን በዚህ ከቅርብ አመታት በኋላ እና ትምህርት አለ እንደገና ደግሞ ያየ የሀገሪቱ የደህንነት ሁኔታ ትንሽ ወዲህና ወዲያ የሚያደርጋቸው አንዳንዶችንም ልክ ጭንቀት ውስጥ የሚያስገባቸው ሁኔታ እየተፈጠረ በልጆች ላይም አንዳንድ ጉዳት የሚደርሱም አሉ። ለምሳሌ አንዳንድ ወጣቶች ራሳቸውን የማጥፋት ሁኔታ፣ ራሳቸውን የመጉዳት ሁኔታ፣ እነዚህ ሁኔታዎች ይታያሉ እና በጣም የሚያሳዝን ነገር ነው። እንግዲህ ልጆች በአመዛኙ በአሁኑ ሰዓት ትላልቅ እነዚህ የአስራ ሁለተኛ ክፍል ተማሪዎች በዚህ አመት የመጨረሻ ፈተናቸውን ወስደው አስራ ሁለተኛን የሚያጠናቁበትና በጣም አስቸጋሪ ጊዜ ያሳለፉበት ሁኔታ ነው። ሌላው ደግሞ እነሱን የሚተካው ደግሞ አስራ አንደኛው አስረኛው ክፍል ያም በጣም በውጥረት ላይ የነበሩበት ሁኔታ ነው እና ይህን ረፍ የበጋ የረፍት ጊዜ በጣም ይፈልጉታል። በእውነት በጣም ይፈልጉታል። አንዳንዴ ትምህርት ቤት ትምህርት የለም ሲባሉ ደስ ይላቸዋል እና ይህን የበጋ ረፍት እንግዲህ ወላጅ፣ ትምህርት ቤቱ እነዚህን በትምህርት በጭንቀት የነበሩ ተማሪዎችን እፎይ እንዲሉ ለማድረግ ሁሉም መዘጋጀት ያስፈልጋል እና ልጆች በጉጉት የሚጠብቁት ነው። ወላጆችም በጉጉት መጠበቅ ይኖርባቸዋል ብዬ አስባለሁ ይህን የበጋ ረፍት ለመቀበል እና እንደ ወላጅ ቅድመ ዝግጅት ምንጊዜም ቢሆን አስፈላጊ ነገር ነው። የሚሰሩ ወላጆች የማይሰሩም ልጆችን እንዴት አድርገን ነው ይሄኔ በጋራፍት ከነሱ ጋር አብረን እናሳልፈው የሚለው ቅድመ ዝግጅት አስፈላጊ ነው። በቅድሚያ ሁኔታዎችን ማየት ከገንዘብ አንጻር ከጊዜ አንጻር ማን ከማን ጋር እንደሚሆን ሁኔታዎችንና ልጆች በዚህን ጊዜ ደግሞ ረፍት ላይ ስለሚሆኑም ብዙውን ጊዜ ከበጅ ስልካቸው እንደገና ደግሞ እዚህ በቴሌቪዥን ምናምን የሚያቸው ብዙ ነገሮች ስላሉ ወደዛም ውስጥ እንዳይገቡ የሚያደርገውን ፕሮግራሙን ሁሉ የሚበጀውን ለማድረግ ወላጅ አስቀድሞ ፕሮግራም መንደፍ አለበት፣ መዘጋጀት አለበት ለዚህ ነገር ብዬ ነው መልእክትም አስተላልፈው።
0: መምህር አስናቀው መኮንን፣ የትምህርት ዓለም ሰፊ ርዕሰ ጉዳይ ነው። ለዓለማችን ብርሃን ትምህርት አደሙ ለማንኛውም ህብረተሰብ ይበኒ እንዳለ እንግዲህ ዋናነት እንዳልከው በኃላፊነት ወላጆቹም ኃላፊነት እንዳለባቸውና ቅድመ ዝግጅት ማድረግ ተማሪዎቹ ወደ ትልቁ የበጋ ወራት ከመውጣታቸው በፊት ቅድመ ዝግጅት ማድረግ አስፈላጊነቱን ነገርከንና አሁን ይህ የረፍት ጊዜ ደግሞ ገንዘብ የሚጠይቅ ነገር ነውና ሽርሽር ወይም ለከይታና ወይም የትምህርት ማጠናከሪያ እንደ ሁጊም የመሳሰሉ የገንዘብ ወጪ ይጠይቃልና በዚህ ምን ትመክራለህ?
1: እውነት ነው፣ እውነት ነው። የበጋ ረፍት በአንድ በኩል ጥሩ ሲሆን በሌላ በኩል ደግሞ የሚሰሩ ወላጆች እንደገና የገንዘብ ችግርም ባይኖርም እጥረት ስለሚያጋጥም ገንዘብም ስለሚያስፈልግ ከአቅም በላይ የሆኑ ወጪዎችን ላለማውጣት ቅድመ ዝግጅት መደረግና ከልጆች ጋር ያው አስቀድሞ በመነጋገር የሚፈለጉ ነገሮችን በጋራ መወሰኑ አስፈላጊ ነው ብዬ አስባለሁ። እንደ ወላጅና ወላጆች ከአቅማቸው በላይ በገንዘብ እዳ ውስጥ መግባትም ይኖርባቸዋልም ብዬም አላስብም። ግን ልጆች የሚዝናኑበትን ሁኔታ፣ ደህንነታቸው የሚጠበቀውን ሁኔታ፣ ወላጆች ሳይጨነቁ የሚያስፈልገው ነገር ማንኛውንም ነገር ለማድረግ ወላጆች በፈገግታ በደስታ ትንሽ ነገርም ብትሆን በፈገግታና በደስታ በመግባባት ከተደረገ የግድ ብዙ ገንዘብ ተከፍሎ ይሄ ይሁን ያይሁን ከሚል በትንሹም ነገር መደሰት ስለሚቻል እነዚህን ነገሮች ከወላጅ የሚጠበቅ ነው። ወላጅ ፈገግታ ያስፈልገዋል። ልጆችን እንዲጨነቁ ወላጅ ሲጨነቅ ልጆችም ይጨነቃሉ። ከየት ላመጣ ነው እንዴት ብዬ ነው ምናምን ከማለት ነገሮችን በማስረዳት እና ከልጁ ጋር በመግባባት ነገሩን መፍታት ይቻላል ብዬ ገምታለሁ። እና የቀይጣና ምናምን የሚባለው የቱን ያህል ሊጠቅመው ይችላል ለልጄ ብሎ ገንዘቡን ኢንቨስት ከተደረገ ጠቃሚ መሆኑንም ማረጋገጥ ማስፈላጊ ነው። ትልቁ ነገር ግን እኔ ሁላችንም አበክረን የምንናገረው ልጆች ደህንነታቸውን መጠበቅ፣ በቤት ውስጥ ጭንቀት እንዳይኖር ማድረግ ከዚህ ካለው ከደህንነት ሁኔታችን ጋር ከጦርነቱ ጋር ከዛም ጋር ያሉትን ሁኔታዎች ረጋ ባለ ሁኔታ የልጆችን የስነ ልቦና ጤንነታቸውን የሚጠብቅላቸውን ሁኔታ አረጋግጠው እንዲያልፉ ማድረግ የወላጅ ኃላፊነት ነው እና ወላጆች መረጋጋት እንዲያሳዩ በዚህም መልእክት ማስተላልፋለሁ።
2: እንዲያው መጨረሻ ማጠቃለያም በዛው እንዲያው እንግዲህ ቀላል አይደለም። በበጋ ወራት ልጆች አንድ ላይ ይሆናሉ፣ ችግር ውስጥ እንዳይገቡ፣ አደንዛዥ ጽም እንዳይጋለጡ አንዱ ካንዱ ያው እናውቀው ነው። አሁን በዚህ ጊዜ በተለይ ታዳጊዎች ችግር ያለበት ሁኔታ ነው እና እንደው በትኩረት ለመከታተል ለወላጆች የምታስተላልፈው መልእክት ካለ?
1: ጥሩ ጥያቄ ነው። እንግዲህ ልጆች ረፍት ላይ በሚሆኑበት ሰዓት 24 ሰዓት ትምህርት ቤት አይደሉም፣ ከቤት ናቸው። እንግዲህ ከትምህርት ቤት ሲውሉበት የነበረው ሰዓት ሁሉ ከቤት ይሆናሉ። ከዛም መውጣት ይጀመራል። ሲወጡ ደግሞ እንደነሱ ከነሱም ደግሞ ለየት ያለ ጸባይ ያላቸው ልጆች ጋር ሊገናኙ ይችላሉ እና ያ ነገር በወላጅ ከፍተኛ ቁጥጥርም ሳይሆን አስፈላጊውን እንክብካቤ ያስፈልጋል ብዬ ገምታለሁ። የማዘጋጃ ቤቱም ለዚህ ለረፍቱ አስፈላጊ የሆኑ ቅድመ ዝግጅቶችንም ያዘጋጃል። በየከተማው ያለ ነገር ነው። ስለዚህ ወላጆች የማዘጋጃ ቤቱ ሰራተኞች በመተባበር የትምህርት ሰዎች በመተባበር እንደዚህ እንደዚህ አጋላጭ ከሆኑ ነገሮች ልጆቻችን ካደገው እንዳይወድቁ የሚያደርገው አንደኛ በቤት ውስጥ የሚሰጣቸው ግንዛቤ ሊኖር ይገባል። ልጆች ጠንካራ አቋም እንዲኖራቸው ከማያውቁት ጋር እንዳይገናኙ ከጓደኛ ተነጥለው ከሆነ ቦታ እንዳይሄዱ ብቸኝነት እንዳይሰማቸው ይህንን ኮላጅ ይጠበቃል። እንደገና ማዘጋጃ ቤቱም ደግሞ ለእንደዚህ ለረፍቱ አስፈላጊ ቦታዎችን ማዘጋጀትም ይኖርበታልና ተባብሮ ይህን የበጋ ረፍት ልጆችን ደህንነታቸው ተጠብቆ ወደ ትምህርት ቤት ወደ ትምህርት ገበታ ትምህርት ቤቱ ሲከፈት እንዲመለሱ ለማድረግ ከፍተኛ ጥንቃቄና ከፍተኛ እንክብካቤ ያስፈልጋል። እሺ ለደስታ ብቻ ማለት ሳይሆን ደህንነታቸው የሚጠበቅበት ሁኔታ እጅግ በጣም አስፈላጊ ነው እና መልካም የበጋ ረፍት ይሁን ማለት ነው።
0: እጅግ በጣም እናመሰግናለን መምህር አስናቀው መኮንን እንደሰጠው ገለጻ እናመሰግናለን። በደህና ቆይታ
1: ደህና እሺ
0: እንግዲህ ወደ ቀጣይ ዝግጅት

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ከአቶ ስጦታው ብሩ ጋር ቀጣዩ ቃለ ምልልስ እናካሄዳለን። በዋናነት እንግዲህ ባለፈው በግንቦት ወር ላይ ነበረ ከዛሬ 40 ዓመት በፊት በሱዳን በመከራ ስቃይ በብዙ ሺህ የሚቆጠሩ እስራኤላውያን ወገኖቻችን እንደ ቅጠል ረግፈው ቀሩና ነፍሳቸውን ይማር በኢየሩሳሌም ከተማ ላይ የመታሰቢያ መንግስታዊ የመታሰቢያ ስነስርዓት ተካሂዶ ነበረ። ከዛ በኋላ ከአድማጮች የተለያዩ አስተያየቶች በሬዲዮም አማካኝነት አስተላልፈዋል። የሚቀርበው ጥያቄ ከአድማጮቻችን እንዴት ወደ እስራኤል ቤታቸውን መኖሪያ ቤታቸውን ትተው ወደ እስራኤል ቅድስት ኢየሩሳሌም ለመምጣት ሲሉ በጉዞ ላይ እንዳሉ በኢትዮጵያ ምድር ሞተው የቀሩትም ጭምር በዚህ የመንግስታዊ የመታሰቢያ ሐውልት ለምን አይመዘገቡም የሚል ጥያቄ አነሳሉና ይህን በተመለከተ አቶ ስጦታው ብሩ ምን ይላሉ? ጤና ይስጥልን።
1: ጤና ይስጥልሽ አያው፣ እንዲሁም የሬዲዮ ሰራተኞች አድማጮቻችን ጤና ይስጥልኝ፣ ደህና አላችሁ?
0: ደህና ነን። በአሁኑ ሰዓት ስቱዲዮ ባልደረባ የሰጠኝ ዘመነ ሁነን ነው የምንጠይቅ አቶ ስጦታው። እንግዲህ አሁን እንግዲህ ባለን አጭር ጊዜ እንዴት ነው ይህን በተመለከተ በኢትዮጵያ ምድር ጉዞ ላይ እንዳሉም እዛው በኢትዮጵያ ውስጥ ሙተው ቀርተዋል እና ይህን በተመለከተ እንዴት ይላሉ?
1: እሺ፣ ቱዳር አባ አመሰግናለሁ። ሁላችሁንም የሬዲዮ ሰራተኞች ስም ዘርዘሩ ጊዜ ማባከን ነው። ጥሩ ጥያቄ ነው የጠየቅከኝ ሻያው ደጉ። ምን መሰላችሁ፣ ይሄ ሁሉም ህዝብ አዲስ አበባ ያለቁትን በየአገሩ ያለቁትን ኢየሩሳሌም እንደርሳለን ብለው ነው ቤታቸውን ንብረታቸውን ሽጠው በበረሃ እንዲያውም ከላስታ ከወሎ እንዴት ያሉ ሀብታሞች የተከዜን በረሃ ጥሰው ያን ሁሉ ጫካ የጣይምንን በረሃ ጥሰው መጥተው ቀንጨለማ ከምትባል አገር ሰፈሩ። ክረምቱም ገባባቸው። ኩሌቶቹ አልፈው ወደ አርማጭሆ ሰርሰው ክረምቱ ሲገባ ተመለሱ። እነዚያ ቀንጨለማ ውስጥ የሰፈሩት ከግንቦት አንስተው ከሰኔ አንስተው የሚበሉት አጥተው ንብረታቸውን በመንገድ ጨርሰው አረሙን ያንን አሉማውን እየበሉ በራብ ከሰኔ አንስተው እስከ መስከረም 150 ሰው ነው የሞተ ብለው ዓለም ዋኛው የሚባል ቅራት ጋታ አለ፣ አየለርቅ የሚባል አሽዱድ አለ፣ በእጃቸው የቀበሩ ሰዎች ነው ያወጉኝ። እኔ ከዚህ ነው የነበሩ
0: የቀበሯቸው በኢትዮጵያ ምድር።
1: አዎ፣ ኢትዮጵያ ምድር የቀበሯቸው በራብ ያለቁትን ይህንን መዝግበው ይዘው ከአርማጭሆ ሊዘቃዘቁ ሲሉ ክረምት ገባባቸው። ተመልሰው ወደ ወለቃ ወደ አባምጦን ይስተሰምደው ወደ 90 የሚሆን ሰዎች ሞቱባቸው። ይህን መዝግበው ይዘው አዲስ አበባ ውስጥ መጥተው ያለቁትን ያው
2: ጎንደርም እንደዚሁ ነው። ጎንደር አካባቢ እንደዚሁ።
1: አዎ፣ የኞቹ ጎንደርም። አዎ፣ ልክ ነህ። እና ከዚያ ላይ ይህንን የሙታን ማስታወሻ ሊሰራ ሲል ጠየቁ። በእውነት እነ ኢሳያስ ጫኔ፣ እነ ዘውዱ የሆነ፣ እነ ረሃሚ ማላዛር ብዙ ሰዎችም አሉ፣ እነ ወርቂት አድማሱ፣ እነ እዚህ እንቶኔ ደግሞ ስሙ ግራ ላይ ደግሞ ከመንግስት 2 ሚሊዮን ሸቄል የሚሆን ታክሲብ ጠይቀው ይህን ሁላ አጠቃለው ቢጠይቁ የእስራኤል መንግስት ግን ዜግነታቸው ኢትዮጵያ እንደሆኑ ከገዛ ሀገራቸው ላይ ነው የተቀበሩ፣ ከገዛ መንግስታቸው ነው የተቀበሩ፣ አልቀበልም፣ ምቀበል ሱዳን ጠላት ሀገር የሞቱትን ነው ብሎ የሱዳኖቹን ብቻ መዘገበ። አዎ፣ በእውነት
2: ማስረጃ አለ ለዚህ
1: አሉ አሉ ሰዎቹ አሉ አሉ
0: ደብዳቤ
1: ነገር ያለው እኮ
2: ሰዎቹ እናውቃቸዋለን።
1: እነሱ መረጃውን ይዘዋል። እነ ሰለሞን ሰይፌ እርሾለት ጽዮን የእኛ ስኞቹን ሁሉ የካ ሚካኤል በየ ቤተስካኑ ተጨንቀው ወስደው የቀበሯቸው ቤተስካን የማይቀበሩትን ኋላ ነው ጉልልየ ነው የእስራኤል ቀብር ተብሎ እኔ ራሴ ሄጄ አጎቴ ልጅ የካ ሚካኤል የተቀበረችውን ከልጅየው ጋርና አጎቴ ጋር ሄጃችን አውጥተን ወደ ጉልልየ ቀብረናል። ይህ ሁሉ አዲስ አበባ ያለቀው ሁሉ አይሆንም ብሎ መንግስት ዘጋ። ለዚህ እንረጃለ
2: እስኪ በመንግስት በኩል ያለውን ለወደፊት እናየዋለን። ግን አሁን ሐሳቡ ጥሩ እሺ፣ ጊዜው ለመጠየቅ ፈልጌ ነው እና አጠቃለው እንዲያዩት
1: እሺ እሺ ጠይቀኝ።
2: ምንድነው አሁን ለምሳሌ እኛ እንደምናየው ሐረር ጸልም ወነን ሌሎች ወታደራዊ መካነ መቃብሮች ከተቋቋሙ በኋላ አሁን ሁሉ የሚሰዋው ወታደር አንድ ቦታ ነው የሚቀበር አይደለም? ለክን ደዛ ደግሞ አሁን በሱዳን አድርገው ሲመጡ ቤተሰቦች የተሰው ሰዎች ህይወታቸው ያለፈ መታሰቢያ ከሆነ ለሌሎችም ልክ ወታደሮች እንደሚቀበሩት አብሮ ቢሆን መታሰቢያው ምን ችግር አለው ለማለት ፈልጌ ነው።
1: እሺ ይሄንማ ተጠይቀው በደንብ ቢሉ የሱዳን ውስጥ የሞቱትን ቆጥራቸው ይነሱን ብቻ እንጂ ከመንግስታቸው ነው የተቀበሩ። ወገዛ ቋንቋቸው ወገዛ ሀገራቸው ነው። ዜግነታቸውም ኢትዮጵያዊ እንደሆኑ ነው። እስራኤል ዜግነት የላቸውም። ወገዛ የኢትዮጵያ ዜግነት ያላቸው ናቸው። ግን ሱዳን ውስጥ ተጠላት መንግስት ሱዳን ውስጥ የተቀበሩ የሞቱትን ግን እነሱም ብቻ ነው ብሎ ለነሱም 2 ሚሊዮን የሚሆን ሸቀል መድቦ ስማቸው
0: አውልት
1: እየተዘረዘረ ተጻፈ። በዚህ ነው ልንገር። እና አሁን ደግሞ አንዳንድ ሰዎች እንደዚህ
2: ስማቸው በመጻፍ ውስጥ እኛም ተሳትፈናል። ሻየው አንተ ምንም እንደዚህ
0: ይገርማል። በዚህ በሙታን በክረመንግዳት ውስጥ ወጣው በዚህ በበጎ ስራ ማለት ይቻላል ሙታንን ለማስተዋወስ ይባል ስሞች ምዝገባ በኮምፒውተር በመመዝገብ እንደ ጋዜጠኞች የሬዲዮ ጋዜጠኞች አዎ የምንችለውን ያህል አስተዋጽኦ አበርክተናል። መቼም ክረመንግዳችን እሺ አሁን
1: እና እሺ አሁን እዚህ ላይ ያውል ለምን ነው መንግስት ያውቃል ለነዚያ ምብሉ ሳተው ታኪን አጥተው ወሃው ሀያሉ ወሃ ሊቀዱ እናቲቱን ታማ ልጆቿ ታማ ወሃ ልትቀዳ ስትሄድ ይህ ሱዳን ይላል ሰው ሱዳን አይደለም ይህ ይዲውና ትግሬ ወሃ ላስቀዳቸው ብሎ እየከለከላቸው ዞረው ቢመጡ ሙተው ያገኙአቸዋል ህብታቸው ዋ የኞቹ አበሾች ናቸው እየተደከሉ ጥላቻው በደቀቱም በምኑም ያሃመከራ ችግር የመረረ ችግር ያጋጠመነ ሱዳን ውስጥ ነው። እናውን ግን አንዳንድ ልናገር የፈለኩት በዚህ ነገር ዝም ብለው ገብተው አንተ እንዲህ ብለህ መጣህ እንደሚባባለው ነገር ቢያቆም ጥሩ ነው። ለምሳሌ ምን ነው እነዚያ ወገኖቻችን መጥተው እንደኛ ሀዚህ ሀገር ገብተው የዚችን ሀገር ዓለም አይተችን ሀገር አይተው በሞቱ ሐውልቱ በቀረባቸው ሄድንጃ መጻፉ በቀረባቸው ምን ነው ነው ምልኝ በቀረባቸው
2: ሐውልትም እንግዲህ መጣው በሆን በህይወት ይወላችንም ደስታ ነው። ነገር ግን ደግሞ መንገድ ላይ ደግሞ ህይወታቸው ካለፈ ደግሞ መታሰቢያ መሰራቱ ጥሩ ነው። አሁን ትልቁ ችግር እነዚህ ዛኖም የሚመዘገቡ እነዚህ ሚለውን በመተው ለወደፊታውን ሰፋ አድርገን ጥሩ ሐሳብ ነው ዛሬ የተነሳው።
1: አልሽላይ አንድ የተነገር ልነግርሃለሁ እኛም የምለው ሙላችንን አንተነህ ከመባባል አንድ ሁነን ፊታቸውን ወደ ኢየሩሳሌም ዙረው ያለቁት ወገኖቻችን ስማቸው እንዲመዘገብ ስማቸው ይጠራ ብለን መንግስትን መያዝ አለብን። ለልመል መንግስትን አንድ ሁነን መያዝ አለብን።
2: አሁን እኔ ለጉለሌው አዲስ አበባ ለነበረው መስክር መሆን ይችላል አውቀዋለሁ እዛ የነበረውን ሁኔታ አዲስ አበባ ስለነበርንና ራሱ መካነ መቃብሩ ሞልቶ ጉለሌ ላይ ለመቅበር እንኳን አስቸጋሪ የነበረበት ሁኔታ አስታውሳለሁና ለማንኛውም በመተባበር አንድ ላይ ብዙ መስራት ይቻላል። ቀደም ለማንሳት እንደተፈለገው ለምሳሌ የጥንት አባቶችችን አገር ሲያቋቁሙ ሌላው ትውልድ እየተተካ ነው። አሁንም ደግሞ መታሰቢያው አንድ ቢሆን ለሁሉም በአንድ ላይ ሄዶ እንዲያስብ የሚያደርግ ሁኔታ መከፋፈልንም ያስቀር ጉዳይ ነውና እዚህ ላይ ሲሰሩ የነበሩትና አካላትም እናናግራቸዋለን ያለውንም ሁኔታ ጥሩ ሐሳብ ነው ተሰጥቷቸው
1: እነሱንን መጠየቅና ለወደፊቱ አንድ ሁነን ይህን ነገር ሙላችን አንድ ሁነን የሁሉም እንትን ስንድ የሁሉም እንዲወሱ سمعتشو ما نبغى قليه قليه نيا لجيم وطوال هذيا عاو لجيم نيا الكوت مانو بانتا قزياني الكوت تولدو بوصاب عرات بامستورو انتنو ودا سوداني متانا سودان استرور ناسرهان دورسن اقمت وانا تبالي هونو عندي تموهي ناتاچن موهي توبان متبال مالي يتيدي تأييك آتدا عنشي على شاتابيت ما نالشو يهلج ملن نجيش نوم التلات ما نالشو أراباتي جوم ما بدنا لسو بالوطال انتلسو دابان تقزي بالوطال اي ليجو جاينا مات بدنا لسو بدنا لسو بلا بدنا لسو بالا لسمو ما لجمو توبينيال جينين يملو عندان دسوش يعلى سراتشو يقبو عقزمو من نالقروتن بياقو منو عند هنين يقدان ديو بزوم يسرع لعند بنهن ترونه ولا ما له تفلجنه.
0: ما تكاليانا وبتام من اسمه ما بتحاسبنا ونا. بزيت ناتم يسفلج على عندنا سرع يسفلج على لبس عليه مدينة إسرائيل بعلم يتبتنا بس دتي نبروديان يجي تقبلام تزيكا يمتادر كتاريخ وعكر سلونج. عهون كون قدم بتفتره كورة تيني عالم تورن الجمروم كذا مدينة إسرائيل كتقوقوا مش بتجيان ستم كاربا كراتم. ከሌሎችም ከአውሮፓ ከአሜሪካ በጉዞ ላይ እንዳሉ እንበል ካንዳገር ከጉዞ ላይ እንዳሉ መንገድ ላይ ሙተ ይቀሩ ለነሱ በሳይል መንግስም ሀውል ታቋቁሙላቸዋል ወይስ እንዴት ነው የመሳሰሉት ጥናት ካደረግን በኋላ
1: ቢድዩ
0: አዎ እኛ የኛም እንድታሰቡልን የምናደርበት ሁኔታ
1: አዎ ስለይ ሻያሽ
2: አንድ ነገር
1: አጭር አንድ ነገር ሱዳን ሀገር And the little was jammers, teachers, dress, a wadding with Chagaria Hulasso, would guard each arc a burk and Dunyan.
0: Besser Slazzi, very lacking, Slazzi, very lacking.
1: Ulunagaria Yunyan again, and then the switch bore ye gazet and yasita yuko, lemon no man yauk ala in a berm and yas like a berm man bit a yukun no the mother.
2: Hatosoto, untaik what Allen? نامسه گنال لزارو
1: گیزو گندبل
0: اشی تو تابرو
1: تو داربا
2: چاو چاو
0: پروگراماچین از دست تماکک ساته زمانا
2: ابیت ابیت
0: یاستناگت
2: او گیدی یو نینانتنن ቴክኒክ ባለሙያችን
0: ነን እናንተ እኔና እዴ የሰጠ ዘመንና አንተ ኢሳያሁ ደጉ ብላስተዋውቀው የቴክኒክ ባለሙያችን ደግሞ
2: ሮኒን
0: ዳህን ماتا سبع ساعت اگر آنین
2: آمین

0: Поздравляем жителей Ашкелона с открытием нового филиала сети Мада на Имане по адресу Эликоин 21. В честь открытия 20% скидка на весь ассортимент в отделах свежего мяса и мясоколбасных изделий. В соответствии с условиями мероприятия.
1: Мада. Уже падают листья.
2: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 03-5-260-260.
3: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
0: Поздравляем жителей Ашкелона с открытием нового филиала сети «Мада на Имане» по адресу Эликоин 21. В честь открытия 20% скидка на весь ассортимент в отделах свежего мяса и мясоколбасных изделий. В соответствии с условиями мероприятия.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
5: ካነሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ
4: ክብራትና ክብራን አድማጮቻችን ጤናስጥልን እንዴት ዋላችሁ እንዴት አመሻችሁ በእያላችሁበት መልካም ለሊት ከውዲሁ ይሁንልን ያልን ለቱን ደብራን ዘመን አቆጣጣር ካፍዳሌት በሲቫን ታፍሽን ፔባብ እንዳውሮፓ ዘመን አቆጣጣር ጁን 9 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጣር እለተ ሐሙስ ሰኔ 2 ቀን 2018 የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ በዘጋቢያችን የደንደ ዘጋቢ ጥላሁን መልኬ እንዲሁም ሳምንታዊ የትምህርት ሳምንታዊ ባህልና ኪነ ጥበብ እንዲሁም ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና እናስቀድም። በቅድሚያ ማረስተ ዜና ዛሬ ከቀጥር በኋላ ከሊባኖስ ወደ እስራኤል ግዛት ሰርጎ ለመግባት የሞከረ ታጣቂ ሽብር ፈጣሪ ተገደለ። የመንግስት ተቆጣጣሪ ቢሮ ኃላፊ ማታንያው አንገልማን በእስራኤል ስላለው የእስረኞች ማቆያ ቀውስ አስከፊ ሪፖርት ይፋ አደረጉ። በገንዘብ ሚኒስተር ስሞትሪች በጻልል እንዲሁም በይሁዳና ሰማርያ ቀበሌዎች በሚንቀሳቀሱ ሰፋሪዎችና ድርጅቶች ላይ ፈረንሳይ፣ ብሪታንያና ሌሎች በርካታ ሀገራት የጣሉትን ማዕቀብ እስራኤል አጥብቃ ውድቅ አደረገች። የሃይፋ ከተማ ነዋሪ የሆነ እድሜው 44 ዓመት የራናን ኦሃና የተባለ ባለፈው ወር በኢራን የደህንነት አካላት ስር በመሆን የደህንነት ተልእኮዎችን አከናውኗል በሚል ጥርጣሬ በቁጥጥር ስር ውሏል። የሚኑት ዋናዎቹ ናቸው። ዜና በዝርዝር እንሆ። የመንግስት ተቆጣጣሪ ቢሮ ኃላፊ ማታንያው አንገልማን በእስራኤል ስላለው የእስረኞች ማቆያ ቀውስ አስከፊ ሪፖርት ይፋ አደረጉ። በዘገባቸው በሺዎች የሚቆጠሩ በእስር ቤቶች እጥረት ምክንያት የመረጃ ድርጅት ሻባክ ተጠርጣሪዎችን ለመያዝና ለመመርመር አቅም የለውም። የእስራኤል መከላከያ ሰራዊት ጻልና የእስር ቤቶች አገልግሎት ሻባስ ለጦርነት ሁኔታና የጠላትን ተዋጊዎችን ለረጅም ጊዜ ለማሰር አስቀድመው እንደሚያስፈልገው አልተዘጋጁም ነበር። በመከላከያ ኃይል በኩል አስቀድሞ ግምት አለመኖሩና በሻባስ በኩል መሰረተ ልማቶች አለመዘጋጀታቸውን በሆማት ባርዜል ጦርነት ወቅት አዛ ውስጥ የሚገኝ የሺፋም ሆስፒታል ዲሬክት ኃላፊና ሌሎች 18 እስረኞች እንዲፈቱ ምክንያት ሆኗል። ለሀገር ደህንነት ስጋት የሆኑ እስረኞች መፈታታቸው በወቅቱ ለጠቅላይ ሚኒስትር ሳይነግሯቸው ቀርቷል። የክነሴት መደበኛ ኮሚቴ ወደ ሌላ ዜና ስናልፍ የክነሴት መደበኛ ኮሚቴ በሊኩድ የክነሴት አባል ታሊ ጉተልማን ያለ አግባብ የሻባክ መረጃ ድርጅትን አባል ማንነቱን አጋልጣለች በሚል ተከትሎ የወንጀል ክስ እንዳይመሰረትባት የህግ ክልላ ያለመከሰስ መብት ለመስጠት እየተዋዩ ነው።
6: የቴላቢብ ወረዳ ፍርድ ቤት ምክትል ፕሬዝዳንት የነበሩት ጥሩተኛዋም ዳኛም ኤድና ካፕላን ሃግለር በጉትሌቭ ድርጊት ላይ ጠንከር ያለ ትችት የሰነዘሩ ሲሆን የቃላት ጥቃት ወደ እውነተኛና አካላዊ ጥቃትን ሊቀየር እንደሚችል አስጠንቅቀዋል። በሊኩድ ፓርቲ የክነሴት ምክር ቤት አባል የሆነችው ታሊ ጉትሌቭ በጠቅላይ አቃቢ ህጓ ጋሊ ባህራብ ሚያራ ላይ ጠንከር ያለ ትችት የሰነዘሩ ሲሆን እርሷና የእርሷ ሰዎች ልክ እንደ ወንጀለኞች ቡድን ማፊያ እየተንቀሳቀሱ ነው ሲሉ ወንጅሏቸዋል። በጥሩታ ላይ ያሉት ዳኛ ኤድና ካፕላን ሃግለር በበኩላቸው ይህ አይነቱ ንግግር ወደ እውነተኛ የአመጽ ድርጊት ሊቀየር እንደሚችል ማስጠንቅቀዋል። በገንዘብ ሚኒስተር ስሞትሪች በጻለል እንዲሁም በይሁዳና ሰማርያ ቀበሎች በሚንቀሳቀሱ ሰፋሪዎችና ድርጅቶች ላይ የፈረንሳይ፣ ብሪታንያና ሌሎች በርካታ ሀገራት የጣሉትን ማዕቀብ እስራኤል አጥብቃ ውድቅ አደረገችም። ከኢየሩሳሌም የእስራኤል የውጭ ጉዳይ ሚኒስተር ባወጣው መግለጫ እርምጃው በፍልስጤማውያን ላይ የሚፈጸመውን ጥቃት ለመዋጋት በሚል ሽፋን የፖለቲካ አቋም በግድ ለመጫን የተደረገ ሙከራ ነው ብሏል። በተጨማሪም ኢየሩሳሌም ይህ አይነቱ ጸረ እስራኤል ፖሊሲ ጸረ ሰሜን አንቲሸሚዩት የይሁዳውያን ጥላቻ የሚያባብስ ብቻ መሆኑንም አስጠንቅቃለች። የአውስትራሊያ፣ የካናዳ፣ የፈረንሳይ፣ የብሪታንያና የኖርዌይ የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ አመፀኛ ሰፋሪዎችን ሙሉ በሙሉ በሚባል ደረጃ ያለመከሰስ መብት ከሕግ ነፃ መሆን እንደሚያገኙና አንዳንድ ጊዜም በእስራኤል የደህንነት ኃይሎች ጥበቃ እንደሚደረግላቸውም ገልጸዋል። አምስቱ አገራት ማስጠንቀቂያ የሰጡት ሲሆን የእስራኤል መንግስት በአመፅ ድርጊቶች ተሳታፊ በሆኑትና አመፅን በሚቀሰቅሱ ላይ በአስቸኳይ እርምጃ ካልወሰደ ተጨማሪ እርምጃዎችን ሊወስዱ እንደሚችሉ አስጠንቅቀዋል። ይህንን የዘገበችው ቀላቀቢያችን ጊሊ ኮይን ናት። የእስራኤል መከላከያ ሰራዊት ጻሃል አንድ የታጠቀ አሸባሪ ከሊባኖስ አዋሳኝ ድንበር ጥሶ ወደ እስራኤል ግዛት ውስጥ የገባም የእስራኤል ተዋጊ ወታደሮችም ገደሉት። በወታደራዊ ኃይላችን ላይ ጉዳት አልደረሰም። ሰራዊቱ ይህን ታጣቂ ሽብር ፈጣሪ እንዴት ድንበር ጥሶ ወደ እስራኤል ግዛት ስለመግባቱም እየመረመረ ነው። ይህ ሽብር ፈጣሪ የተገደለው ከአዋሳኝ ድንበር አጥር አጠገብ ሲሆን ቃል አቀባያችን ካርሜላ ምናሽ እንደዘገበችው ታጣቂው ሽብር ፈጣሪ ወደ እስራኤል ግዛት ሰርጎ የገባ ከቡድኑ ተቋርጦ አሊያም አጥፍቶ ለመጥፋት መጥቷል የሚል ግምት እንዳለ ዘግባለች። የሃይፋ ከተማ ነዋሪ የሆነው እድሜው 44 ዓመት የሆነው ራናን ኦሃና የተባለ ባለፈው ወር በኢራን የደህንነት አካላት ስር በመሆን የደህንነትን ተልኮዎችን አከናውኗል በሚል ጥርጣሬ በቁጥጥር ስር ውሏል። የሻባክ የሀገር ውስጥ መረጃ ድርጅት እና ፖሊስ እንደገለጹት ኦሃና ራሱን እንደ ነጋዴ በማስመሰል ምስጢራዊ የሆኑ ስፍራዎችን ፎቶግራፍ ሲያነሳም የነበረ ሲሆን ለዚህም በዲጂታል ገንዘብ ክፍያ ይከፈለው እንደነበረ ታውቋል። በሚቀጥሉት ቀናት ደግሞ የአቃቢ ሕግ በሱ ላይ የክስ ፋይል ለፍርድ ቤት ያቀርባል። የአየር ጸባይ ሁኔታ ነገ ሮብ እና ከነገ ወዲያ ሐሙስም ተመሳሳይ ለውጥ አይኖርም ይላል። ሲቀጥል ወደ አርብ ከሙቀቱ መጠን ይቀንሳል ተብሎ ይጠበቃል። ወደ ቅዳሜ ሰንበት አካባቢም ለውጥ አይኖረውም ነው ያሉት የአየር ጸባይ ተመራማሪዎቹ። ነገ የአየር ጸባይ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 9 ዲግሪ ሴንቲግሬድ፣ ተላቪቭ ከተማና አካባቢዋ 7፣ ሀይፋ ከተማና አካባቢዋ 6፣ ቤርሼባ አካባቢዋ 32፣ ቤይራትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል። ዜናው እስከዚሁ ነው።

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል የደህንነት ዘጋቢያችን ባልደረባችን ጥላው መልኬ ጋር ቀጣዩን ወቅታዊ ዘገባ እናቀርባለን። እንግዲህ በዋናነት በሰሜኑ ክፍለ ሀገር በእስራኤልና በሊባኖስ መካከል ያለው ተኩስ ልውውጥ እስካሁን እንዳለ ሆኖ ያለው ተጨባጭ ሁኔታ እንዴት ይታያል? ጥላሁን ጤና ይስጥልን።
1: ጤና ይስጥ ለተከበሩት ኢሳያስ፣ ሰላም ለአንተም ለአድማጮችም። እንዴት ነህ?
0: እግዚአብሔር የተመሰገነ ይሁን፣ ደህና ነን። እንግዲህ ያለው መካከለኛው ምስራቅ በዋናነት በደንበሮቻችን እረፍት አልሰጡንም። ሰሜኑ ክፍል ያለው ሂዝቦላ ሽብር ፈጣሪ ድርጅት አሁን ዝም ብሎ አልተቀመጠም። እንዲያውም በዜናም ቀንጨፍ ባለ ሁኔታ እንደተመለከትነው ድንበር አንድ ጦር መሳሪያ ታጣቂ ወደ እስራኤል ግዛት ለመግባት ያደረገው ሙከራ አልተሳካለትም እና ያለው ሁኔታ እንዴት ይታያል?
1: እውነት ነው ይሻየው፣ ይሄ በከፍተኛ ሁኔታ የመከላከያ ኃይሉን ጥያቄ ውስጥ ማለት ጉዳዩን በጥብቅ እየመረመረ ነው። እንዲያውም መጨረሻ ላይም አንዳንድ ኃላፊነት ያላቸው የጦር መኮንኖችን ከስራ ለማግለል የሚል ከወዲሁም እየተነገረም ይታያል። ማለት ከአገልግሎታቸው ምን ማለት ነው? ይህ አንድ ሽብር ፈጣሪ የህዝቡላ ድርጅት ታጣቂ ነው። የእስራኤልን ድንበር አልፎ እንግዲህ ወደ ተመልከት፣ የእስራኤል ጦር ርቀት ባለው ከዛ አልፎ ወደ ደቡብ ሊባኖስ እና አካባቢውን እንግዲህ የእስራኤል ጦር በከፍተኛ ሁኔታ ይገኛል። እነሱን አልፎ እንዴት ወደ አጥር ማለት የቀረው አጥር ዘሎ ወደ ይሁዳውያን ሰፈሮች መግባት ብቻ ነው እና እንዴት እዚህ ደረጃ ሊደርስ ቻለ፣ እንዴት ሳይታይ ቀረ የሚለው ሁኔታ መከላከያ ኃይሉ ራሱን የመረመረ ነው። እንደገና የአካባቢው ነዋሪዎችና የመማክርት ሸንጎ ማለት በአካባቢው የህዝብ አስተዳዳሪዎችን ቁጣቸውንን በጦር ኃይሉም ሆነ በእስራኤል መንግስት ላይ ከፍተኛ ሁኔታ ቁጣም እያደረሱ ነው። እንዴት እዚህ ደረጃ ልንደርስ ቻለን? ባይታይና ሰርጎ ቢገባ ኖሮ በዜጎች ላይ ከፍተኛ ጉዳት ሊያደርስ ይችል ነበር የሚል ከዛ በመነሳት ይህ ሽብር ፈጣሪ በእርግጥ ያው በተወሰደበት እርምጃ ተደምስሷል። ከዛም በኋላ የታጠቀው የጦር መሳሪያም እንደነበር ሽጉጥ እንደነበረው እና ያው ከፍተኛ ጉዳት ሊያደርስ እንደሚችል ይህ ሁኔታ እንግዲህ ሰፋሪዎቹ እዛ አካባቢ ያሉት ይሁዳውያን ፍራቻ ውስጥ ማለት ምን አይነት እምነት ሊኖር ይችላል? ወታደሮቻችን ርቀት እያሉ እነሱን አልፎ እዚህ ደረጃ ደረሰ ማለት ብዙ ማናቃቸው ነገሮች ኖራቸው ማለት ፍራቻ ውስጥ እንዳሉ ነው። ወዲያውኑ ይህ ነገር እንደታወቀም ነዋሪዎቹ እዛ አካባቢ የሚገኙት ይሁዳውያን ሰፋሪዎች ነዋሪዎች ማለት ነው ቤታቸው እንዳይወጡ የሚል ሁኔታም ነበር እና ፍራቻ ውስጥ እንደከተታቸው ነው። እንዳልኩት ቀደም ብዬ መከላከያ ኃይሉ ጉዳዩን በከፍተኛ ሁኔታ እየመረመረው ነው። ከዛም አልፎ ስራቸውን ሳይወጡ የቀሩት ወታደሮችም ሆነ የጦር መሪዎች እንግዲህ ምናልባት በእነሱ ላይም ሊጠየቁ ይችላሉ የሚል ሁኔታ አለ። በጣም በጣም ጥያቄ ውስጥ ነው ያለ። ትኩስ ወሬም ይሄ ነው ይሻየው።
0: ይሄ ሳስበው በመከላከያ ሰራዊቱም ጦርነቱም ቡላም በማጥቃት ላይ

0: ላለች ግን እዛ ከሱ የሚንቀሳቀስ ያለበት ጦር መሳሪያ ታጥቆ የሚንቀሳቀስበት ቦታ አካባቢ ምድር ውስጥ ምናልባት ዋሻ ይሆን ይሆን እንዴት
1: ታየው ሲሻየው ከደሚያ አው ካርሜላ የመከላከያ ዘጋቢ ማለት ነው የተናገረ የማዳመጥቻለሁ እሷ ምትለው ሊሆን ይችላል ምትለውን ግምቷ ነው ምንድነው ምትለው ይሄ እንግዲህ በቡድን ሆነው ነው እነዚህ የህዝቡላ ታጣቂዎች የተለያዩ ቦታዎችን በመያዝ ምድር በላይም ሆነ ከምድር በታች ዋሻዎችም ዛት ያላቸው ዋሻዎች የእስራኤል መከላከያ ኃይል ማው እነዚህን ዋሻዎች ነው እንግዲህ በመደምሰስና በመፈለግም ላይ ያለው ያንንም ከጥቅሙች ለማድረግ ምናልባት ከምድሩ እንዳሉ ከታወቃለኝ ዛት ያላቸው ዋሻዎች ከታች እንዳሉ የነዚህ ዋሻዎች ደግሞ ለብዙ ጊዜ መኖር የሚቻልበት ብዛት የጦር መሳሪያዎች የተቀመጡበትና ከዛ ማልፎ ዋናው አላማቸው ደግሞ ወደ ይሁዳውያን ሰፈሮች በመግባት ጥቃት መፈጸምና ከዛም በኋላ እንዴት ራሳቸውን መከለክ እንደ መኖሪያ ቤት ማለት ይቻላል እነዚህ ዋሻዎች አዎ ከታች አሉ። እሷ ግን ግምቷ ምንድነው ካርሜላ የምትለው ምናልባት እነዚህ በቡድን ሆነው በሚሰማሩበት ወቅት ከነበሩት ወታደር ሽብር ፈጣሪዎች ተረስቶ የቀረ ብቻውን የቀረ ሊሆን ይችላል ሌሎቹ እንግዲህ ከፍራቻ የእስራኤልን ወታደሮች ሲያዩ ከፍራቻ ተመልሰው የማፈግፈግ ሁኔታና የደሙ ልባኖስን በመልቀቅ ወደ ሌላ ቦታ ይሄዳሉ ይደበቃሉ እነዚህ ሽብር ፈጣሪዎች እና ከነዚህ ከነበሩት ተገንጥሎ የቀረ ብቻውንነን ምናልባት በእንደዚህ አይነት ትግምት ይሆናል ላይሆንም እንግዲህ ቆይቶ የመከላከያችሉ እየመረመረው ከመሆኑ የተነሳ ይሄን ውጤቱን እንግዲህ ቆይተን ልናቀው እንችላለን እንዴት ለምን የምን ሁኔታ አሁን ግን አንተም እንዳልከው ሻየው ትልቁ ጥያቄ እንዴት ወታደሮቻችን አልፎ ወታደሮቻችን እኮ እሱ ከተገኘበት አልፎ 8 ኪሎ ሜትር ነው የሚገኙት በተለያዩ ቦታዎች ማለት ያው ደውል ባሮስ ለካባቢ እና ያን አልፎ እንዴት ሊመጣ ይችላል እንግዲህ ለምን እንደሚለው ተደብቆ የቆየበት ቦታ ሊኖር ይችላል ወይም ደግሞ እንዳልከው ዋሻው ውስጥ ሆኖ ያው የሚበላውና የሚጠጣው ከዛ አንጻር እንግዲህ ወጥቶ ለሙት ብሎ እንግዲህ ያደረገው ነገር ይሆን ይችላል አይታወቅም በእንዴት አይነት ሁኔታ ወደዛ ሊመጣበት ይሄን ምርመራ እየተደረገ ነው ትልቁ ጥያቄ ግን አሁንም ስጋቱ በነዋሪዎቹ ላይ ከፍተኛ ስጋት እንደዚህ ዛሬ አሁን ሁኔታው ባስቸኳይ ማለት ነው እንግዲህ በመከላከያ ኃይላችን እርምጃ ተወስዶ ቢደመሰስም ቢሳካለት ኑሮ እኮ አጥር ዘሎ ከገባ በኋላ በሄደራን ሰፈር ማለት ነው መሳሪያም ይዟልኝ ይዞ ነበር እንግዲህ መሳሪያውን በመተኮስ ማለት ነው ነዋሪዎችን የመግደል ሁኔታ ያን እንግዲህ ይህን በጣም ከፍተኛ ጉዳት ሊያደርስ የሚችል ነበር ስለዚህ መከላከያ ኃይሉ ጉዳዩን እየመረመረው ነው እንዴት ለምን የሚለውን ሁኔታ በቀጣይም ደግሞ እንደዚህ አይነት ስህተት ከፍተኛ ስህተት ነው የማለት ሁኔታ መከላከያ ኃይሉ አሁን ራሳቸውን በከፍተኛ ሁኔታ እየተቹ ነው እና ከዛም ለመከላከል ሲባል ከፍተኛ የሆነ ምርመራ ይደረጋል እንዳልኩት ወደፊት የመከላከያ ኃይሉ ይህንን ምርመራ ካጠናቀቀ በኋላ ለዜጎች ማለት ነው በይበልጥ አካባቢው ለሚኖሩ ነዋሪዎችም ማስረዳትና እምነት እንዲኖራቸው ለማድረግም እንግዲህ ያው ከነሱ ጎን መቆም ስላለበት ይህ ምርመራውን በአጭር ጊዜ ውስጥ ይፋ ያደርጋል ብዬ አስባለሁ
0: ይበንድ እንዳለ የመንግስት አመራር ፖለቲካ መሪዎች ለበላቸው አሁን ባለፈው ሳምንት እስራኤል እና የሊባኖስ ዲፕሎማቶች ዋሽንግተን ላይ የተኩስ አቁም ስምምነት ተፈራርመዋል ተባለ እንጂ ሂዝቦላ ከሊባኖስ ወደ እስራኤል ተኩስ እንደቀጠለ ስለሆነ አሁን ዛሬ ማለዳ አካባቢ የደረሰን መረጃዎች እንደሚያሳዩት የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወደ 6 የሚሆኑ ተለያዩ የገጠር መንደሮችን ደበደበ ተባለ። እንዴት ታያለህ ይሄ ነገር?
1: አይውልህ ይሻየው ያለው ሁኔታውን በሊባኖስ የእስራኤል መንግስት ከሊባኖስ መንግስት ጋር የተኩስ አቁም ብቻ ሳይሆን ወደ ሰላም ድርድር ለመሄድ በይበልጥ በሊባኖስ መንግስት በኩል በከፍተኛ ሁኔታ ፍላጎት አለ። እንዲያውም ትናንት የሊባኖሱ ፕሬዝዳንት ጆዜፍ አውን ለውጭ ሀገር ዜና ተጠይቀው ቃለ መጠይቅ ተደርጎላቸው የሰጡት መልስ እኛ የምንፈልገው ሰላም ነው እንዲያውም ከእስራኤል ጋር ሳይውል ሳያድር ወደ ሰላም የሚመስል የለም ጦርነቱ ምን ያደርጋል በርግጥ ይላሉ ጆሴፍ አውን እስራኤል ከፈለገች ሊባኖስን ባጭር ጊዜ ውስጥ በቁጥጥር ስር ማድረግ ትችላለች መውረር ትችላለች ጥያቄው ግን ከዛ በኋላ ምን ማድረግ ትፈልጋለች የምታገኘው ጥቅም ምንድነው ሲሉ ጆዜፍ አውን እንግዲህ በፍላጎታቸውን ተናግረዋል በግልጽ ይሄን ደግሞ የህዝቡላ ድርጅትና ኢራን መስማት አይፈልጉም ምክንያቱም በሊባኖስ በመንግስት በኩል ፍላጎቱ ያለው ወደ ሰላም የመሄድና ከእስራኤል ጋር የሰላም ስምምነት እዛ መድረስ ይፈልጋል። የሊባኖስ ህዝብ ጦርነት መሮት በቃ ዘግንኖታል። ይሄንን ጦርነት የሚባለው መስማት አይፈልግም ነው ጆሴፍ አሁን ወይም የፕሬዝዳንት ፍላጎት። የህዝቡላ ድርጅት ደግሞ ይህን ነገር ለማንኮላሸት ያው እንደናንተ እንደተቆምከው አልፎ አልፎ ሲፈልግ ይተኩሳለኝ ወይም ደግሞ ሊባኖስ መንግስት ከእስራኤል ጋር የሚያደርጉትን በአሜሪካ ሸማጋይነት የሚያደርጉትን ድርድር አልቀበለውም እኛ በፍጹም አንቀበለውም እንዲያውም ከኛ ጋር በመሆን ወራሪዋን እስራኤልን ጦሯን እንድታስወጣና በሷ ላይ ጥቃት መፈጸም ሲሉ በህዝቡላ ድርጅት በኩልም ይነገራል እና ከዚህ ሸምገለና ውስጥ

0: የሊባኖስ መንግስትና እስራኤል የሚያደርጉት ባሸማጋ አሜሪካ የህዝቡላ ድርጅት ውስጥ ከለለበት ትርጉም የለውም ማለት ነው። ምናልባት እንግዲህ አሜሪካ ፍላጎቷ ወይም ሌሎች አውሮፓ ሀገሮችም እንዲጃቸው አለበት ይባላል። ሁለቱ ሀገራት በእስራኤልና በሊባኖስ መንግስት መጨረሻ ላይ ወደዛ የሚኬድ ከሆነ የህዝቡላን ድርጅት በኃይል ትጥቁን ማስፈታት እቅዱ አለ። አሜሪካ ይህን ነገር ስታስብ ለሊባኖስ መንግስት ጦር የአሜሪካ መንግስት ድጋፍ በመስጠት የጦር መሳሪያም ሆነ የገንዘብ እርዳታ በመስጠት እስራኤልም ራሷ እነዚህን የሊባኖስን ጦር ሰራዊት በማሰልጠን አሜሪካም ራሷ አሰለጥናለሁ ያለችበት ሁኔታም አለ። በእንደዚህ አይነት ሁኔታ ኃይል ካገኘ የሊባኖስ የጦር ኃይል ማለት ነው፣ ኃይል ካገኘ ምናልባት የህዝቡላን ድርጅት መጀመሪያ በጸባይ ካልሆነ ደግሞ በኃይል ትጥቁን ማስፈታት እንዲችል ሀሳቡ ይህ ነው። ሌሎቹ ደግሞ ጠለቅ ብለው ጉዳዩ የሚመለከቱት ደግሞ በይበልጥ በዚህ በተለያዩ ምርምር የሚያደርጉ ሁኔታውን ከቅርብ የሚከታተሉት እንደገና በህይወት ዘመናቸው በመከላከያ ኃይሉ ደግሞ በትልቅ የስልጣን ማዕረግ የነበሩት የሚሉት ደግሞ የህዝቡላን ድርጅት በኃይል ትጥቁን ማስፈታት አይቻልም። ምክንያቱም ይላሉ አሜሪካ እንደምታስበው አሁን የሊባኖስን የጦር ሰራዊት አስታጠቅንና ወደ ህዝቡላ ድርጅት እንዲጋፈጥ የማድረጉ ሁኔታ ይሄ ምንም የሚሳካ ነገር አይደለም። ምክንያቱም ከዚህ የሊባኖስ ጦር ውስጥ 60% የሚሆነው የሺዒ ማህበረሰብ ናቸው። የሺዒ ጎሳ ማለት ማህበረሰብ ማለት ደግሞ የህዝቡላ ድርጅት ደጋፊዎች ናቸው ማለት ነው። እህትና ወንድም ማለት ይቻላል ይሻየው። ስለዚህ ምን አይነት እምነት ቢኖር ነው እነዚህ የሊባኖስን ጦር ሁሉንን አስታጥቀ ሁሉን ወደፊት ወደ ግንባር ብትልከው መጨረሻ ላይ ግን የህዝቡላ ድርጅትን መምሰል እንጂ አንድ ጥይት እንኳን መተኮስ ማይፈልጉበት ደረጃ ሊደረስ። ስለዚህ በኃይል የሚባለውን ነገር እንርሳው። ምናልባት በዲፕሎማሲ ግን ማለት የህዝቡል ከተፈለገ እሱን ወደ ውስጥ በማስገባት በተለያዩ ነገሮች መቅጣት ይቻላል። እንዲሁም አንዳንዶቹ የሚያቀርቡት ሀሳብ ይሻየው የህዝብላን ድርጅት ማዳከምና ድርጅቱን እንዲፈረካከስ ማድረግ ከተፈለገ በኢኮኖሚ ጥቅሙ መምጣት ያስፈልጋል ነው። ለዚህ ሲባል ደግሞ እስራኤል ብዛት ያላቸው ጥናቶች አድርጋ ኢኮኖሚውን እንዴት መጉዳት የሚል እቅዱ አላት እኮ። አሁን የአሜሪካ መንግስት ሙሉ በሙሉ ፍቃድ ስለማይሰጥና የፈለገችው እርምጃ እንዳታደርግ አሜሪካ እየከለከለች እንጂ በእስራኤል በኩል የሊባኖስን ድርጅት አቅሙን ለማዳከም በኢኮኖሚ ጥቅሙ ለመምጣት ብዛት ያላቸው ድርጅቶች አሉት ሊባኖስ ውስጥ። የገንዘብ ምንጩን ለመዝጋት ከውጭ ሀገር የሚመጡትን እርዳታዎችን ያንን የመዝጋት ሁኔታ ብዙ ብዙ ብዙ ሀሳቦች አሉ። እዛ ላይ ስራ አልተጀመረም። ግን ድርጅቱን ለማንኮታኮት ከተፈለገ በኃይል ሳይሆን በኢኮኖሚ እንምጣበት የሚል ሀሳብ አለ። ለማንኛውም አሜሪካ ሆነች እስራኤል እዚህ ላይ መጠቆም የምፈልገው ይሻየው፣ ምንም እንኳ አሜሪካና የአውሮፓ ሀገራት የሊባኖስ መንግስትን ፍላጎት ይኖር እንጂ በእስራኤል በኩል ይህን ያህል ፍላጎታቸው እንዲያውም እንዴት ነው እየተለመኑ ነው የሚባልበት ሁኔታ ማለት እስራኤል 100% የገባችበት ሁኔታ ፍላጎቱ ይኖራታል አንድ ቀን ከሊባኖስ ጋር የሰላም ስምምነት ግን የህዝቡላን ድርጅት ካላጠፋው ያንን መስሎ አይታየ ማለት ሁኔታ እና ይህን ያህል ሙሉ በሙሉ ያለመግባት ሁኔታ አለ። ለማንኛውም አሜሪካ ትፈልጋለች፣ ሊባኖስ ትፈልጋለች፣ ሌሎች አውሮፓ ሀገሮች እንደ ፈረንሳይም በህዝቡላ ድርጅት በኩል ግን ያለ ሁኔታ ተቃውሞ እስካለ ድረስ ኢራን ከጀርባ ሁናም እሷም ደግሞ መሆን የለበትም ስለምትል እኔ እንጃ ጊዜ ሊወስድ ይችላል። ምናልባት በዲፕሎማሲ መልኩ ግን መፍትሄ ሊመጣ እንግዲህ ይችላል የሚል ሁኔታ እምነቱ ይኖረኛል።
1: ይህ በእንዲህ እንዳለ የኢራንና የአሜሪካ የተኩስ አቁም ስምምነታቸው የጸና ሆነ ወይ? እንግዲህ ባለፉት አንድ ቀንና ሌሊት ኢራን ወደ 30 የሚሆኑ የረዥም ርቀት ተምዘግዛግ ሚሳይሎች ወደ ሀገራችን ወነጨፈችና ሁሎችም ሚሳይሎቹ በአየር ላይ እንዳሉ መክነዋል፣ ከሽፈዋል። አሁን የተኩስ አቁም ይሁን ብላ ጥሪ ያቀረበችው ኢራን ይባላል የተባለ። አሁን ግን ይሄ እንዴት ነው? በዋናነት እንግዲህ የአሜሪካና የኢራን የተኩስ አቁም ስምምነትና ድርድራቸው እንደው ባጭሩ
0: ይሻየው ይህም ያው ከዚህ ተያዘ ነው ቅድም ከጠቀስኩት ጋር። አሁን እዚህ ላይም እስራኤል በኢራን ይህን ድጋሜ ጦርነት ውስጥ የመግባትና የጀመረችውን ስራ ለመጨረስ ከፍተኛ የሆነ ፍላጎት አላት። ምክንያቱም ይሄንን ቀን የማራዘሙ ሁኔታ ከዛም አልፎ የአሜሪካ መንግስት ከኢራን ጋር የሚደርሱት የተኩስ አቁም ስምምነትና ዘላቂ ሰላም በመጨረሻም ወደዛ ነው እንግዲህ ሀሳቡ የተረጋጋ ለመሆን ይሄ ነገር እስራኤል እንደማይጠቅማትና ለእሷ ጥሩ እንደማይሆን አስቀድማ ታውቀዋለች። እንዲሁም ዶናልድ ትራምፕ ትናንት ሲጠየቁ ምን አሉ? እስከ በሁለት ሳምንት ውስጥ በጣም ያልተጠበቀና ወደ ጥሩ ቀጠና ወደ ጥሩ ሰላም የመሄድ ሁኔታ ከኢራን ጋር ወደ ስምምነት እንደርሳለን፣ በዚህ ደግሞ እምነት አለኝ ሲሉ ትናበር። እርግጥሳቸው የተናገሩት ነገር ተግባር ላይ ይሆናል ማለት ሳይሆን ግን ከተናገሩት እንግዲህ የሚያውቁት ነገር ይኖራል ማለት ነው። ዛሬ ደግሞ ምክትል ፕሬዚዳንቱ ያሉትኝ ምናልባት ይላሉ አሜሪካ ከኢራን ጋር በምትደርሰው የተኩስ አቁም ስምምነት እስራኤል ላትወደው ትችላለች ላትቀበለው ትችላለች ማለት ሁኔታ አለ። ተመልከት እንግዲህ ገና ውስጥ ለውስጥ ምሰራ ፍራ ቢኖርም ግን ከወዲሁ እስራኤል ይሄን ነገር እንድትቀበለው እንደማትል ምን ማለት ፈልጌ ነው? አሜሪካ ጦርነቱ ወደ ጦርነት እንዲገባ ፍላጎቱ የላትም። ሁለቱ በተኩስ አቁም ስምምነት በይበልጥ ደግሞ አሁን አሜሪካ ካለችበት ተጨባጭ ሁኔታ ጋር የፊታችን ሐሙስ ማለት ነው ከነገ በኋላ ሞንዲያል የዓለም አቀፍ የስፖርት ውድድር በቢሊዮን የሚቆጠሩ ዜጎች የሚጠብቁት በጉጉት ይሄን የስፖርት ውድድር በጦርነት ምክንያት እንዲጨናገር ፍላጎት የላቸውም አሜሪካ። ሌላው አሜሪካ በቀጣይ 250ኛ የህፃነት ቀኗን ታከብራለች። ዶናልድ ትራምፕ የሚቀጥለው ሳምንት ልደታቸው 80ኛ ዓመት ይከበራል። ብዛት ያላቸው ስነ ስርዓቶች አሉ በአሜሪካ። እንደገና ከዚህ በላይ ደግሞ የአሜሪካ ህዝብ ይህን ጦርነት በፍጹም አይፈልግም። ስለዚህ እነዚህ ነገሮች ተደምረው ትራምፕ ወጥመድ ውስጥ ስለገቡ ጊዜው ለሳቸው ስላልተመቸ የሚፈልጉት ምንድነው? የተኩስ አቁም። እንገርም ይሻየው ትናንት አሁን ያልከው በአንድ ቀን ጦር ማለት ያው እስራኤል በቤሩት በወሰደችው እርምጃ በሊባኖስ ኢራን ስትዝት የነበረው እኛ ጣልቃ እንገባለን እስራኤል እርምጃ ከወሰደች ወደ ቤሩት እኛም ባለችው ቃል እንደገባችው ያው ወደ እስራኤል ወደ 30 የሚቆጠሩ ባሊስቲክ ሚሳይሎችን የላከችበት ሁኔታ አለ። እስራኤልም አጸፋው እርምጃ ወስዳለች። ከዛ በኋላ ትናንት ጠዋት ላይ ማለት ነው ወደ ተኩስ ስምምነቱ ማቆም ስምምነት ከመደረሱ በፊት የእስራኤል ጦር አውሮፕላኖች መንገድ ላይ ከመጀመራቸው በፊት ማለት ነው ወደ ኢራን ድጋሜ ጥቃት ለመፈጸም ወደ ኢራን ከመብራቸው በፊት ከአሜሪካ በመጣ ትዕዛዝ እንዳይንቀሳቀሱ ተደርጓል። ምን ማለት ፈልጌ ነው? አራጌ ፈጣሪዋ ኢራን ይቅርታ አሜሪካ ነች። አሜሪካ አቁሙ ስትል እናቆማለን፣ አሜሪካ ደግሞ የተወሰነ ሳይበዛ የተወሰነ እርምጃ አድርጉ ስትልም እናደርጋለን። ስለዚህ ያለው ሁኔታ አሁንም ኢራን አሜሪካ የሚያደርጉት ድርድር ነው። ወደ ቀጣይ በምን አይነት የተኩስ አቁም ስምምነት ወይም ዘላቂ ቴክኖ ሰላም እንኳን ባለለው ሁኔታውን ለማረጋጋት ዶናልድ ትራምፕ ምን ይፈልጋሉ? ከሳቸው ውጭ ማንም የሚያቅ የለም። እስራኤል ግን ፍላጎቷ አሁንም ቢሆን እንዲያውም ከተቻለ አሜሪካንም አሳምና ካሁን በፊት ባደረገው የ40 ቀን ቀናት ጦርነት በጥምር ኃይል እንደተደረገው ማለት ነው የቀረውን ነገር የመፈጸም የመጨረስ ሁኔታ የእስራኤል ህልም ነው። ሳስበው ግን ይህልም ትንሽ ጊዜ ሊወስድ ይችላል ብዬ አስባለሁ። ምክንያቱም እስራኤል ብትፈልግም የአሜሪካ መንግስት ግን ለጊዜው የሚፈልገው መረጋጋትን እና ከግል ጥቅሙ ጋር በተያያዘ የኢኮኖሚ ጥቅም አለበት። ከዚህ እነዚህ ነገሮች ተደምረው አሜሪካ የምትፈልገው በአሁኑ ሰዓት መረጋጋትን ነው። እኛ እጃችን ታስሯል ማለት ይቻላል። ይቻየ
1: የደህንነታችን ተጨባጭ ሁኔታ ዘጋቢያችን ጥላው መልኬ ለሰጠው ወቅታዊ ዘገባ እናመሰግናለን።
0: አመሰግናለሁ።
1: መልካም ምሽት።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬ ባህልና ኪነጥበብ ፕሮግራም ካህን ከተሰኘው ድርጅት ወይም አሙታ ሊቀመንበር አቶ አዛሪያ ፍትጉ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ አዛሪያ እንደምን አለ?
1: ጤና ይስጥልኝ ፈጣኝ አድማጮች እንደምን ናችሁ?
0: እኛ ደህና ነን። እንግዲህ አንተን ለማናገር የፈለግነው ካህን የተሰኘ ድርጅት አሙታ አለ። የተለያዩ እንቅስቃሴዎችን ያደርጋል። ብዙ ጊዜው ነው። እስኪ መቼ ነው የተቋቋመ? ለምንድን ነው የተቋቋመ?
1: ይሄ አሙታት ካህን የሚባለው ድርጅት ያቋቋም ነው ባለፈው እንግዲህ 5 ዓመት እየሆነ ነው። ይህን ያቋቋም ነው በእውነት የእኛን ባህል የእኛ ታሪክ በጣም ልጆች ወይ አገሩ ህዝቡ ስለማያውቀው በጣም ቅር ስላለና እነዚያን ያሉንን ጥበቦች ያሉንን ታሪኮች ለማስተማር ለኛው ህብረተሰብ ብቻ ሳይሆን ለእስራኤል ህብረተሰብ ለሁሉ ለማስተማር ብለን አቋቋምነው ይሄን ድርጅት። ደሞ ካህን ያለው ደሞ በእውነት አባታችን ነፍሱን ይማረው ቄስ ብራኑ ፍትጉ ይባላል። በእውነት የኛ ታሪክ የኛ ባህል የኛ ህግ በጣም በጣም አጥብቆ ሲያስተምረን ነበር። አሁን ነፍሱን ይማረው ከዚህ ዓለም ተለየ በኋላ እንዴት አርገን ነው የሱን ፍላጎት ለህዝቡ መናካፍለው የሱን መንገድ እንዴት አርገን ነው እንቀጥል ብለን አሁን በዚያ የተነሳ አሙታውንም ካህን አለው ካህን ስለነበረ ከዛ ጀምረን የሆነ የተለያዩ ፕሮግራሞች እናካሄዳለን።
0: ጥሩ ነው። እንግዲህ የበለጠ ትኩረት የሚያደርገው በይሁዳን ትምህርትና ባህል ዘርፍ ነው። እንዳየሁት ከላክልኝ መረጃም የተመለከትኩትና እንግዲህ ከተቋቋመ ወደ 5 ዓመቱ ነው እንደገለጽከው። በ2021 ዓመተ ምህረት ነው ያቋቋማችሁት አይደለም?
1: አዎ።
0: እስካሁን ምን ሰራችሁ?
1: እዚህ አሙታው በፊት የግል ድርጅት አቋቁሚያ ህብራታ ቄስ ይባላል። በዚያ ብዙ 8 ዓመት የሚሆን አካሄደን ነበረ። ለምን ያንን ታየው በኋላ ራሴ በግል ድርጅት ታካሄድኩ ብዙ ቦታ ደርሰን ብዙ ሰዎች በጣም ደስ ስላላቸው ጥቅሙን ስላየነ አሁን የተለያዩ ጓደኞች ይህን ለግል ማድረግ የለብህም ይህን አስፋፍተህ አሙታ ድርጅት የመንግስት የሚያውቀው ድርጅት አቋቁመን በአንድ ላይ ይህን ማስፋት አለብን ስላሉ ይህን ድርጅት አሙታት ካህን አቋቁም ነው። አሁን በጠየቀው ጥያቄ በእውነት የኛ ትልቁ አላማችን እንዴት አድርገን ነው የኛን ታሪክ የኛን ባህል አንደኛ ለልጆች ለኛ ከዛ በፊትም ለኛ ለራሳችን እንዴት አድርገን ነው እናጠናው? ለምን ታሪካችን ተረሳነ? ታሪካችን ታላወቅነ? እንግዲህ ምንም የለንም ማለት ነው። እኛ እዚህ ሀገር ያመጣነ ባህላችን ታሪካችን ነው። ይሄን መርሳት የለብንም። ብዙ ነገር እዚህ ሀገር እንተማራለን እንወስዳለን። ግን የኛን ባህል የኛን ታሪክ በጣም በጣም ተረስቶ ነው ያለ። በልጆችም ብንሄድ ልጆቹ ብዙ ነገር ያፍራሉ በእኛ ባህል በእኛ ታሪክ። ስለዚህ ይህን ነገር እንዴት አድርገን ነው የሚያስቆራ የምናረገው ብለን ይህን ነው የተነሳነ። በዚያ ቀጥለን ብዙ ነገር አድርገናል። አንዱ ነገር የጀመርነው ብዙ ቤት ጎጆ እነዚያን በ11 የሚሆኑ አገር ሰርተን እነዚያ ቤቶች ምሳሌ ሆነው እንኳን የኛው ሰው የፈረንጆች ሁሉ እየመጡ ያንን እየማረጉ በጭቃ የኛን ታሪክ እየሰሙ ያን ቦታ ተጨረሰ በኋላ ምሳሌ ሆኖ ብዙ ተማሪዎች እንኳን የዚህ ሀገር የውጭ ሀገር እየመጣ ከዛ ፎቶ እየተነሳ ያንን ታሪክ እየተማረ ይሄዳለኝ። ይሄ ባለፈው በኢየሩሳሌም ጨርሰን አፊሎ ሮሻ መምሻላው በሙታኖቹ በሱዳን በመጡት ቴክስ ነበረ። በዚያ ላይ የኢየሩሳሌም የተሰራውንም እሱ ራሱ ቲኬት አንስቶታለኝ። ለምን ይህ ምሳሌ ትልቅ ነገር ነው። ሀምን እንደነበርነ ሀዚያት ነው ስንኖር የነበር ያንን በእውነትራ 2 የሚሆኑ በእያገሩ ሰምተን ቀጥለን ደግሞ ብዙ ጥበቦች አሉ። ምሳሌ ሸማቃ ወይም ሸማቃ የተነሱ ወይም ጥልፍ ቢሆን 900 የሚሆን እንዝርት አዘጋጅተን ያንን እንዝርት ሁላ በየትምህርት ቤቱ እየሄድነ ልጆችን የቀሰቀስነ በጥበብ ቀስ አድርገን እያስረዳነ በጣም ነው ደስ የሚላቸው።
0: አይቻለሁ የላክልን ቪዲዮ እንደሚያመለክተው ልጆች ፈትል እየፈተሉ ባህላችን ትልልቆችም ቢሆን በጣም ደስ በሚል መልኩ ነው። አሁን እንቅስቃሴያችሁ በጣም ጥሩ ነው። ጥበባችን ባህላችን ለማሳየት የምታደርጉት ጥረት የሚደነቅ ነው እና በዚህም ሽልማት እንደተቀበላችሁ ነው የነገርከኝ።
1: አዎ ባለፈው እንግዲህ ኸጥሻና ወይም ግማሻመት ያለፈ ነው ነሲያ መዲና በዚህ የተነሳ ስጦታ ተቀበለናለኝ ፕራሱ ጥሩ ነው ለመታወቅ ነገር ግን በጣም እኛ ደስ የሚለነ ተብዙ ልጆች ለመድረስ ከዚያ የበለጠ ደግሞ ብዙ የኛ ሽማግሎች የተለያዩ መዋደውን አለ የኛ ሽማግሎች የሚውሉበት በዚያ እየሄነ የኛን ጥበብ ስናሳያቸው በሆን እኛ እናስተምራቸውም ያውቃሉ ግን የተለያዩን እንዝርቱን ሸማቃውን አምተን እዛ ዘርግተን ይህን እስቲ አሳዩነ ስንላቸው ራሳቸው በጣም እየተደሰቱ በእንዝርቱም በሸማቃውም እየሰሩ ይውላሉ። ከዚህ በብዙ ቦታ ነው የደረስና በስተጽፋት ድረስ ደርሰናል ስለ ኸይፋ ድረስ ፓርደስ ኸና በየቦታው ደርሰናል። ይሄ አንደኛ የኛን ሽማግሎች የሚያንጠናና ነው ትልቅ ነገር አላችሁ ትልቅ ዕውቀት አላችሁ ትልቅ ጥበብ አላችሁ እንዲያውም ይሄ ከመጽሐፍ ቅዱስ ይጠቅሰዋል መጽሐፍ ቅዱስ የልብ ጥበብ ይለዋል ፍትሉን ፍትሉን የልብ ጥበብ ይለዋል ከመጽሐፍ ቅዱስ ኦሪት ዘጸአት ማለት ይሄ ዝም ብሎ ዕውቀት አይደለም ጥበብ ያለው ትልቅ ነገር ነው ስለዚህ ይሄን አባቶቻችን እናቶቻችን መርሳት የለባቸውም ይሄን ያሳዩ ለልጆቻቸው ለህብረተሰብ ማሳየት አለ ለምን ዕውቀትህን ሸሽገህ ተያዝክ ማንም አያውቀልህም ግን ይህን ስናሳያቸው ይህን ስናስተምር ልጆችን በጣም ነው የሚገረሙ በጣም ነው የሚያከብሩ ማክበር ትልቅ ነገር
0: ፈረንጆችን ሁሉ ነው የምታስተምሩት
1: አዎ አሁን ፈረንጆች ወይም ኢትዮጵያዎች የተወለዱት ልብስ ከምን እንደሚመጣ ያውቁም ከሱቅ መግዛታቸውን እንጂ ልብስ ከምድር አድጎ ጥጥ በጥጥ አድጎ ያንን ጥጥ ወስደው ፈትለው በዚያ ልብስ እንደሚያዘጋጁ ይህን ሁላ ያውቁም ይህን ሁላ ስናስተምራቸው በጣም ይደነቃሉ በጣም ደስ ይላቸዋል ይህን እኛ መርሳት የለብንም ትልቁ ነገር ደግሞ አላማችን በዚህ በቅራዝጋት አሁን እየተዘጋጀነ ነው እንዴት አድርገን ነው ወፍጮ ሆነ ወይም ምጎጫ ወይም የብረት ስራት እናቶቻ አባቶቻችን እንዴት ሲሰሩ እንደነበር ብረት የተለያዩ ነገሮች የጭቃ ነገሮች ስራ እነዚያ ነው ሁላ የሆነ መርካዝ ኢትዮጵያ ይባላል ከዚህ ቅራዝጋት አሁን እየተዘጋጀነ ነው ይሄ ቦታ ብዙ ሰዎች ያመጣነ የኛን ጥበብ ለማሳየትና ለማስተመር ነው ትልቁ አላማችን
0: በጣም ጥሩ ነው እንግስቃሴያችሁ እንግዲህ የላክልን መረጃ እንደሚያመለክተው በየአመቱ እስከ 20,000 የሚሆኑ ሰዎች በዚህ እንቅስቃሴ ያደርጋሉ ይጎበኛሉ የተለያዩ ዝግጅቶችም ታደርጋላችሁ ከዚህ ውስጥ ደግሞ ወደ 12,000 ልጆች ናቸው
1: አዎ
0: እንዴት ነው በየአገሩ ስለምትንቀሳቀሱ ብዙ ሰው ኃይል አሰማርታችሁ ስለምትሰሩ ነው እኔ ያክል ባህላችን ጥበባችን ለማሳወቅ ብዙ ቁጥር ነው የገለጽክልን
1: አዎ አንደኛ በምስራዳ ኺኑህ ፍቃድ ተቀበለናል ቶክኒዮት ጌፈን ይባላል ቶክኒዮት ጌፈን ፍቃድ ተቀበልክ ከፈለከው ቤት ትምህርት ቤት ገብተህ ማስተማር ትችላለህ ይሄን ፍቃድ ተቀበለናል ሁለተኛ ደግሞ በእውነት ብዙ ሽቡክ ፒርሱም እናስተዋውቃለን በኢንተርኔት ሆነ በየተለያዩ ጣቢያዎች እናሰራጫለን ምን እንደምናደርግ ለሁሉ ተማሪ አስተማሪ ወይም ምን አይል የሆኑትን ቁጥራቸውን እየወሰነ በዋትሳፕ የላክነ እናሳያቸዋለን ያንን ሲያዩ በጣም ይገረማሉ ተገርመው ኑኸኛ ኑኑ ግኛ ይላሉ ስለዚህ እኛም ይህን አላማ ማሰፋፋት ነው ትልቁ ነገር የምናደርገው መንግስት በእውነት ይህን ነገር ወስዶ አስፋፍቶ ቢረዳ የትልቅ የበለጠ ይሆን ነበር ግን ይሄ የእኛ በትንሽ ድርጅት በግል ድርጅት ነው የምናደርገው እኔ የማምነው መንግስት ይህን ነገር አውቆ ይህን የበለጠ አድርጎ አስፋፍቶ በየትምህርቱ ቤቱ እንዲሰራጭ ይህ ነው ትልቁ አላማችን እኛ ብቻ ሳይሆን መንግስቱ ራሱ ይህን ወስዶ ይህን እንዲታወቅልን ነው አሳባችን ይሄ ለእኛ ኩራት ነው ለልጆቻችን የእኛው ችግር የእኛ ልጆች ኩራት አይሰማቸውም እፍረት ይስማቸዋል ሁሉ ግዜ ለምንድነው ስለማያውቁ ነው ታወቁ ግን በራሳቸው ይቆራሉ ድፍረት ይኖራቸዋል ዛሊያ ትምርቱም ይጥሩ አርጎ ይገባቸዋል ለምን ከፈረንጆቹ ጉላ ኩልናቸው እነሱ አያንሱም እንዲያውም የኛ ጥበብ የልበለጠ ነው አሁን ዶክተር አሁን ይሄን እንዝርቱን ወስደህ ጥቂት አርግ ብትለው አያውቅም ግን የኛ አባቶች እናቶች ያላቸው ጥበብ ትልቅ ነገር ነው ባይናገሩም ባያስረዱም ይሄ ያላቸው ነገር ነው ይሄን ማስተዋወቅ አለብን
0: በጣም ጥሩ ነገር ነው ቀጥሉበት አሁን ሁለት ነገሮችን ለይተህ እንድትገልጽልን ፈልጋለሁ ለትልልቅ ሰዎች የምታደርጉት ምንድነው ለልጆች የምታደርጉት ምንድነው
1: እንዳልኩ ለሽማግሎች በመዋዶን ባለ በእያገሩ ነው በክራት ጋር ሳይሆን በእያገሩ ነው ምንሄድ መዋዶን ታሉበት ሽማግሎች ይገህነ የተለያዩ ስራዎች ጥበቦች እናካሄዳለን አሁን ባለፈው ያየኸው ስረት በዚህ በክራት ጋር ባለፈው ሰኞ ነው የጀመርና በእውነት እንዝርት ወስደን ሽማቃውን ወስደን ትንሰጣቸው በጣም ነው የተደነቁ በጣም ነው የተደሰቱ እንዲያውም ወዲያው እኛ ይሄን እነሱ ያስተምሩናል ግን እቃውን መሳሪያውን ስናቀርብላቸው ይሄ ነው ትልቁ ነገር በጣም ነው እንትን ያለው ይሄን ደግሞ በየቦታው ነው የምናካሄድ በጽፋት ሄደን ነበር በሃይፋ ሄደን ነበር በክሪያቴክሮን ፓርደስካና በየአገሩ ሄደን ነበር ይሄ ለሽማግሎች ሌሎችም አሉ ምሳሌ የሸህላ ስራ ሌሎችም አሉ ግን ዋናው ነገር ይሄ የሸማቃና የጥልፍ ነገሮች ሁላ እናካሄዳለን ደግሞ አታክልቶች ደግሞ ሃክላውት ኪላቲት ይባላል የግብርና አታክልቶች እነሱንም እናካሄዳለን በየቦታው በየጊዜው የሚተከሉትን እኛ እናመጣላቸዋለን እነሱ እየሰሩ በጣም ትልቅ ጥቅም ነው የሚያገኙት ጥቅሙ ብቻ ሳይሆን ለጤና ደግሞ መስራቱ ይሄንን በየቦታው እናዘጋጃለን እናካሄዳለን ለልጆች ደግሞ በአንደኛ ዋናው አላማው እንዲኮሩ ኩራት እንዲሰማቸው ይሄን ጥሩ አድርገን እናስተምራቸዋለን አፍሎ አማረኛ እናስተምራቸዋለን ግዝም እናስተምራቸዋለን ባለፈው 60 ልጆች ነው እዚህ ይትባረክ እግዚአብሔር አምላክ እስራኤል የሚባለውን ጨርሰው ቱዳይ ተቀበሉ ለምን እንደው ይሄ ሲያውቁ ተናት አባታቸው ጋርም ንግግር አለ ለምን ሂደው ሲባረኩላቸው ልጆቹ ሚቶቹ አባቶቹ በጣም ነው ደስ የሚላቸው
0: በጣም
1: ስለዚህ ይሄንም እናካሄዳለን ሁለት ክቡጽ አለ አማረኛ በጣም በጣም አድርገው የሚያነቡ እየተማሩ ነው ጎበዞች አስተማሪዎች አሉና እዚህ አረጊቱ ከበደ የምትባል በጣም አዋቂ ብዙ አመት ያስተማረሽ እሷ በሳምንት ታስተምራለሽ ሌሎችም አሉ ግን ይሄት ለልጆች ትልቅ ጥቅም ይመስላል እነዚህ ትምህርቶች ሁሉ ትልቅ ጥቅም ስለሆኑ ልጆችን እናስተምራለን እናካሄዳለን
0: በጣም ጥሩ ነው እንግዲህ እንደው የቡናውን ስርዓትም ሆነ የቅርጻ ቅርጽ ስራውንም ብዙ ነገር ተታ ይሄን ኢትዮጵያውያን ባህልን ኪነጥበብን ነው የምታስተምሯቸው የበለጠ ትኩረት የምታደርጉ ወደፊት እንግዲህ ወደ ልጆች ነው እንደማየው
1: አዎ ይበልጡ በእውነት ለሚመጣው ትውልድ ጥሩ ነው ከዚህ ሀገር እንዲካሄዱ ተሁሉ ጥቃት እንዳይሰማቸው እፍረት እንዳይሰማቸው ዋናው ትልቁ ነገር ልጆቻችን ናቸው ልጆቻችን ጥሩ ነው ታወቁ ከኛ የበለጠ አርገው ደግሞ ያንን ይህን ትምህርት ይህን ጥበብ በየቦታው ያስተምራሉ እነሱ ግን ይህን እነሱ እንዲያውቁ እነሱ ኩራት እንዲሰማቸው ዋናው ነገር ይሄ ነው ለምን ሌላውን ትምህርት በየቦታው ይተማሩታል ከትምህርት ቤት ይተማሩታል ግን እነዚህን የተለያዩ ትምህርቶች የኛን ታሪክ የኛን ባህል የሚነኩ ትምህርቶች ይሄን ህምን ቦታ አያገኙአቸውም ስለዚህ ይሄን እኛ ስራ ብለን ይዘን በየቦታው እየሄድን እናስተምራለን
0: በጣም ጥሩ ነው አቶ አዛሪያ ቀጥሉበት እንግዲህ መምህራንንም ወደፊት እናናግራለን ልጆችንም ከቻልን ደግሞ ስታስተምሩ መጥተን ለመመልከት ጥረት እናደርጋለን ማጠቃለያ ምታስተላልፈው መልእክት ካለ
1: ለመጨረሻ ምለው በእውነት እኛ ለኛ ለአባቶች ለናቶች ምለው ይሄ ትልቁ ስራ የኛ ነው ፈረንጆቹን አርጉን ልነሳንል እኛ በየቦታው እናንተም ታውቁታላችሁ በትምርት ይሄዳችሁ ይሄን ነገር አስተምሯችሁ ማለት እኛ ራሳችን ማስተማር ቀስ ይያለ በጥበብ ነው ደሞ ቀስ አርገን በብላት ነው እንጂ በግድ ዛሬ ተማር ብንላቸው አይተማሩትም ስለዚህ እኛ ይሄ የኛ ስራ ነው የኛ አላፊነት ነው የኛን ጥበብ እንዳይረሳ የኛ ታሪክ እንዳይረሳ ከትምርት ቤቱ እየሄድነ ለምን ይሄን ነገር አታስተምሩ? ይሄ እኮ ለልጆቻችን ጥቅም ነው። ለልጆቻችን የሚያጥናና ድፍረት የሚሰጥ ነገር ነው። ስለዚህ ይሄን አስተምሯቸው ብለን እኛ ታልጠየቅነ እኛ ታልተናገርነ እነሱ ማያውቁም። አሁን ባለፈው ራማት ጋር ሄደን ነበር። አሁን እዚያ ትምርት ቤት ያሉት ሁሉ ፈረንጅ ነው። ግን አንዲት አበሻ ሀዚ ያለሽ የምታስተምር ይሄን በፌስቡክ አይታ ምናረገውን ሄዳ ተምናይሉ ይሄን ሰውዬ ማጥራልነ እነዚህን ድርጅት ጥራና ለሁሉ ያስተምሩ ብላ ሄዳተን ነገረሽው። ወዲያው ደውሎ ጸራና ሄድና እንዲያውም ያው እንግዲህ 3 አመት ነው ቀጥለን ከዚያ ቦታ ምን ሄድ ለምን ጥቅሙን ይስራወቁበት ከዚያ በፊት አላወቁም። ስለዚህ እኔ የምለው እናቶች ለአባቶች ለትምርት ልጆቻችን የሚተማሩት እየሄነ ይሄን ጥሩ ይሄን ነገር ያስፈልጋል ለልጆቻችን ብለን ብንነጋገር ትልቅ ነገር ነው። መጀመሪያ ምንጠቅም ልጆቻችን ነው።
0: ልክ ነው። እንግዲህ የኢትዮጵያ ወዳያን ልጆች ባህላቸውን፣ ቋንቋቸውን እንዲሁም ደግሞ ኪነጥበባቸውንና ሌሎች ያሉ ነገሮችን ይዘናቸው የመጣናቸውን መልካም ነገሮች እንዲማሩ የምታደርጉት ጥረት የሚደነቅ ነው። ቀጥሉበት ነው ምንል። አቶ አዛሬ ያፍትጉ፣ ዛሬ ለመጀመሪያ ጊዜ ቃለ ምልልስ አረግን እንጂ ለወደፊት የምትሰሩትን በስፋት እንመለከታለን። ለዛሬው በዚህ እናብቃ። በጣም ነው እናመሰግን። ሰላም ሁንልን።
1: በጣም አመሰግናለሁ። ሰላም
0: እኛም እናመሰግናለን። የተከበራችሁ አድማጮቻችን፣ ለዛሬ ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። በዚህ ፕሮግራም እንግዳ ለመሆን የምትፈልጉ የተለያዩ የኪነ ጥበብ የስነ ጥበብ ችሎታ ያላችሁ ሰዎች በማንኛውም በጽሁፍም ሆነ በቅርጻ ቅርጽ በተለያዩ ነገሮች የተሰማራችሁ እንግዳ መሆን ትችላላችሁ። ስላዳመጣችሁ እናመሰግናለን። ሳምንት ሌላ ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸር ሰንብቱ።

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል ባለን ጊዜ ደግሞ የፔታቲክባ መዘጋጃ ቤት ከንቲባ አማካሪና የአስተዳደር ሸንጎ የትምህርት ክፍል ኮሚቴ አባል ከሆኑ ከአቶ ናዳብ ጠለለ ጋር ቃለ ምልልስ እናካሄዳለንና በዋናነት እንግዲህ የወጣቱን ትውልድ የስነ ምግባር በተመለከተም እና ባለውን ሁኔታ እንዴት ነው? ይህን በተመለከተ ደግሞ አዳዲስ ስብሰባ ልዩ ስብሰባ እንደሚሆን ነው አስቀድመን የሰማንና ይህን በተመለከተም አቶ ናዳብ ጠለለ ጤና ይስጥልን፣ እንደምን አመሸ?
1: እንደምን አለህ አቶ ሻያው ደጉ? እንደምን አለህልኝ?
0: እግዚአብሔር የተመሰገነው ደህና ነኝ። እሶ አማርኛ እሶ በሶ የአክብሮት እሶ እየተባለ ይህን ብራይስጥ በእሶታ ጀምረን እንግዲህ አንተ ማለታችን ቀሪ ስለሆነ
1: እሱ ነው የሚሻል፣ አንተ ነው የሚሻል።
0: አይ ወጣት ነህ ባልሳሳት፣
1: መካከለኛ ነኝ።
0: አቶ ናዳብ ጠለለ እንግዲህ ወጣቱ ትውልድ የጸባይ ብልሹነት ያለውን አምባጓሮ ግጭት፣ ግድያ ለሁሉም ለመላ ሀገሪቱም የሚያሳስብ ሁኔታ ሆነና በዋናነት በፔታቲክባ የተፈጸመው ግድያ ሁሉን አሳዝኗል በጣምና አሁን ይህን በተመለከተ በነገ ዕለት አንድ ትልቅ ስብሰባ ይደረጋል በከተማችሁ። ስለዚህ ሁኔታ እስቲ ግለጽልን።
1: አዎ እንግዲህ በጣም አመሰግናለሁ በመጀመሪያ ደረጃ ለእናንተ ለሬዲዮ ለአማርኛ አብያ አስተላላፊዎች በሙሉ ከፍ ያለ ምስጋና ይገባል። እንዲሁም ለሀገራችን ሰላምና ጤና ይስጠን እላለሁ። ግን እዚያ በመቀጠል አዎ እንዳልከው ዘርዝረዋል ነገሩን። በእርግጥ ያለውን ፕሮግራም ነገ በአስር ቀን በስድስተኛው ወር 2026 ዓ.ም ከምሽቱ በ6:30 እንግዲህ ወደ 7 የሚሆኑ ባለሙያዎች በተለያዩ ተግባር ያሉ በከተማይቱ ውስጥ በተለይ ወጣቱን ክፍል የሚመለከት ነው። እንግዲህ ስብሰባውም የሚመራው በጠበቃ አማካይነት ነው። ጠበቃ የከተማችን ነዋሪ ነው። እሱ አማካይነት እንግዲህ ያሉትን ባለሙያዎችን በሙሉ ተጠርተዋል። ወላጆችም ማለት ነው፣ ጋም ወላጆችም ጭምርት። ዋናው ቁም ነገሩ ለወላጆች ለማስተላለፍ ነው። ከዚያም እንግዲህ ያው ጠበቃው እያለው እዚያ ከንቲባው ይመጣል፣ የፖሊስ ክፍል አለ፣ የከተማው የደህንነት ክፍል አሉ፣ የወጣቶች ተንከባካቢና ተቆጣጣሪ ረካዝ አንዋር የሚባል ክፍል አለ። ከዚያም ደግሞ ሽሩት ሚፍካን የሚባል አለ፣ ልጆች አንዳንድ ወንጀል ሰርተው እንዲሁም ምሽፓት በኋላ መጥተው ትምህርት ተምረው ተጠይቀው ብለው ወደ ጥሩ ምግባር እንዲሄዱ የሚሉ ክፍሎችም አሉ። ከዚያም ደግሞ እንደገና ደግሞ ያው የከንቲባ ሸንጎ አሉን፣ እኛ ሁለት አሉን። በዚህ ዓመት በሜት ሁለት ማዕጽ አስገብተናል። እግዚአብሔር በፔታቲክባ ከተማ የታደለች ናት ብዬ ነው ማምን። እንግዲህ ዋናው ነገር የነገው ምሽት ወላጆች ይሄንን ሰምተው ሁላው ተሳታፊ እንዲሆን እንፈልጋለን። ይሄ ባለሙያ የጠራዋቸው በሙሉ የሰባት ክፍል ባለሙያ ሲመጣ እያንዳንዱ የራሱ የሆነ የስራ ሂደት አለው። ያንንም መጥቶ መማር፣ ቁጭ ብሎ መስማት፣ መረዳት በጣም አስፈላጊ ነው ለልጆቻችን። አሁን እንደጠቀስከው መጀመሪያ በፔታቲክባ የተፈጠረው ችግር በወንድማችን የተለየ ነው። እንግዲህ እና ነገም እና ምናመሽበትና ይሄ ልጅ የተገደለበት እንግዲህ ያጋጣሚ ሁኔታ ነው። ያው የፈረንጆች ልጆች ናቸው እንደዚህ ያደረጉ። እኛ የፈረንጆች ልጆች ልንከባከብ አንችልም። ያው ህግ ይቅጣቸው እንጂ እኛ ከዚህ ውስጥ እነሱ ይመጣሉ ብለን አይደለም ስብሰባውን ያደረግነ። እና ልጁም የተገደለበት ሁኔታ ተሚሰራበት ቦታ ነው። ቀኑም ደግሞ እንደዚሁ ማጽማወት ነበር። ምንም ለዚህ ሳይሆን ነገ የምንሰበሰበው ለወደፊቱ ለሚመጣው ልጆች ከፒኒሚያ ሲመጡ ከዚህም ያሉት ከትምህርት ቤት ሲለቀቁ ብዙዎች የሚሰሩ አሉ፣ ማይሰሩም አሉ። አብዛኛው ችግሩ የማይሰሩት ልጆች ያው ምሹማም ይሆናሉ፣ ምታክታቸዋል። ቀን ምኝታ፣ ማታ ምኝታ፣ መዞር ይመጣል፣ ሌሊት ቀን መተኛት፣ ይሄ ሁሉ ولا جميعه بسرعه مروت هذي لاي جيغرو سايتاوك انا جيغرو نكبل علن مالتنا سلازي ماستنكا كايا هلو سو مستو يمين ناقراو كازي ندا يدرسو لجوش من دنو من نادرك ندي تارغونو كزيات شوم ياسالفو بمنا يمت درجانو يان دان دولاج للجو مكتامو هنا اللبت ለኛም ማመርከት አለበት ቦታ የታጣ እንደሆነ ለኛ መተው ቢነግሩን እኛም ደግሞ ባለነ ዳቅም እንደዚህው ልጆች ወደ መጥፎ ቦታ እንዳይሄዱ የሚደረገው እናደርጋለን ነገር ግን ዋናው ትልቁ ነገር ግን ወላጅ ነው ወላጅ የወለደውን ልጅ እንዴት ሊረሳው ይችላል እንዴት ከግብኛ ቦታ እንዳይወድቅ ቢውሎ ለማሰብ እንዴት ያክቷል የሚለው ጥያቄ ወደ ወላጆች ነው የሚመጣ እኔ እንግዲህ ልጅ ተተወለደ ጀምሮ ራሱን እስቲችል ድረስ ጎና ጥሩን ለይተሳውቁ ድረስ እናታባት መከታተል ያስፈልጋል
0: አዎ እናታባት ሆነታብት ለለ በዩኒታ በሐላፊነት ሙሉ በሙሉ የወላጆች ሐላፊነት መሆኑ እርግጠኛ ነው አሁን የዘመናዊ በእውነት ጠይቃለሁ እነዚህ ብዙ ቆናቸው በዚህ በግድያ ተጠርጣሪዎቹ ወደ 16 የሚሆኑ ናቸው ታዳጊ ወጣቶች እነሱ ከየት ነው ይሄንን ሰውን የመግደል ሀምን ማና ታምን አቤታቸው ወላጆቻቸው አስተማሩአቸው ወይ ሀምን ተማሩ ስለዚህ አንዳንድ ሰዎች ጠይቅ ከወላጆቻቸው ቁጥጥር ውጪ ሆነ የኢንተርኔት ፊልሞች አሉ ይሄ ነው በነዚህ ወጣቶች ላይ ተጽኖ ያሳደረባቸው ሚሉ አለ እንግዲህ የመገናኛ ብዙሃን የፍስራቶኒ ማሉ አላስፈላጊ ሆነ በርግጥ በነገ በመታደርጉ ስብሰባም ብዙ ሩሰ ጉዳዮች እነሳሉና እንዴት ታዩአለ
1: አው እንግዲህ እነዚህ ልጆች እንደታወቁት ከሆነ በከተማው ውስጥ አባ ወላጆቻቸው ያው የመጥፎ ልምድ ያላቸው ወላጆችም ልጆቻቸውንም ልክ እንደነሱ አድርገው ስለሚያሳድጉ የፈለገም ቢያደርጉ ግዳጅነት የለላቸው ልጆች ናቸው የተገኙ ሙሎችም የተገኙ ልጆች ያው የትምርት ዓለምም ከነሱ ጋር የለለ ነው ከዚያም እንደገና እዚያም በኋላ እንኳን ባንድ አካባቢ ሄደው ለሌት አንድ ቦታ አፍርሰው የሆነ የልጆች ምን ያቀባም ይባላል እዚያም ገብተው ደብዳቤ ተጽፎ ለኤሪያ ገብቷል እነማን ሆነው ቆዩ እነዚያው ልጆች ናቸው እዚያ በዛውን ቀርማታ በጣም ችግር ፈጥረው ያመሹት ናቸው አሁንም መልሰው ወደ ችግሩ እያመሩ ነው ያሉ ገና የተያዙም አሉ ያልተያዙም አሉ ገና እርግጠኛ አይደለንም ስለዚህ እነሱን የመሰለ ደግሞ እንዳለና ምናለን ዋናው ነገር ግን ወላጅ ልጅ ልጁን መጠበቅ ያስፈልጋል ልጅ የበለጠ ሌላ ንብረት የለንም እንዴት አርገን ነው የምንጠብቅ የሚለው ደግሞ እንግዲህ ዋናው ወደ ኋላ ስንመለስ ገና ከልጅነቱ ገና ከድቃቅነቱ ነው ልጅ የሚቀጣ እንጂ በ13 አመት በኋላ ከ15 አመት ከ14 አመት በኋላ ያንን ልጅ መልሳለሁ ማለት ወጥቶ ካደረ በኋላ ምንም ማረግ አልችልም እዛ ዝብሎ ያንጨበጨው ተቤት መቀመጥ ብቻ ነው ዋናው ስተታችን ከምን ላይ ነው ገና አንደኛ ደረጃ ትምህርት ሲገባ እንዴት አርጎ ነው ሹሬ የሚሰራ ሹሬ ባይት የሚያደርግ መቼ ነው ትምህርት ቤት የሚመለስ መቼ ነው አፍሳካም ይወጣ የሚለውን ሁሉ የልጁን ስነ ስርዓት በዚያን ሰዓት ነው ወላጅ ስራ ያለ በዚያን ሰዓት ነው ሎ ባርሚስዋር ገተደስቻለሁ ከዚያም በኋላ ሰው ይሆናል ማለት አይደለም ያን ልጅ ከዚያ ወዲያ ነው እንደውም ጉርምስናውን የሚያሳይ ከ13 አመት በኋላ ነው ይሄንን ወላጆች አልተረዱ መጀመሪያ ልጅ በስድስት አመት በሰባት አመት በስምንት አመት ውስጥ ያሉ ልጆች ተጓሮ ሆኖ ቢጫውቱ በዚያ ይጫውታሉ ብቅ ይያለ በመስኮት እናያቸው አለን አለ ያውነ ይያለ እንቆያለን እንለምዳለን ያን ልምድ ወደዚህ ተም ይገፋን ያው ጎልበት ይያለ ሲሄድ ያመሽ ሲመጣ አረ አሁን መጣውን አልመጣም የማለቱ ሁኔታ የለመድ ነው ምን ይዳለን ከዚያም በኋላ ማደር ይመጣል አምሽቶ መምጣት ይመጣል አረ ጀን በመታው ደግሞ ይባሰት አሰራለሁ እናታባት ያው ዝምሮ ተከናርቦ መተኛት ሆነ ስለዚህ ኢሃዳጋ በመጣ ቁጥር ያው እንበሳጫለን እንወራጫለን ምንም አይረዳንም ይረዳን ዋናው ነገር ለወላጆች እኔ የምመክረው ምንድነው ገና ከ13 አመት በበታች ይያሉ እጃቸውን ጨብጠን ጥሩ ጥሩ ነገሮችን ማሳየት ወደ ጥሩ ቦታ ይዘን መሄድ መጎብኘት ብዙ ቦታዎች አሉ ልጆችን የሚያዝናኑ ከዚያም ሽቶ መምጣት ግን እኔ መውቀስ አይሁን እንጂ የኛ ህብረተሰብ ያውቃለሁ። እኔ በመት ያው ምናመሽበትን ምንየርበትን በሙሉ ያንዳንድ አባታ ያውቃል። ለምንድን ነው የድግስ ብዛት በጣም አጥላልፎ ይዞናል? ይሄ ነው አንዱ ትልቁ ምሽታችን ለልጆቻችንም ርቀት የፈጠረ ይሄ ነው። ለምን ምን አሉኝ ምን ይለኝ የሚባል ነገር ስላለ እኔ ታሌርኩ ሳል ይጣላኝ አይደል ሊቆረፈኝ አይደል ልጅን ጣጥዬ ሄዳለሁ። ልጅ ግን እኔ በዛ ወጥቼ ሲሄድ ልጅ ደግሞ ባንድ ገጥ ወጥቶ ይሄዳል። መቼ ነው ምንገናኝ? አንዳንድ ጊዜ ማይገናኙም ለሊት ነው። እና ይሄ ሁሉ እኛ እንመለከታለን እናውቃለን። ስለዚህ እናት አባቶች ከዚያ ቀነስ አርገው ልጅ ታዳጋ እንዳይደርስብኝ ልጅን ልጅ ላቋጥር አዎ ሄዶ ገንዘብ ሰጥቶ መምጣት አለ ተመዝግቦ መምጣትም አለ አብራን ከዚያው ማምሸትና ከዚያው መላሸቅ ይሄ በጣም ለልጆች ትልቅ በሽታ ሆኖ የሚገኘው የወላጆች አለማቋጠር ነው። ይሄን እንናገር ወላጆች አይወዱም ወላጆች አይወዱንም ይሄንን ስንል አይወዱንም። ስብሰባም እንኳን ማይመጡ ብዙ ማይመጡት አንዳንድ ጊዜ ይሄን አንሰማም ይላሉ። ይሄን አንሰማም አምን ይላርገ ይሄዳሉ ወለዚህ ሞቀሴታ ነው የሚሄድ ይላሉ። በዚህ ምክንያት መተው ጥሩውን ነገር ለመማር አይመጡም። ዛባያ ይሄ ነው ችግሩ። ለዚህማ ቀላል አርገን እናየዋለን። ያንን ግን የሚስባውን ሁኔታ ግን ከባድ እናደርገዋለን። ለምን ነገር ሊጠይቀኝ አይደል ሊቆረፈኝ አይደል ልጅ ይበልጣል ልጅ አይበልጥም። እና ይሄንን ነገር እኛ ብንማር በጣም አስፈላጊ መስሎ ይታየኛል ነው
0: በጣም ግሩም። እዚህ ጉላው ከዚህ በተጨማሪ ማጠቃለያ ስንመጣ የስነ ስርዓት አስከባሪው ኃይሉ ከፖሊስ ሰራዊትም በየሰፈሩ ደግሞ በኃላፊነት ያላቸው ደግሞ በየሰፈሩ ከፖሊስ ጎን ለጎን ቢሰሩ ሮንድ የሚያደርጉ ሳይሬት ሆሪ የሚባል አለ የልጆችን ደህንነት ለመጠበቅ ሲባል ይህም ሊታሰብበት የሚገባ ነው። እንግዲህ በዚህ እናጠቃልል እስኪ ማጠቃለያ አቶ ነዳብ ጠለለ
1: አባባለ ትክክለኛ ነው እነጥክ ነው አሉና ሆ ሩዝ እንዘጋጃለን ለዚህ ነገር ግን አጥጋቢ አይደለም። እኔ ወነት የልንገር የተወሰኑ ሰዎች አዎ ይሰለጥናሉ ይማራሉ ይላሉ ግን እነሱ ሮንድ ዙረው ከተማይቱን በሙሉ ያደርሳሉ ማለት አይደለም። እኔ ይሄንን ነገር ብዙም ጊዜ እንሞክራለን እንላለን ውጤቱ እስከዚህ ድረስ አልተጨበጠም። ዋናው ነገር ወላጅ ራሱ ኃይል አለው ልጁን ለመከታተል ገና እነዚያ ዙረው ልጆቻችን ይከውኑላኑ ማለት አንዳንድ ጊዜ ያሳስታል። እነሱ አይችሉም። የሰው ልጅ ደግሞ ዛሬ መጠየቅ መቆጣት አትችልም። በጣም ችግር አለ። እንኳን የራስክን ልጅ እንኳን ጠንከር ብለህ ለመናገር የምትፈራበት ጊዜ ነው ያለ እና ስለዚህ የሰውን ልጅ ሂጄ እኔ አንተ ምን እያረክ ነው ከዚህ ብዬ ብጠይቀው ወይም ደግሞ ያውቀኛል ከሚያውቀኝ አንጻር ቂም ይዝብኛል። ስለዚህ ሰዎች ይዘጋጃሉ ነገር ግን ውጤቱን አናይም።
0: በውይይት በግልጽነት ባህል ኋላ የተለያየ ልዩነት ተወት አድርገን ለስልጠና ለፍቅር ለሰላም በግልጽ ያለንን ችግር መግለጽ ለዛ መፍትሄ መፈለግ ጥሩ ነውና ናዳብ ለሰጠው ገለጻ እጅግ በጣም የነገ ምሽት የምታደርጉት ስብሰባ ስኬታማ ይሁን።
1: አዎ ቱዳራባ መሰግናለሁ። ግን እኔ አሁን ጨምሬ ማሳስበው ይሄንን ስብሰባ እንደው የተለመደ ነው ብለው ሰዎች ቀልል አድርገው እንዳያዩት እንፈልጋለን። ሁላው እንዲሳተፍ እንፈልጋለን። ቀኑ ጥሩ ቀን ይሁንልን ሰላም ቀን ይሁንልን። ያው ሰላም መጥቷል። እንዳጋጣሚ ደግሞ እንግዲህ ያው ጦርነቱ ሊያስቀረው ነው ብለን ነበር። አሁን እግዚአብሔር ያው ትክክለኛ መንገዱን ይዟል ማለት ነው። ስለዚህ ሰው በርከት ብሎ ተመጣ ይህ ነገር አሳሳቢ ነው ብለው የመጡት አሁን የቆጠርኳቸው ባለሙያዎች እስከ 7 ድረስ ያልኳቸው ተከስኳቸው አይተው ተረድተው ሊሄዱ ይችላሉ ማለት ነው።
0: በጣም ጥሩ መልካም ለሊት ናዳብ እናመሰግናለን። የተከበራችሁ አድማጮች 8 ሰዓት ነው ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክናይ ባለሙያችን ዘፋር ሳሊም ምስጋና ይድረሰው። ነገ ጠዋት ልክ 6 ሰዓት በሰላም ያገናኘን። በደህና አደሩ።